0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። ሁለቱ እንደ አብራን ዘመን አቆጣጠር ዮም ሽልሺ ጊሜል በኒሳን ጊሜል በሲባን ታፍሽን ፔባብ ሲሆን እንደ አውሮፓ ዘመን አቆጣጠር ሜ 19 ቀን 2026 ዓ.ም ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ግንቦት 11 ቀን 2018 ዓ.ም ነው። የጧቱ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ድሮር ሩድሽቴን ሲሆን የስቱዲዮ ተረኛ አስተናጋጆች ይሻየው ደጉና ወርቅነሽ እሸቴንን ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ጋዜጦች በዛሬ ትማቸው ለአንባቢያን ያቀረባቸውን ዋና ዋና ርዕሰ ጉዳዮችን እንመለከታለን። ወቅታዊ ዘገባም እናቀርባለን። ከአድማጮች ጋር ስልክ ውይይት ይኖረናል። ስርጭታችን እንደተለመደው እስከ 7 ሰዓት ድረስ ይቀጥላል። አሁን የጧቱ ዜና በኢሻያው ደጉ ተዘጋጅቶ ይቀርባል። ኢሻያው ጤና ይስጥልን ቦኬርቶ።
2: እግዚአብሔር ይመስገን ደና መልካም ቀን ይሁንልን። አመሰግናለሁ ወርቅነሽ እሸቴ። እንግዲህ በሰላምታ ከጀመርነው ቀኑ መልካም ጥሩ ቀን ይሆናል ብዬ አስባለሁና ጥሩ ቀን ይሁንልን። እንግዲህ ማይክሮፎኑን አስረከብሽኝ አመሰግናለሁ። አርዕስተ ዜና፣ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራንን በወታደራዊ እርምጃ ለማጥቃት የነበራቸውን እቅድም አዘገዩት። አሜሪካ ኢራንን ለማጥቃት ያላትን እቅድ ቢዘገይም ማጥቃቷን እንደማይቀር እስራኤል ታምናለች። የባዕዳን ሀገራት የጀልባ ተሳፋሪዎች ወደ አዛ ባህር ወደብ ለመድረስ የሚያደርጉትን ሙከራዎችም የእስራኤል ባህር ኃይል መከላከያ የመከላከል እገዳ አጠናክሮ እንደቀጠለ ነው። በሽብርተኞች ላይ የሚፈጸመውን የሞት ቅጣት ሕግ ምክንያት ሐማስ የእስራኤልን ወታደሮች ለማጥቃት ለአባላቱ ትዕዛዝ አስተላለፈ። የእስራኤል የመከላከያ ኃይል በቅርብ ቀናት ውስጥ ሂዝቦላ የማጥቃት ስልታዊ እንቅስቃሴውን ለውጥ ማድረጉን አስተዋለም። የሚሉት የሰዓቱ ዋና ዋናዎቹ ናቸው። ዜና በዝርዝር እንሆም። አሜሪካ ፕሬዝዳንት ዶናልድ ትራምፕ ዛሬ ማክሰኞ ኢራንን በወታደራዊ እርምጃ ለማጥቃት የነበራቸውን እቅድ እንዲዘገይ ለሶስት የአረብ ሀገራት የአረብ ኤምሬትስ፣ ኳታርና ግብፅ ባቀረቡት ጥያቄ መሰረት የማጥቃቱ ዘመቻ ለተወሰኑ ቀናት እንዳይፈጸም መወሰናቸውን አስታወቁም። የአሜሪካ ፕሬዝዳንት የፋርስ ባህረ ሰላጤም ሀገሮች ጥቃቱን ለማዘግየት የጠየቁትን ለአሜሪካና ለመካከለኛው ምስራቅ በጣም ተቀባይነት ያለው ስምምነት ላይ ይደረሳል የሚል ግምት አላቸው። ፕሬዝዳንት ትራምፕ ኢራን የኒውክሌር ጦር መሳሪያ ባለቤትነት ይከላከላል ብለው ስለሚያምኑ ነው ሲሉም በማህበራዊ ሚዲያ ላይ ጽፈዋል። ቀደም ሲል ከኒውዮርክ ታይምስ ጋዜጣ ጋር ባደረጉት ቃለ ምልልስ ኢራናውያን ከመቼውም ጊዜ በበለጠ ስምምነት ላይ መድረስን ይፈልጋሉ ብለዋል። ጠቅላይ ሚኒስትር ቢንያሚን ኔታንያሁ የተወሰኑ የደህንነት የካቢኔ ሚኒስትሮች ጋር ትናንት ምሽት ባካሄዱት ውይይት ትራምፕ ይዋል ይደር ይዘገይ እንጂ ኢራን ለማጥቃት ዝንባሌ እንዳላቸው እስራኤል ታምናለች ይላሉ። እስራኤል በበኩሏ በኢራን ባስመለከተ ላይ ከፍተኛ ጥቃት ታደርጋለች ከፍተኛ ጥንቃቄ ታደርጋለች። እስራኤል የአሜሪካን ፕሬዝዳንት ዶናልድ ትራምፕ ኢራንን ለማጥቃት ፍላጎት እንዳላቸው ያምናሉ። ነገር ግን በቅርቡ ውስጥ ከውስጥ መጨረሻ ወሳኝ ከሆነ ውሳኔ ላይ ይደርሳሉ ተብሎ ይጠበቃሉ። ጠቅላይ ሚኒስትር ኔታንያሁ በካን ዜና ላይ እንደተዘገበው የጦርነት ደሳ እንዲደረግም ግፊት እያደረጉ ናቸው። በተመሳሳይም ጊዜ ከአስታራቂ ሀገሮች እንደ ፓኪስታን፣ ኳታር፣ ቻይና ለማሻሻል የስምምነቱ የተኩስ አቁም ስምምነቱም እንዲሻሻል በኢራን ላይ ጫና እያደረጉ ናቸው። የባዕዳን ሀገራት የጀልባ ተሳፋሪዎች ወደ አዛ ባህር ወደብ ለመድረስ የሚያደርጉትን ሙከራዎች ሁሉ የእስራኤል ባህር ኃይል የመከላከል ገዳም አጠናክሮ እንደቀጠለ ነው። ሌሊቱን በተመሳሳይ ሁኔታም ወደ አዛ ወደብ ለመግባት ያደረጉትን ሙከራም የባህር ኃይል በወሰደው ጠንካራ እርምጃ አስመልሶታል። የጀልባ ተጓዦቹ ለፍልስጤማውያን ድጋፍ ወደ አዛ ባህር ዳርቻ ለመግባት ያደረጉት ሙከራዎችም በታገደው እስራኤል ላይ ዓለም አቀፍ ሀገራት እርምጃ እንዲወስዱባት የቱርኩ ፕሬዝዳንት ኤርዶዋን ጥሪ አቀረቡ። ዘጋቢያችን ኢታማር ማርጋሪት እንደዘገበው የቱርኩ ፕሬዝዳንት ሬሴፕ ታይብ ኤርዶዋን ከቱርክ የዜና ወኪል አናዶሉ ጋር ባደረጉት ቃለ ምልልስ እስራኤል የሶሞድ መርከቦች ወደ ጋዛ ሰርጥ እንዳይገቡ ማገዷ ከፍልስጤማውያን ጋር ያለውን ዓለም አቀፍ ድጋፍ አንድነቱን አያቆምም አይገድብም ሲሉ ዓለም አቀፍ ማህበረሰብ የእስራኤል ህገወጥ ድርጊቶችን እንዲቃወም ጥሪ አቅርበዋል። በሽብርተኞች ላይ የሚፈጸመውን የሞት ቅጣት ህግ ምክንያት ሐማስ የእስራኤልን ወታደሮች ለመጥለፍ ለአባላቱ ትዕዛዝ አስተላለፈ። የድርጅቱ አመራር በአዛ ቀበሌ ውስጥ ባሉ ተንቀሳቃሽ አክቲቪስቶች መካከል የውስጥ ደብዳቤ አስራጅቷል። ይዘቱም ለመጀመሪያ ጊዜ ዘገባው ይፋ ያደረገው ካን ዜና ካን ሀዳሽዎት አውታር ነው። ወታደሮችን የመጥለፍ አስፈላጊነትም የፍልስጤም እስረኞችን ነጻ ለማውጣትም ብቸኛው መንገድ እንደሆነ ሐማስ ዝቷል። በተጨማሪም አመራሩ እስረኞችን መጉዳት በመቃወም የሽብር ጥቃት ለማፋፋም አስጠንቅቋል። በእስራኤል ህይወት ላይም የሚደርስን ማንኛውም ጉዳት በእስረኛ ህይወት ላይ የሚደርስ ማንኛውም አይነት ጉዳት አጻፋው ምላሹ የእሳተ ጎመራ ፍንዳታ የሽብር ጥቃት የሚያስከትል ፈንጅ ነው። ይህም ጨምሮ በእስራኤል በክነሴት የጸደቀው የሽብርተኞችን የሞት ቅጣት ህግን ከግምት ውስጥ በማስገባት በአዛ ሰርጥ የሚገኘው የሐማስ አመራር በድርጅቱ ተንቀሳቃሾች ላይ መካከል የውስጥ ደብዳቤ አሰራጭቷል። የእስራኤል የመከላከያ ኃይል በቅርብ ቀናት ውስጥ ሂዝቦላ የማጥቃት ስልታዊ እንቅስቃሴውን ለውጥ እያደረገ መሆኑን አጋለጠ። ድርጅቱ ቀስ በቀስ በእዝ ማዕከል ስር ከተደራጀ እንቅስቃሴ ወደ ሽምቅ ተዋጊነት እየተሸጋገረ ነው። በትናንሽ ቡድኖች ውስጥ የሚደረግ እንቅስቃሴ የማቋረጥ እንቅስቃሴና ምቹ ሁኔታዎችን ለመጠቀም በደቡብ ሊባኖስ የሚገኙ የእስራኤል የመከላከያ ኃይል ወታደሮችን ለማጥቃት እየሞከረ ነው። የአየር ጸባይ ትንበያ፣ የዛሬ የአየር ጸባይ ሁኔታ የሙቀቱ መጠን በጣም ቀንሶ ቀዝቃዛማ ይሆናል። ነገ ሮብ ከዛሬ ነገ ሙቀቱ ይቀንሳል፣ ቀዝቃዛ እንደሚሆንም ከወዲሁ የአየር ጸባይ ሁኔታ ተመራማሪዎቹ ገለጹም። የሰዓቱ ዜና እስከዚሁ ነው። ወርቅነሽ
1: አመሰግናለሁ። ሻያው ወደሚቀጥለው ዝግጅት ለማለፍ አጭር ሙዚቃ መሸጋገሪያ

የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ጋዜጦች በዛሬ ተማችው ለአንባቢያን ያቀረባቸውን ዋና ዋና ርዕሰ ጉዳዮችን እንመለከታለን። አራቱ ምለታዊ ጋዜጦች ደርሰውናል። ሐሪጽ፣ እስራኤላዮም፣ ማሪብና ሄዲዮ ታሮኖት። አራቱም ጋዜጦች በመጀመሪያ ገጻቸው ላይ ትኩረት የሰጡባቸውን ርዕሰ ጉዳዮች እንመለከታለን። ሐሪጽን ስንመለከት በመጀመሪያ ገጹ ላይ ትኩረት ከሰጠባቸው ርዕሰ ጉዳዮች መካከል የእስራኤል መከላከያ ሰራዊት በደቡብ ሊባኖስ በጠራራ ፀሐይ አስቸኳይ ያልሆነና አንዳንዴም አላስፈላጊ የሆነ ለሆነ ዘመቻ እየተላከ ነው ይላል። በዚህ ምክንያትም በመከላከያ ሰራዊቱ ላይ የሚደርሰው ጥቃት ቀላል አይደለም። መከላከያ ሰራዊቱ ህይወቱ ለአደጋ እየተጋለጠ ነው። መከላከያ ሰራዊቱ ግልጽ በሆነ ሰዓት ለአደጋ በተጋለጠበት ሁኔታ የሚያደርገው ወታደራዊ እንቅስቃሴ አስቸኳይ አይደለም። በዚህ ምክንያትም የጦር መኮንኖችና ተዋጊዎች ህይወታቸው እያለፈ ነው። የሂዝቡላ ድርጅት የሚልከው ተንሳፋፊ ቁስ የጦር መሳሪያዎች የተለያዩ ከባድ ቦምቦችን በማጥመድ ራህፋን ተብሎ ይጠራል በኢብሪት ወደ እስራኤል የሚልከው ተንሳፋፊ ቁስ በቀላሉ ለመቆጣጠር አደገኛ ነው። መከላከያ ሰራዊቱ ህይወትም ለዚህ አደጋ የተጋለጠ ነው። አንዳንዴም በአብዛኛውም አሁን ባለው ሁኔታ አስቸኳይ ላልሆኑ ዘመቻዎች ነው ግልጽ በሆነ ሁኔታ የሚላክ ወይም እንቅስቃሴ የሚያደርግ የሚል ዘገባ አቅርቧል ሐሪጽ። እንግዲህ በደቡብ ሊባኖስ በሰሜኑ እስራኤል አካባቢ

ያለውን የጸጥታ ጉዳይ በተለይ የሂዝቦላ ድርጅት ወደ ሰሜን እስራኤል የሚተኩሳቸውን የተለያዩ ጦር መሳሪያዎች በሚመለከት በአካባቢው ያለው ሁኔታ አስቸጋሪ መሆኑን ሰፊ ዘገባ አቅርቧል። ሌላው ቀጣዩ የሞሳድ ድርጅት ኃላፊ ሆናሉ ተብለው ለመሾም የቀረቡት ሜጀር ጄኔራል ሮማን ጉፍማን ጉዳይ ማከራካሪ እንደሆነ ነው። እንግዲህ እሳቸውን ሹመት በመቃወም ለከፍተኛው ፍርድ ቤት አቤቱታ ቀርቧል። ከፍተኛው ፍርድ ቤት የደረሰበትን ውሳኔ አላሳወቀም። ከዚህ ጋር ተያይዞ ሜጀር ጄኔራል እንግዲህ ጊሜል ተብለው የሚጠሩ ናቸው በጊሜል ፊደል። እሳቸው ፍርድ ቤቱ የደረሰበትን ውሳኔ ማሳወቅ አለበት በማለት የሰጡት ሰፊ ሐሳብ አለ። በሌሎች ጋዜጦችም ቀርቧል ይህ ዝርዝር ሁኔታ። ሮማን ጎፍማን የቀረቡባቸው አቤቱታዎች ትክክል እንዳልሆኑ በተለይ በቴሌግራም በኩል መልእክት አስተላልፈዋል። ከዚህ በፊት ለተነሳባቸው አቤቱታና ጥያቄ ተብሎ የቀረበውን ቅሬታ ወይም አቤቱታ በተመለከተ ሮማን ጎፍማን በቴሌግራም አላስተላለፉም መልእክት። በዚህ ጉዳይም መጠየቅ ይችላሉ የሚልና ለጠቅላይ ሚኒስትሩና ለሳቸው ከፍተኛው ፍርድ ቤት የደረሰበትን ውሳኔ ይስጥ የሚል ሐሳብ ያቀረቡ መሆናቸው ኒጊሜል የሚባሉ ጄኔራል ሌሎች ሀሬጽ ላይ ሌሎች ጋዜጦች ላይም ቀርቧል። ሌላ ሁሉም ጋዜጦች ላይ ቀረበው ርዕሰ ጉዳይ የአሜሪካና የኢራን ጉዳይ ነው። በአሜሪካና በኢራን መካከል ያለው ውጥረት ተባብሶ እንደቀጠለ መሆኑን ነው የሚያሳየው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በኢራን ላይ የወታደራዊ እርምጃ እንዲወሰድ ወስኜ ነበር፣ ነገር ግን እንደገና እንዲራዘም በኢራን ላይ እንዲወሰድ የታሰበው ጥቃት እንዲራዘም ወስኛለሁ ብለዋል። የወሰኑበትን ምክንያት ሲገልጹም የባህር ሰላጤው ሀገራት እየጠየቁ ነው ጥቃቱ ይዘገይ በማለት ጠይቀውኛል፣ በዚህ ምክንያት እንዲራዘም አድርጌዋለሁ። በተለይ ሳውዲ አረቢያ፣ ኳታርና የተባበሩት የአረብ ኤሚሬት እነሱ በእነሱ ጥያቄ መሰረት ያው እንዲዘገይ ጥቃቱ እንዲዘገይ ወስኛለሁ በኢራን ላይ ሊደርስ የነበረው ጥቃት የሚል ሀሳብ ገልጽ አቅርበዋል አሰምተዋል። እንግዲህ ሀሳብን በርዕሰ ጉዳይ በሌሎች ጋዜጦችን በሰፊው የቀረበ ርዕሰ ጉዳይ ነው። የተለያዩ የአሜሪካ ባለስልጣናት ለተለያዩ ዓለም አቀፍ መገናኛ አውታሮች እንደገለጹትም በኢራን ላይ የሚወሰደው ወታደራዊ እርምጃ የጊዜ ጉዳይ ነው እንጂ አይቀርም የሚል ሀሳብ መስጠታቸው ተገልጿል። ሌላው ሀሪጽ ላይ የቀረበው ርዕሰ ጉዳይ ፖሊሶች ይላል። ፖሊሶች የውጭ ሀገር ጋዜጠኞችን እንቅስቃሴ እና ይፋ የሚያደርጉትን መረጃ እየተከታተሉ ናቸው፣ ምክንያቱም እነሱ ወደ እስራኤል ሀገር እንዳይገቡ ለመከላከል ያለውን ሁኔታ በቅርብ እየተከታተሉ ናቸው የሚል ዘገባ አቅርቧል። ያው ጋዜጠኞች እንዳይገቡ ለመከታተል ያለውን ሁኔታ እንዳይገቡ ለማድረግ ያለውን ሁኔታ እየተከታተሉ ነው ይላል። ሌላው በአረቡ ማህበረሰብ እየደረሰ ያለውን የእርስ በርስ ግድያና ከባድ የወንጀል ድርጊት በሚመለከትም እንደዚሁ ሀሪጽ በዘገባው ተመልክቷል። ትናንት የነበረውን እንግዲህ ከትናንት ወዲያ ምሽት የጂያዳ ማኸር ጂዳይዳ ማኸር የተባለ የአስተዳደር ሸንጎ ኃላፊ በወንበዶች ቡድን በተከፈተበት የጥይት ተኩስ በከባድ ሁኔታ ቆስሏል። እሱና ምክትሉም እንደዚሁ ቆስሏል። ከድግስ አዳራሽ አምሽተው ሲወጡ ነው የቆሰሉት። እንግዲህ የአካባቢው ሸንጎ አስተዳደር ይሄም ከዚህ በፊት እንዲሁ በአንድ ቀን የተፈጠረ አይደለም፣ ከዚህ በፊት ከባድ ዛቻዎችን አስተናግዷል። ከዛ በኋላ ነው እንግዲህ የፊት ገጻቸውን በሸፈኑ አካላት ይህ ጥቃት የደረሰባቸውና በአረቡ ማህበረሰብ እየደረሰ ያለው የእርስ በርስ ግድያና የወንጀል ድርጊት ቀይ መስመር አልፏል፣ መስመሩን ዘሏል በማለት እንግዲህ ፖሊስ፣ የእስራኤል የጸጥታ ጥበቃ አካልና መንግስት ሁኔታውን ሊያስቆሙ ይገባል የሚል ሰፊ ዘገባ ቀርቧል። ሌላው ርዕሰ ጉዳይ የዲሞክራቲ የተባለው ፓርቲ የኤርጎላን የሚመሩት እንግዲህ በእስራኤል ይህ ፓርቲ የራሱ የሆነ
ወጥ የሆነ መመሪያ የለውም ከዚህ በፊት ሜሬት ተብሎ የሚጠራውን እሱን ፓርቲ አላማ በማራመድ የሚቀጥል ነው ግን የራሱ የሆነ ማቅረብ አለበት ይሄን ተከትሎ ወደ ማዕከላዊነት እየሄደ ይታያል እንግዲህ የግራ ክንፍ ፓርቲ መሆኑ ይታወቃል አሁንም የኤርጎላን እየመሩት ያለው የዲሞክራቲክ ፓርቲ የሜሬትን ፓርቲ አላማ ነው እንግዲህ እነሱ ያወጡትን መመሪያ ይዞ ነው የሚቀጥል የራሱ የሆነ ቋሚ መመሪያ የለውም ይሄ ደግሞ የፓርቲውን ማንነት የሚያጠፋ ሊሆን ይችላልና በዚህ ሁኔታ እየቀጠሉ ነው ያሉት የሚል ዘገባ አቅርቧል ሌላው በትምህርት ቤቶች ከፍተኛ የሆነ የመምህራን እጥረት አለ በዚህ ምክንያትም የሳይንስ ትምህርት እየተሰጠ አይደለም በአብዛኛው ትምህርት ቤቶች ተማሪዎች ሳይንስ እየተማሩ አይደለም ባለው ከፍተኛ የመምህራን እጥረት ምክንያት ይላልና የትምህርት ሚኒስቴር እንግዲህ ሊያስበት የሚገባ ትልቅ ችግር ነው የሚል ዘገባ አቅርቧል ሀሬጽ ወደ እስራኤል አይዩም ስናልፍ በአሜሪካና በኢራን መካከል የተፈጠረውን ውጥረት በሚመለከት ሰፊ ዘገባ አቅርቧል እስራኤል እንግዲህ ባለው ሁኔታ ከአሜሪካ ጋር ይቅርብ የሆነ የመረጃ ልውውጥ እያደረገች እየቀጠሉ መሆናቸውን ይገልጻል ዘገባው ትናንት ጠቅላይ ሚኒስትር ቢንያሚን ናታንያሁ ትናንት ምሽት የተወሰኑ የካቢኔ ሚኒስትሮችን ያካተተ በደህንነት መዋቅሩ ያሉትን ባለስልጣናት ሰብስበው አወያይተዋል እንግዲህ በዚህ በአጠቃላይ በደህንነቱ ሁኔታ የሚል ዘገባ አቅርቧል ኢራን ታውቃለች ምን ሊከተል እንደሚችል ምን ሊደርስባት እንደሚችል ታውቃለች ኢራን ግን ለአሜሪካ ምላሽ አልሰጠችም አሜሪካ እንድታሸንፍ ያው አሸናፊነቱ በአሜሪካ ቁጥጥር ስር እንዲሆን ስለማትፈልግ እንጂ ኢራን ሊደርስባት የሚችለውን ከባድ ችግር ታውቃለች ይህም ሁሉ ሆኖ ምንም አይነት የስምምነት ሐሳብ ያቀረበች አይደለም ይላል ያው በእስራኤል በኩል ለሚከሰተው ማንኛውም ነገር ቅድመ ዝግጅት አድርጋ እስራኤል እየተጠበቀች ነው እንግዲህ በቅርብ ቀናት አይታወቅም በኢራን ላይ ተጨማሪ ወታደራዊ ጥቃት ሊደርስ ያው ይችላል አሜሪካና እስራኤል በትብብር እንግዲህ ያለውን ሁኔታ መረጃ እየተለዋወጡ በተጠንቀቅ ላይ ናቸው የሚል ዘገባ አቅርቧል እስራኤል አየም ሌላው ለቀጣዩ የሞሳድ ድርጅት ኃላፊ ሆነው ለመሾም የቀረቡት የሮማን ጎፍማን ጉዳይም እንደዚሁ እስራኤል አየም ዘግቦታል የእሳቸውን ሹመት በመቃወም የመንግስት ህግ አማካሪዋ እና ሌሎች ማካላት ሹመቱን በመቃወም ለከፍተኛው ፍርድ ቤት ባጋጽ አቅርበዋል ይህን ጉዳይ በሚመለከት ባጋጽም ችሎት አካሄዶበት ውሳኔውን እናሳውቃለን በሚል ያው የደረሰበትን ውሳኔ አላሳወቀም እንግዲህ ጊሜል የሚባሉ ጄኔራል በዚህ ጉዳይ ቀደም ሲል በሀሬጽ እንደተመለከት ነው ባጋጽ ውሳኔውን ለጠቅላይ ሚኒስትሩም ለጎፍማን ማሳወቃለበት ጎፍማን እንደተባለው እንደቀረበባቸው ክስ አይደለም ከተወነጀሉበት ወይም ከቀረበባቸው አቤቱታ ነጻ ናቸው የሚል ሰፊ ዘገባ አቅርቧል እስራኤል አየም ወደሚቀጥለው ጋዜጣ ስናልፍ ማሪቭ ነው ማሪቭም እንደዚሁ በአሜሪካና በኢራን መካከል ያለውን ውጥረት በሰፊው ተመልክቶታል ትራምፕ እንግዲህ ዛሬ የነበር ጥቃት እንዲደርስ ያሰቡት በኢራን ላይ ወታደራዊ ተጨማሪ ወታደራዊ ጥቃት ነገር ግን በተለያዩ ሀገራት ጥያቄ መሰረት እንዲዘገይ አድርጌያለሁ ማለታቸው ተዘግቧል ማሪብ ላይም የባህር ሰላጤው ሀገራት ጥቃቱ እንዲዘገይ ጠየቁኝ የነሱን ጥያቄ በመቀበል እንዲዘገይ አድርጌያለሁ ጥያቄውን ካቀረቡ ሀገራት መካከል በዋነኛነት የተጠቀሱት ሳውዲ አረቢያ ኳታርና የተባበሩት የአረብ ኤሚሬት ናቸው በነሱ ጥያቄ ምክንያት ጥቃቱን እንዲዘገይ አድርጌያለሁ ይላል ለዚህ ጋር ተያይዞ ኢራናውያን አስተካከል ነው ያሉትን የስምምነት ሀሳብ ማቅረባቸው ተገልጿል አሜሪካ እንግዲህ ወታደር የጦርነቱን ሂደት ለመጨረስ ኢራን በተለያየ ጊዜ ታቀርባለች መደራደሪያ ሀሳብ ሀሳቡ ግን አሜሪካ እየተቀበለችው አይደለም አሁንም ፕሬዝዳንት ዶናልድ ትራምፕ እንዳሉት የአሜሪካ ኢራን ያቀረበችው የስምምነት ሀሳብ ላይ ያቀረበችው የላከችው መልእክት ለአሜሪካ ምንድነው ያሉት የተዋረደ ነው በጣም የተዋረደ ነው እና ያው ተቀባይነት እንደሌለው ነው በኢራን ላይ የጊዜ ጉዳይ እንጂ
ጦርነቱ አይቀርም እንደገና መታደሱ ለተወሰነ ቀናት ለሁለት ለሶስት ቀናት እንዲዘገይ ያድርጋለሁ ማለታቸው ተገልጿል። ዶናልድ ትራምፕ ሌላው በሰሜን እስራኤል አካባቢ እየደረሰ ያለው ጥቃት ወይም ያለው ጦርነት በአጠቃላይ ሂዝቦላ ድርጅት ያው በሰሜን እስራኤል አካባቢ ጦርነት እንደከፈተ ነው። ከባድ የሆነ ሁኔታው እየተካበደ መሄዱና የሰሜን እስራኤል ኗሪዎች በየለቱ ከሚሰነዘርባቸው ጥቃት ጋር የሚያሳልፉት ጊዜ ከባድ መሆኑን የዕለት ከዕለት ህይወታቸውን ለመግፋት ሁኔታው በጣም አስቸጋሪ መሆኑን የሚገልጽ ዘገባ አቅርቧልና በሰሜን እስራኤል ያለው ሁኔታ ሊለመድ የማይገባ እንደ መደበኛ ኑሮ ልንቀበለው የማይገባ ነገር ግን በግድ ተቀብለነው ይኖር ነው ያለ ህይወት ነው የሚል ዘገባ አቅርቧል። የሰሜን እስራኤል ኗሪዎች ናቸው እንግዲህ ይሄን ሐሳብ የሚያቀርቡት እና ያለው ሁኔታ ከባድ መሆኑን የሚገልጽ ዘገባ አቅርቧል። ሌላው ከቱርክ ተነስተው ወደ ጋዛ የባህር ዳርቻ ወይም ወደ አዛ የባህር ዳርቻ ለመምጣት የሞከሩ ፍልስጤማውያንን የሚደግፉ ለጋዛ ሰርጥ ኗሪዎች ያው ድጋፍ እናደርጋለን የሚሉ ከቱርክ የተነሱ መርማራ በተባለች መርከብ የተነሱ ተንቀሳቃሾች ፍልስጤማውያን ደጋፊ ተንቀሳቃሾች እነሱን ትናንት የእስራኤል መከላከያ ሰራዊት በቁጥጥር ስር አውሏል። እንግዲህ የተከለከለውን የባህር ክልል ከፍቶ ለመግባት ነው ጥረት የሚያደርጉት። ይሄ ነገር በተለያየ ጊዜ እየተደረገ ያለ ሙከራ ነው። ከተለያዩ ሀገራት ወደ ጋዛ ሰርጥ ለመምጣት እንግዲህ የተዘጋውን የባህር ዳርቻ የባህር ክልል አልፎ ለመምጣት ጥረት ይደረጋል። የእስራኤል መከላከያ ሰራዊት ሁኔታውን በተለያየ ጊዜ ያስቆማል። ትናንትም የተደረገው ይህንኑ ነው። የባህር ኃይሉ እንግዲህ የተወሰኑ ተንቀሳቃሾችን በቁጥጥር ስር እንዳዋላቸው ተገልጿል። በቱርክ በኩል ደግሞ ወደ ጋዛ ሰርጥ የተላኩ መርከቦች ጋር ግንኙነታችን ተቋርጧል የሚል ቅሬታ እያሰሙ መሆኑ ተገልጿል። ይሄን የሚመለከት ዘገባም እንደዚሁ ማሪ አቅርቧል። ሌላው በትናንት በቴል አቪቭ ዲዚንጎፍ በተባለው ጎዳና የደረሰውን ከባድ የመኪና አደጋም አቅርቧል። ማሪም በዘገባው ተመልክቶታል። ሁለት አውቶቡሶች ተጋጭተው ይላል አውቶቡሶች ተጋጭተው በደረሰ የመኪና አደጋ 11 ሰዎች ቆስለዋል። 11 ሰዎች መቁሰላቸው ተገልጿል። ከነዚህ መካከል አንዲት በ11 ዓመት የእድሜ ክልል የምትገኝ ታዳጊ በከባድ ሁኔታ እንደቆሰለች እና ሐኪሞች ሕይወቷን ለማትረፍ ከፍተኛ ጥረት እያደረጉ መሆናቸው ተገልጿል። ትናንት በቴል አቪቭ በዚህ ሁኔታ ከባድ የመኪና አደጋ ደርሷል። የመኪና አደጋው እንግዲህ ከኤሌክትሪክ ምሰሶ ጋር ተጋጭቶ አውቶቡስ ተጋጭቶ አደጋው እንደደረሰ ተገልጿል። በዚህ ምክንያትም የኤሌክትሪክ ገመዱ ላይ ችግር ጉዳት ደርሷል እና በዚህ ምክንያትም ከባድ ችግሩ የከፋ ይሆናል ተብሎ እንደሚጠበቅ እና ሁኔታውን በየአደጋ ጊዜ ሰራተኞች ደርሰው ሁኔታውን ለመቆጣጠር እንደቻሉ ሰፊ ዘገባ ቀርቧል። ሌላው የዲዮ ተሃሮኖት ነው። የቀረን እንግዲህ አራተኛው ጋዜጣ የዲዮ ተሃሮኖት በአሜሪካና በኢራን መካከል ያለውን ውጥረት በሚመለከት በሰፊው አቅርቦታል። ያው ኢራኖች የሚደርስባቸውን ጉዳት በደንብ ያውቃሉ። አሁን ወታደራዊ ጥቃት ቢወሰድና ቢከፈት በኢራን ላይ ከባድ ጉዳት ይደርሳል። ግን አሜሪካ የሚካሄደውን ጦርነት በአሸናፊነት እንድታጠናቀቅ ስለማይፈልጉ ብቻ አስፈላጊውን ምላሽ አይሰጡም። ግን ኢራን ላይ ቢወሰድ ተጨማሪ ወታደራዊ ዘመቻ ኢራን ትንኮታኮታለች ይላል። ከዚህ በተጨማሪ ደግሞ ሌላ ሶስተኛ አማራጭ አለ እንግዲህ በኢራን የተፈጠረውን ቀውስ ለመፍታት ያው ዝም ካሉ በጸጥታ ሁኔታውን ከተመለከቱት ዝም ማለት ይቻላል። ያው ጸጥታ በጸጥታ ምላሽ ይሰጥበታል ይላል የዲዮ ተሃሮኖት በዘገባው። በአጠቃላይ ግን የባህር ሰላጤው ሀገራት ጦርነቱ በድጋሚ በኢራን ላይ እንዲከፈት አይፈልጉም፣ ጥያቄ እያቀረቡ ናቸው። በአሜሪካ በኩል ግን የቀናት ጉዳይ እንጂ ወታደራዊ ጥቃቱ እንደገና በኢራን ላይ መወሰዱ እንደማይቀር በተደጋጋሚ እየተነገረ ነው። ሌላው ጥቅምት 7 ቀን 2023 ዓ ም አዛን በሚያዋስነው የእስራኤል ድንበር በሚኖሩ ኪቡጽ ወይም የጋራ መኖሪያ ሰፈሮች
የደረሰው ከባድ ጥቃት የሐማስ አሸባሪ ባደረሰው ጥቃት ወደ አካባቢያቸው እንደገና ያልተመለሱ ነዋሪዎች አሉ። በተለይ በኒር ኦዝ በኤሪ ክፋራዛ በተባሉት ሶስቱ ከባድ ጉዳት ደረሰባቸው መኖሪያ ሰፈሮች ለከፍተኛው ፍርድ ቤት ባጋጽ ጥያቄ ማቅረባቸውና ያቀረቡት ጥያቄ ምንድነው ለነዋሪዎች ለዚህ ሰፈር ነዋሪዎች መንግስት ያው ሀገሪቱ በቋሚነት ይሁን ድጋፍ እንድታደርግና የሰፈሩ ነዋሪዎች ወደ አካባቢያቸው እንዲመለሱ እስካሁን መመለስ ያልቻሉ አሉ። የተወሰኑትም ወደ ሌላ ኪቡጽ ወይም የጋራ መኖሪያ ሰፈሮች መንደሮች የፍርስ ስራ ማህበር እንዲመለሱ እየተደረገ ነውና ይሄን ጉዳይ በቋሚነት መንግስት ወይም ሀገሪቱ እርዳታ እንድታደርግ ነዋሪዎች ለባጋጹ የከፍተኛው ፍርድ ቤት አቤቱታ አቅርበዋል የሚል ዘገባ አቅርበዋል። ሌላው የዘመቻ ህጉ የሐረሪ ማህበረሰብ በመከላከያ ሰራዊት ውስጥ ገብተው እንዲዘምቱ የሚለው ሐሳብ አሁን ማወዛጋቢ ሆኖ እንደቀጠለ ነው። በዚህ ምክንያት የሐረሪ ማህበረሰብን የሚወክሉ ፓርቲዎች ክነሴቱ እንዲበተንና ወደ ምርጫ እንዲሄድ ያደረጉ ናቸው። ያው ጥረታቸውን ቀጥለዋል። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ግን በተለይ የሊኩድ ፓርቲ አባላት ላይ ጫና ያደረጉ ናቸው። ሁኔታው እንዲለሳለስና የሐረሪ ማህበረሰብ ወጣቶች ወይም የሽባ የሃይማኖት ትምህርት ቤት ተማሪዎች በመከላከያ ሰራዊት ውስጥ ከአገልግሎት ነጻ እንዲሆኑ የሚለው ህግ ላይ ትኩረት እንዲደረግ ጠቅላይ ሚኒስትር ኔታንያሁ በሊኩድ ፓርቲ አባላት ላይ ጫና እያደረጉ ናቸው። ክነሴቱ ከመበተኑ በፊት እንግዲህ በዚህ ሁኔታ ስምምነት ላይ ለመድረስ የተለያዩ አማራጮችን እየፈለጉና ጫና እየፈጠሩ ናቸው በአባላቱ ላይ የሚል ዘገባ አቅርቧል። ዲዮ ታሮኖት እንግዲህ ከሞላ ጎደል ጋዜጦች በዛሬ ተማቸው ላምባባን ያቀረባቸው ዋና ዋና ብለን የመረጥናቸው እርሰ ጉዳዮች ይህን ይመስላሉ። አድማጮቻችን ዝግጅታችን ስርጭታችን ይቀጥላል። አብራችሁን ቆዩ። ሙዚቃ

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። ሻዩ አሁን ደግሞ ራም ወደ ስቱዲዮአችን መጥቷል። ከራም ጋር ነው የምንወያየው። በከርቶ ራም
1: በከርቶ ሸሎማቭ
0: ሰላም ረካማ ኢኒያን ሽላ ፕሮ ፓለስቲኒምሽ ያጹሚ ቱርኪያ ለኪቡን ሆፍ አዛ ማ እሂግ አክሻብ ፈዞሚድ
1: אז נכון, אתמול חיל הים הישראלי באמת השתלט על חלק מהספינות של הגלובל סומד פלוטילה במים הבינלאומיים מול חופי קפריסין, אותו באמת משט בינלאומי שעשה דרכו מטורקיה לעבר עזה. לפי דיווחי המארגנים כ-10 עד 16 ספינות ירטו ודווח על עשרות פעילים שנעצרו. כ-30 ספינות עדיין לפי טענת המארגנים נכון לאתמול אחר צהריים עדיין באיזשהו קשר ביניהם. ומה שיכולים לומר, לא דווח על איזשהו אלימות חריגה במהלך ההשתלטות של כוחות צה"ל. זה כרגע מה שיכולים להגיד.
2: ዘካቢያችን ራምብራንድስ እንግዲህ ባልደረባ ወርቅነሽ ባቃ ቀረበችው ጥያቄ በእንዲያው ሁሉ ጊዜ በመርከቦች በጀልባዎች ለእስራኤል ለፍልስጤሞች ድጋፍ በሚል እስራኤል በአዛ ባህር ወደብ ላይ የጣለችውን ማዕቀብ ገርስሰው ጥሰው ለመግባት ይቀጽፋሉ። አሁን በትናንትናው ለተም በአስርት የሚቆጠሩ ጀልባዎች መርከቦች የተሳፈሩ ሩፓ ቡድኖች ወደ ጉዞ ላይ እንዳሉ የእስራኤል የአየር ኃይል የእስራኤል የባህር ኃይል በወሰደው እርምጃ ገድቧት አቁሟቸዋል። በዚሁ በወሰደው እርምጃ የባህር ኃይሉ በተወሰኑ ሰዎች በቁጥጥር ስር ውለዋል። እነዚህ የመጡት በጀልባም በመርከብም ወደዚህ ወደ አዛ ባህር ዳርቻ የመጡት በቁጥጥር ስር መዋላቸውና በዚህ ላይ ይህንን እስራኤል የጣለችውን ማዕቀብ ለጥሰው ለመግባት ለሚሞክሩ ለፍልስጤሞች ድጋፍ በሚል እንቅስቃሴያቸውን ለመገደብ የባህር ኃይሉ ከፍተኛ ጥረት እያደረገ መሆኑን ነው ቃል አቀባያችን የዘገበው። ሀይም ዜናሆን እስራኤል ጥላ ሎማሸሬት ለሊካነስ ኮልሚኔ אזרחים באמצעות סירות אוניות.
1: בהחלט, בהחלט. זה מצור שאנחנו מדברים עליו מאז עליית חמאס לשלטון לפני כמעט 20 שנה, שישראל פשוט מטילה מצור על רצועת עזה, וכל ניסיון להכניס סיוע לעזה צריך לעבור או דרך ישראל או דרך מצרים במעבר רפיח. ומה שישראל אומרת זה דבר מאוד מאוד פשוט. אתם רוצים להעביר סיוע לעזה, אין בעיה. פשוט תבואו, תאגנו בנמל אשדוד, תפרקו שם את הסחורה, משם נעביר את הציוד, את התמיכה הומניטרית, את הסיוע לעזה אחרי בידוק ביטחוני וכו'. אבל מה שהפעילים האלו הם מסרבים, א', שני דברים. דבר אחד, הם באמת מסרבים עקרונית לעשות את זה, כי הם רוצים להגיע ישירות לעזה, הם רוצים את תמונת הניצחון. ודבר שני, לפחות לפי ישראל, לפי משרד החוץ, ישראל הרשמית, לא נמצאו סיוע או משלוחים באמת על אותן ספינות. מדובר גם בסירות לא כל כך גדולות, הן לא באמת יכולות לשאת יותר מדי. נראה שמדובר פה בעיקר בתעלול יחץ, וישראל פעם נוספת משתלטת על המשט הזה בדרך לעזה, במים בינלאומיים, והפעם באור יום, בניגוד לפעמים קודמות שזה נעשה בלילה.
0: ጥሩ እሻዩ ጠይቀው ራምን እንግዲህ እስራኤል ከልክላለች እንዳይገቡ በዚህ በኩል ወደ ጋዛ ሰርጥ ድራታ ይዞ ለመግባት ከልክላለች የሚባለው ነው ወይ ነው ያለው? አዎ በትክክል ከልክላለች። ሐማስ ስልጣን ላይ ከወጣ ከ20 አመት በፊት ጀምሮ ወደ ጋዛ ሰርጥ ድራታ ለማስገባት በሚል በባህር አማካኝነት የሚደረገውን ማንኛውን ምርዳታ ከልክላለች። ግን ያው ሐማስ በራፊያን በተለያየ አካባቢ ድራታዎችን ያስገባል። እስራኤል መታስተላልፈው መልእክት ግልጽ ነው። ርዳታ መከሆነ ለጋዛ ሰርጥ ነዋሪዎች ለፍልስጤማውያን ማስገባት ይችላልላችሁ። ነገር ግን ወደ አሽዶድ የባህር ወደብ ከደረሰ በኋላ ርዳታው ፍልስጤማውያን ማስገቡት ከዛ ፍተሻ መደረግ አለበት። በአሽዶድ የባህር ወደብ ርዳታው ቆሞ ወርዶ ፍተሻ ከተደረገ በኋላ መግባት አለበት ነው መትል። ግን ይሄን ለማድረግ ዝግጁ አይደሉም፣ ፈቃደኛ አይደሉም። በዚህ ምክንያትም እንግዲህ ያለው ይሄ ጦርነት የዓለም አቀፍ የባህር ክልል ያሉ እየተጠቀመ ወደ ጋዛ ሰርጥ የሚመጡት ፍልስጤማውያን ኤርዶዋን ደጋፊዎች ለማስቆም ያለው ትግል እንደቀጠለ ነው ያለው ማታው መርለስዩ
1: ኦኬ እንትንሽ מדינות כמו טורקיה איטליה מלזיה ואינדונזיה שהם בין היתר זכים שלהם צעות על המצאים על המשת האלו הם הוציאו הודעות של דאגה גדולה מההתפתחויות ברכה גינוי אז שוב מדובר פה באירוע בינלאומי רחב יותר ואנחנו מן הסתם נמשיך להתקן
2: נתקוף את ישראל בכוונה?
1: לא נתקוף את ישראל פשוט הם מביאים דאגה ואומרים שאנחנו עוקבים על זה בעניין רב אתה יודע בסופו שעבר זה כן אירוע בינלאומי וזה כן עניין בסופו שעבר כשאיטליה שהיא המדינה שיותר מעניינת אותנו כי הרי המדינות האחרות הן די חשודות מיידיות זה כן עניין שרומא גם מאותתת לירושלים זה מעניין אותנו ותשימו לב ותדאגו לאזרחים שלנו
2: כדי שזה ולמדת קליה אורקלש תייקצ'ו ונדית נו בזיזוריה לי הקרקרינתו קלקבייצ'ן רם יסיילו מנדין נו בזיבה בטלבה እንደ ጣሊያን እንደ ኢንዶኔዥያ የመሳሰሉ ሀገሮች ይህን ሁኔታ ከግጭ በሆነ ሁኔታ በመርከቦች በጀልባዎችን በመጠቀም ወደ አዛ ባህር ወደብ ለመድረስ እየሞከሩ ያሉትን በተለያዩ ቡድኖች የተለያዩ ዜጎች የተሰባሰቡ ናቸው ለፍልስጤሞች ድጋፍ በሚል ስለሆነ የነቅቅ ሁኔታ ክስተት በጣም አሳሳቢ ስለሆነ ጉዳዩ ለማርገብ ጉዳዩ በሰላማዊ በሆነ ሁኔታ መፍትሄ እንዲሰጥም ዓለም አቀፍ ህብረተሰብ ሊያስብበት ይገባል ብለው ያስባሉ በኋላነት ሁለቱ ሀገሮች እንደ ጣሊያንና ኢንዶኔዥያ
0: ቱርክን ጨምሮ ቱርክም አለችበት እንደ ተቀሰ ወራማው ከቱርክ ላይ ተነሱት በኋላኛነትም እንግዲህ ተናንት የነበረው በአጠቃላይ ራም ተዳራባ
1: ተዳራህም ዮምቶብ
0: ተዳራባ ተዳ ጥሩ ሻየውኛ እንቀጥላለን እዚሁ ስቱዲዮ የተለያዩ ርዕሰ ጉዳዮች አሉን የመረጥናቸው
2: እንግዲህ ተከከለ ወቅታይ ዘገባ سنመለከተው ሁሌ በተደጋጋሚ እየተዘገበ እየተነገረ በቴሌቪዥን በሬዲዮ ቢያውበዚህ በጦርነቱን እየተመለከተ የተቅሳቁም ስምምነት ተቋጨ ተባለ እንጂ አሁን በዋናነት በአሜሪካና በኢራን መካከለ ያለው ውጥረት እንደቀጠለ ሲሆን ትራምፕን ጦርነቱን ያውጃሉ ወይስ ምን ያደርጋሉ በሰላማዊ ሁኔታ መፍትሄ ለመሻት ይሆን እንዴት ተያለ ሁኔታ
0: ከኢራን ጋር ያለው ሁኔታ በሰላማዊ ሁኔታ መፍትሄ ለመሻት እንግዲህ ከነበረውም ልምድ አንጻር ከባድ ነው የሚሆነው በሰላም ለመደራደር ለኢራን በተለያየ ጊዜ እንግዲህ እድል እየተሰጣት ነው ምናየው በድርድር ችግሩን ለመፍታት እንዳልከው ይሻያው ነገር ግን ኢራን ይሄን እድል እየተጠቀመችበት እንዳልሆነና እንደውም አሁን ያለው በጣም የጠበበ አጭር ጊዜና የጠበበ መንገድ የመጨረሻ እድል ይላል እንግዲህ በችግር በድርድር ለመፍታት ችግሩን የመጨረሻ አማራጭ ነው እንግዲህ ኢራን እየተጠቀመችበት አይደለም የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሁለት በሶስት ቀን እንዳራዘሙት ነው እንግዲህ ጥቃቱን የገለጹት እንጂ ጥቃቱ የጊዜ ጉዳይ ነው የማይቀር ነው እየተባለ ነው በኢራን ላይ እንግዲህ አሁን ኢራን ባንድ በኩል ከፍተኛ ስጋት አለ ባለው የተኩስ አቁም ስምምነት የጊዜ ገደብ በተቻለ መጠን ተዘጋጅታ ይሆናል ተብሎ ነው የሚጠበቀው እንደውም ኢስፋሃን በተባለውና በሌሎች አካባቢዎች የኑክሌር ማብላያ ጣቢያዋ የመከላከያ መንገዶችን አው
2: ለመቆጣጠር
0: ለመቃወም የአየር መቃወሚያዎችን እንዳስተካከለች ይነገራል እንግዲህ ፈታይ ሊሆን ይችላል እንደገና ሆኖ ወደ ጦርነት ለመመለስ በኢራን ምድር ላይ በሌላ በኩል ደግሞ መከላከያ ሰራዊቱ በከባድ ሁኔታ ስለተዳከመ ያን ያህል አይደለም የሚባላል ይሄ እንግዲህ በጦርነት ሂደት አስቸጋሪ ነው ጦርነት ሲጀመር ነው እንጂ እንዴት እንደሚጨርሳይ ታወቀ የሚባለውን ያያየን ነው በኢራን ላይ የተዘጋባት የሆርሙዝ የባህር የንግድ መርከቦች መተላለፊያ የባህር መስመር የሀገሪቱን ኢኮኖሚ በጣም ያደቀቀውና እንግዲህ በኢራን ጎዳናዎች የሚታየው ከባድ ቀውስ አስቸጋሪ እንደሆነ ነው የሚነገረው ግን የሁሉ ችግር ቢደርስባትም አልሞት ባይ ተጋዳይነት አሜሪካ ኢራን ተሸነፈች አሜሪካ አሸነፈች እንዲባል እንደማይፈልጉ የኢራን ባለስልጣናት ዝም ብሎ በዚህ ባለው ሁኔታ የሀገሪቱ ኢኮኖሚ እየደቀቀ ህዝቡም እየተሰቃየ ሀገሪቱ እንደገና ወደ ኋላ የተመለሰች መቀጠል እንደሚፈልጉ ይነገራል በአሜሪካ በኩል ደግሞ ያው መጨረሻው ሰሌ ላይ ደርሻለሁ ይላሉ ነው ዶናልድ ትራምፕ ከሁለት ከሶስት ቀን በኋላ የሚከተለው ነገር እና ያለን ጥቃቱ የማይቀር ጉዳይ ነው እየተባለ ነው ለሀገራችን ለእስራኤልም በእስራኤል በኩልም እንግዲህ ዞሮ ዞሮ መቼም የኢራን ሚሳኤል ወደ እስራኤል ነው የሚያነጣጥረው። በእስራኤል በኩል ቅድመ ዝግጅቱን እንግዲህ መከላከያ ሰራዊቱ አጠናቆ እየተጠበቀ ነው ይባላል። ያለው ሁኔታ ከባድ ነው፣ ውጥረቱ እንደተባባሰ ነው።
2: አሁን ያልገባኝ ነገር ወርቅነሸቴ፣ በእውነት በዚህ በመካከለኛው ምስራቅ የሚገኙ የአረብ ሀገራት እንደ የአረብ ኤምሬትስ፣ ኳታር፣ እንደ ግብጽ እንኳ ስለ ሳውዲ አረቢያ በዋናነት እነሱ በኢራን ሲጠቁ ያለ ሰው አውሮፕላን በረዥም ርቀት ተምዘግዛጊ ሚሳይል ሳይቀር የተጠቁ የተጎዱ የአረብ ሀገራት መሆናቸው ይታወቃል። አሁን ላይ ሆኖ ግን ደግሞ እነሱ ራሳቸው ምንዋል አሸማጋዮች ሆኑ። ያልገባኝ ነገር ምንድን ነው? ምን ተብሎ ይጠበቃል?
0: እንግዲህ እንደ አልከው የእነዚህ ሀገራት ኢራን በሰፊው አጥቅታቸዋለች፣ በጣም ከእስራኤል በበለጠ እንደውም በተባበሩት የአረብ ኤሚሬት አሁን በጣም ብዙ የብዙ ሰው ህይወት እንዳለፈ ብዙ ሰዎች በኢራን ጥቃት እንደተገደሉ ሰምተናል። ትናንትም ድረስ ጥቃቱ እንደቀጠለች ነው። በኳታር በተባበሩት የአረብ ኤሚሬት የሚወሰደው የምታደርገውን ጥቃት ኢራንና አሁን አሜሪካና እስራኤል ጥቃቱን እንደገና ጦርነቱን ቢያድሱ በኢራን ላይ ኢራን በአካባቢው ሀገራት ነው ያለውን የጦር መሳሪያ ሁሉ እንዳገኘች የምትተኩሰው። በሳውዲ ላይም እንደዚሁ በተመሳሳይ ና ምናልባት እንግዲህ እዚህ ችግር በመስጋት ሊሆን ይችላል። እንዳልከው ዶናልድ ትራምፕ እንደሚሉት እነዚህ ሶስቱ ሀገራት በዋነኛነት ይዘግይ ጥቃቱ በሰላም በድርድር ለመፍታት ይሞከር እያሉ ጥረት እያደረጉ እንደሆነ ይነገራል። እንግዲህ
2: ይህ በእንዲህ እንዳለ ወርቅነሽ፣ የአዛ ቀበሌ በዋናነት የሚገኙ ሀማስ ሽብር ፈጣሪ ድርጅትን የተመለከተ ሲሆን ባለፉት ቅርብ ሳምንታት የእስራኤል ምክር ቤት የህግ መደንገጊያ ምክር ቤት ክነሴት በእስራኤል ባሳለፈችው የ78 ዓመት ታሪኳ ለመጀመሪያ ጊዜ ሽብርተኝነትን በሞት ለመቅጣት ህግ አጽድቋል። ይህን ተከትሎ ደግሞ የሐማስ መሪዎቹ ትእዛዝ ለአክቲቪስት ለአባላቱ ትእዛዝ ትናንት ማምሻውን የሚል ውስጣዊ መረጃ ውስጣዊ ደብዳቤ መልእክት ትእዛዝ አስተላልፏል ለአባላቱ ተብሏል። ለዚህም ደግሞ ትእዛዙ የወሰደው ምንድን ነው? ይህንን ህግ የሞት መቅጫ ህግ በመቃወም ወይ እስራኤልን ወታደሮችን ለመጥለፍ የሚል ዛቻ። እንዴት ይታያል?
0: እንዳልከው ነው ሻየው፣ ሐማስ እንግዲህ ትጥቁን እንዲፈታ ጋዛ ሰርጥ ለቆ እንዲወጣ ጋዛ ሰርጥ እንዳዲስ ሌላ ሀገር ሆና እንድትሰራ መልሶ መቋቋም እንዲደረግበት ትራምፕ ዶናልድ ትራምፕ ዓለም አቀፍ ኃይል በማቋቋም ይሄ ኃይል ወደ ጋዛ ሰርጥ እንዲገባ የተለያየ መንገድ ላይ ነው የኢራኑ ጦርነት አደናቀፈው እንጂ እንደዛ ነበር እቅዱ። ግን በተቃራኒው አሁን የሐማስ ድርጅት እንደገና አንሰራርቶ ኃይሉን እያጠናከረ ጭራሽም የእስራኤል መከላከያ ሰራዊት አባላትን የእስራኤልን ወታደር ለመጥለፍ በውስጥ ነው ለአባላቱ እንዳልከው ውስጣዊ መልእክት ማስተላለፉ ተገልጿል። እስራኤል በእስር ቤት የሚገኙ የደህንነት እስረኞችን፣ ነፍሰ ገዳይ አሸባሪዎችን በሞት ቅጣት ለመቅጣት እንደጠቀስከው ባለፈው ሳምንት ህግ አጽድቃለች። እንግዲህ ይህን ህግ ምክንያት በማድረግ ነው ሐማስ አሁን የእስራኤልን ወታደር መጥለፍ ብቻ ነው በእስራኤል እስር ቤት ያሉ የሐማስ አሸባሪዎችን ማትረፍ የሚቻለው ብቸኛው መንገድ፣ ስለዚህም ወታደሮችን ለመጥለፍ ብሎ እንግዲህ ያዘጋጀውን ውስጣዊ ምስጢራዊ ሰነድ ለውስጥ አባላቱ ማከፋፈሉና መልእክት ማስተላለፉ ተገልጿል። እንግዲህ እስራኤል ወታደሮቿ ከተጠለፉ ሌላ አማራጭ የላትም፣ ወታደሮቿን ለማስለቀቅ ስትል የሐማስ እስረኞችን ትለቃለች። በሞት ቅጣት ከመቅጣት ይልቅ ያው በህይወት ትለቃለች፣ እንደተለመደው የተለመደው አሰራርና አካሄድ ይቀጥላል በማለት ይህን መመሪያ ማስተላለፉ ተገልጿል። የሚገርም ነው እንግዲህ ሐማስ አሁንም የልብ ልብ ተሰምቶት ድርጅቱ እንደገና ራሱን አጠናክሮ እንዲህ አይነት መመሪያ ማስተላለፉና እየተጠናከረ መሆኑ በጣም የሚገርም ነው። እንግዲህ እስራኤል ላይ ነው አሁን ኢራን ላይ ነው፣ ሐማስ ደግሞ እዚህ ጋዛ ሰርጥ ሆኖ በዚህ ሁኔታ እየተደራጀ ነው።
2: ይህ የሚያሳየው በዋናነት በጦርነቱ ከሁለት ዓመት በላይ የዘለቀው ጦርነት ኦክቶበር 7 2023 ዓ.ም ጀምሮ አሁን እስካሁን ወደ 3 ዓመት እየተቃረበ ነው። አሁን ምንም የተኩስ አቁም ስምምነት ላይ ተቋጨ ተባለ በአሜሪካ አስተዳደር መሪነት ተብሏል። ለዚህ ሲባል ደግሞ የአዛ ቀበሌን የሚቋቋም የሰላም ምክር ቤት ተቋቁሟል። ፕሬዚዳንት ትራምፕ ያቋቋሙት አካል ነው። ይህን ሁኔታ እንዲቆጣጠር በሚል ነው አዛ ቀበሌና አስተዳደር ቢባልና የእስራኤል ጥያቄ ለዚህ ጦርነትም ምክንያት በማድረግ ይህ ሐማስ ሽብር ፈጣሪ ድርጅት የጦር ትጥቁን መፍታት አለበት የሚል ጥያቄ አቅርባለች። የት ገባ ይህ ጥያቄ?
0: ይህ ጥያቄ እንግዲህ አሁን በድጋሚ ለውይይት ሲቀርብ ያየን አይደለም። ምክንያቱም ሁሉ ትኩረቱ ላይ ኢራን ላይ ስለሆነ እንዳልነው በሂደት እንግዲህ የኢራን ጉዳይ ከተቋጨ በኋላ ሚሆነው አይታወቅም። እና ያለን ሻያው በተንጠልጠል እንደቆመ ነው።
2: እሺ እንቆይ እንመልከት።
0: ጥሩ እናመሰግናለን። ሙዚቃ

0: ስርጭታችን እንደቀጠለን አድማጮቻችን ይሻየው አሁን ደግሞ መስመር ላይ ወይዘሮ ምንታምራት ትርሳው ትገኛለች። ወደ ምንታምር ምናልፈው ጤና ይስጥልኝ ምንታምር እንደምን አደርሽ?
1: ሰላም ጤና ይስጥልኝ እንዴት አደራችሁ? ብላቶ ይሻየው ወርቅነሽ ላንቺ ለአድማጮች እንዴት አደራችሁልኝ?
2: ደራነን እግዚአብሔር መስከን መልካም ቀን ይሁንልን። ወይዘሮ ይታማር ማን
0: ምንታምር
2: አስረሳው
0: አትርሳው
2: አትርሳው
1: እን መልካም ቀን ተወዲውን የም መልካም
0: ቀን እናመሰግናለን። ምንታምር እንዴት ነው ዛሬ ምን ሐሳባለሽ? ያው ብዙ ጊዜ መቼም በልጆቻችን በወጣቶች በታዳጊ ልጆች ዙሪያ መነጋገሩ ወሳኝ ነው። ምን ታያለሽ?
1: ኦኬ ከድሉ ስለሰጣችሁኝ ከልብ አመሰግናለሁ በመጀመሪያ ደረጃ ማለት ነው። ከዛ በመቀጠል ግን ያው በተደጋጋሚ ሁላችንም እንደምናስታውሰው ማለት ነው ሌሎች ወላጆችም ሁላችንም ማለት ነው ያው በተደጋጋሚ እናነሳቸዋለን እነኚህ ነገሮች። ነገር ግን ማለት ነው ያው ሁልጊዜ ማውራት ያለብን ስለ ልጆች ጉዳይ ስለሆነ ነው ያው ሁላችንም ማለት እንዴት ነው ጥሩ ትውልድ እንድናነጽና ጥሩ ልጆች እንድናሳድግ ነው እንግዲህ ሁላችንም ቢሆን እየተነሳነ ልጆቻችን እንደዚህ ማድረግ አለብን ምናምን እያለን ምክርም እንሰጣው ምንም ማማረበት ማለት ነውና በተደጋጋሚ በርግጥ ያው እንዳልኩት ቀደም ማለት ነው ብዙ ሰዎች ብዙ እናቶች ብዙ አባቶች ማለት ነው ይናገራሉ ስለ ወጣቶች ጉዳይ ስለ ልጆች ጉዳይ ይነገራል። ግን ትንሽ ከበድ እያለ የመጣ ይመስላል ማለት ነው ከቁጥጥር ውጭ የሆነ ይመስላል አሁን ላይ ማለት ነው። ምክንያቱም ነው ብን በቅርብ ሳምንታትና ካለፈው ወር አንስተን ማለት ነው ያየናቸው ነገሮች ማለት ያው የ11 አመት የ12 አመት የ13 አመት ልጆች ማለት የ14 አመት ልጆች እንግዲህ መጥፎ ነገር ማድረግ ማለት ነው ያው እንግዲህ ትንሽ ከወላጆች ላይ ማለት ነው ትንሽ እንዴት ነው የማያዝ ችግር አለ ልበል ወይም ደግሞ የመምከር ችግር አለ ልበል እኔ አላቀብ ብቻ ግን ያው መመከር ያለበትና እንዲሁም ማለት እንዴት ነው ትውልድ ማነጽ የምንችለው ማለት ነው እንዴት አድርገን ነው ምናምን የሚለው ትንሽ አሳሳቢ ይመስላል። ብቻ ከባድ ነው ወርቅነሽ ምን እንደምላችሁ አላቅም። ትንሽ ከበድ ያለ አሰቃቂ ዘግናኝና አሰቃቂ ነው ስንሰማው የሰነበት ነው
0: ከባድ ነው
1: በጣም ከባድ ነው።
0: እንደው እስኪ ምንታምር ልክ ነሽ ዞሮ ዞሮ አሁን በግልጽ ካልተነጋገሩበት አንዳንድ ነገር ታፍኖ ያው መቃጠሉ ወይ መፈንዳቱ አይቀርም እና መወያየቱ መፍትሄ መፈለጉ ወሳኝ ነው በእንደዚህ አይነት ነገሮች። እንደውም እናንተ በምትኖሩበት አካባቢ ያለው እንቅስቃሴ ያለው ሁኔታ እንዴት ነው? በወላጆች ዘንድ ምን ይሰማል? እንዲህ አይነት ችግሮች አሉ? ስጋት አለ? ነው እንደውሱ ሰላም ነው? ልጆች በሰላም ወጥተው ይገባሉ? ምሽት አካባቢ ያለው ሁኔታ እንዴት ነው?
1: እውነት ለመናገር ያው በእኛ አካባቢ ያው ምናልባት እኔ ምልሽ እንቅስቃሴዎች አሉ ነበሩ ከዚህም በፊት ነበሩ አባል አሁን ላይ ግን ምን የት ላይ እንደደረሱ ምናምን አላውቅም። ግን ማለት ነው ኬሉ ብዙ ጊዜ ሳንበት ሲሆን ወይም ደግሞ አሙስ ሽሽሽ አባት ምናምን ማለት ነው ኬሉ የመዞሩ የልጆች መዞር ያለ መቆጣጠር ኬሉ እየታየ ነው ማለት ነው። ነገር ግን ይሄ ነው ልልሽ አልችልም። ምክንያቱም ያው ኬሉ በእያንዳንዱ ሰው ማለት ነው ወላጆች ናቸው ማወቅ የሚችሉት እንጂ እኔ ስለማላቅ ማለት ነው ይሄ ነው ልልሽ አልችልም። ነገር ግን በእኛ አካባቢ ያው ብዙ ጊዜ ታያለሽ ማለት የህፃኖች ማለት ነው ከእድሜ የሚያንሱ ልጆች ከአስራ ስምንት ዓመት በታች የሆኑ ልጆች ሲንቀሳቀሱ ታያለሽ ማታ ላይ አረብ ቅዳሜ እንደዚህ ሲሆን ምናምን ማለት ነው ረፍት ሲሆን ወይም ደግሞ ረፍቱ ሲሆን ልጆች ማለት ነው ያው እንግዲህ እንትንን ይወዳሉ አይደለ ረፍትን መዛለልን መጫወትን ይወዳሉ አስለኝ ይወዱ ማለት ነው የመለቀቅ ሁኔታ አለ። ነገር ግን ማለት ነው ይሄ ነገር መሆኑ በአንዳንድ በኩል በጣም ለነሱ ለልጆች ያው ነፃነትን እንትን ማለት ነው በአንዳንድ በኩል ደግሞ ነፃነትን በለቅቅሻቸው ቁጥር ነፃ ባደረግሻቸው ቁጥር ወይም ባደረግናቸው ቁጥር ችግሮች ማለት ነው ብዙ እየሆኑ ይሄዳሉ ማለት ነው። መጥፎ ሁኔታ አለ እንደ ሱስ አይነት ብዙ ነገሮች ያው ሁሉ ጊዜ እንደምንሰማቸው ማለት ነው እና ነገር ግን ትንሽ መሰራት አለበት ብዬ አስባለሁ። ወርቅነሽ
2: ባቶሻዮ ጥሩ
1: ያስባለሁ
2: ጥሩ ሀሳብ ምንታምር በእውነትም ማንኛውም ወላጅ ጥሩ ዜጋ ልጆችን ማሳደግ ነው የሚፈልገው። የሚያደርገውና በርግጥ የባህል ልዩነት ደግሞ እንዳለ ይነሳል። ወላጅ ልጆቹን ጥሩ ልጆች ለማሳደግ በሚል የመጣት ሁኔታ በሀገር ኢትዮጵያ በነበረው ባህል ወላጅ ልጆቹን ቁንጥጥ እያደረገ እንዳንዴ ደግሞ በቀበቶም ሳይቀር አስጎንብሶ ይቀጣ እንደነበረ የቅርብ ጊዜ ትስታችን ነው አይደለ? አሁን ደግሞ
1: ሁላችንም ያደግንበትን እንደዛ ነበር።
2: አሁን ላይ ሁነን በሳይ ደብረሰብ ማንም ወላጅ እንደዚህ አይነት ቅጣት ከባድ ቅጣት በህግ የተከለከለ ነው።
1: እውነት ለመናገር ዋይ በጣም አመሰግናለሁ አቶ ይሻየው። ጥሩ ጥያቄ ነው ያነሳኸው። ማለት በመጥቀስና የፈለኩት ነገር ነው ያልኸው ማለት ነው አንተ። እውነት ነው ማለት ለምሳሌ በኢትዮጵያ በነበረን ጊዜ ልጆቻችን ስንቀጣ ወይም ደግሞ ልጆች የተቀጡ ልጆች ናቸው የምናሳድገው ብዙ ነገር የሚደረገው ማለት ነው። ከሁላችንም ማለት ነው ያደግነውም እንደዛ ነው። ወላጆቻችን ማለት ነው ቀጠውን ነው ማለት ሲቆጡን እራሱ ሲቆጡን ሲጠሩን እንኳን ደስ ብለን ነው የምንሄደው ማለት ነው። ነገር ግን እዚህ ጋር ማለት ነው ትንሽ ህጉ የተበላሸ ነው ብዬ ማስበው ህጉ ነው። እንግዲህ ያው ልጆችንም መቅጣት አትችልም። ሁሉ ነገር በንግግር ነው የሚባል ነገር አለ። በንግግር ነው ሲባል ደግሞ አሁን ለምሳሌ 14 አመት ልጆች 15 አመት ልጆችን እስከ 18 አመት በታች የሆኑ ልጆች በንግግር ምንም ነገር የምትፈተው ነገር የለም። ምክንያቱም ለምንድን ነው በቃ ይሄ የህጉ ሁኔታም እንደሆነ እንጂ እኔ ልክ እንደ መብት አድርገው ነው ወስደውት ያለ ግብቷን የመደማመጥ ጉዳይ የለም። ትሞክራለህ እኮ አንተ እኮ ልጆች ማለት ነው ትውልድ ለማነት እንትንህን ለማውረስ ማለት ነው የዋንተነትህን ለማውረስ እንግዲህ በልጆቻችን ነው አይደለም እናው ትውልድ ተትውልድ የምናወርስ ማለት ነው ልጆቻችን ነው አይደለም። ነገር ግን ማለት ነው ያንን ነገር ልታደርግ ስትል ትንሽ ከባድ ነው ማለት ምን አገባሽ እንደዚህ ምናምን የሚባል ነገር አለ። ይሄ መብቱ የመብቱ ጉዳይ እና የህጉ ጉዳይ ማለት ነው። ይሄ በጣም እውነት ለመናገር መቀየር አለበት ብዬ አስባለሁ። ልጁን ቀጦ እንዲታደግ እና ታንጾ እንዲታደግ ማለት ነው። እንደዚህ ካልሆነ እውነት ለመናገር አሁን ላይ በጣም ከባድ ሁኔታ ላይ ያለ ነው። ልጅ የ13 ዓመት ልጅ እንግዲህ እናትን አጎጥቶ አባትን አሸቅቦ የሚናገር ልጅና ምን አገባ ለሱ ብሎ እየለፋ እናት አባት ለሱ ብሎ እየለፋና መከረውን እያየ መጥፎ ቦታ እንዳይሄድ እየመከረ ያንን አልሰማም ብሎ ምን አገባ የሚል ነገር አለው እና ይሄ ነገር
0: ለማንኛውም ልጁም በዚህ ምክንያት በዚህ ሁኔታ እኮ ልጁ አሁን የህግ አካል ቢያውቅ በፖሊስ ቢያውቅ ለልጁ ህይወትም ጥሩ አይደለም። ለወላጆች ብቻ ሳይሆን እንዳልሽው የ14 ዓመት የ15 ዓመት ከሆነ እንግዲህ አሁን ባለው ሁኔታ እየጎረመሰ ነው፣ አስቸጋሪም ነው። መጥፎ ነገር ፈጠሩ ሲባልም እየሰማን እኮ ነው አልፎ አልፎ እንደዚህ በዚህ እድሜ ያሉ ልጆች። ግን በልጅና በወላጅ መካከል መቀጣጣት መመካከር አለ። መስመሩን ያላለፈ እንደው ወደ ዱላ ወደ በትር ሰውነት ላይ ምልክት የማውጣት ነገር መከሰት የለበትም እንጂ ልጅን በስርዓት ወላጅ ቀጥቶ ማሳደግ ይችላል። በመመካከር ቀላል ቅጣት በመስጠት ይህን ካላረገ ይህን አታረግም፣ በዚህ ሰዓት ይዝ ትቀመጣለህ፣ ስልክ አትይዝም፣ ምን በማለት እንደዚህ አይነት ነገሮች አሉ እና እንደው በአጠቃላይ ደግሞ ሁሉ ነገር የልጅ ብቻ መብት ነው ማለት ትንሽ ለአንዳንድ ወላጆች ጥሩ አይደለም ብዬ ነው።
1: በነገራችን ላይ መቅጣት ማለት ለምሳሌ ማለት ነው ኢትዮጵያ በነበርን ጊዜ አንቺ ምን ታምር ካሉኝ ሮጥ ብዬ ነው የሚሄደው። ይሄ መተውኛል ማለት አይደለም። በስርዓት ነው ያደግኩት ማለት ነው። ሁልጊዜ ይመቱኛል ወይም ደግሞ መተው ነው ያሳደጉኝ ማለት አይደለም። ነገር ግን እዚህ ማለት ነው እዚህ መቆጣትም አትችይም። ወርቅነሽ በነገራችን ላይ መቆጣትም አትችይም። ከተቆጣሽ ወይም ደግሞ እንትን ካልሽ ትንሽ ከበድ ይላል። ልጆች የሚወስዱት እንዴት እንደሚወስዱት ልነግርሽ አልችልም። ሌላው ደግሞ ቅድም ስልክ ያልሽዋለ
0: አጠራርገሽ ስርጭታችን እያለቀ ነው ሰዓቱ
1: እና ሌላው ስልኩ ያልሽው ነገር ማለት ነው ይሄ ነገር ማለት ነው ስልኩ በህፃንነታቸው ምግብ የሚበላ ስልክ ይዞ ነው ረበሸኝ ስልክ ነው ይሄ ሲሆን
0: አለማስለመድ ልክ ነሽ። ይሄ ገደብ የሌለው አስተዳደግ በኋላ ለመቆጣጠር ያስቸግራል።
1: እሱ ነው እና ከነኝህ ነገሮች ደግሞ ብንቆጠብ እና ልጆችን የበለጠ እንትን ብንላቸው ይሄ ምንድን ነው ሚዲያ ላይ
0: ዋጋ ያስከፍለናል። ያው በቸለልታ የሚታይ ነገር
1: እና በጣም አሪፍ ነው እና ድሉ ሰጣችሁኝ ከልብ አመሰግናለሁ። መልካም ቀን።
0: እናመሰግናለን። እኛም አዎ በጣም መልካም ቀን ይሁንልሽ ምንታምር፣ ስለተሳትፎሽ ከልብ እናመሰግናለን።
1: አመሰግናለሁ አርገነሽ።
0: ሻያው ደግ ፍርጭታችን ተጠናቀቀ። እንግዲህ ቀን አንድ ሰዓት ላይ እንደገና አድማጮች ጋር እንገናኛለን።
2: አዎ
0: ለቴክኒክ ባለሙያችን አዎ በትክክል ለድሮር ሮሽታይን ምስጋና ይድረሰው። እንግዲህ እዚህ ያስተናገድናችሁ ስቱዲዮ ውስጥ ወርቅነሽ እሸቴና ሻያው ደግ ነበርና አድማጮች መልካም ቀን። ቀን አንድ ሰዓት ላይ እንደገና እንገናኛለን።

0: ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምፅ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያሰራጨውን ዝግጅት እንሆ ጀመረ።
0: ጤናስጥልን ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ? ሁለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሽልሺ ጊሜል በሲቫን ታፍሽን ፔቫፍ ሲሆን እንደ አውሮፓ ዘመን አቆጣጠር ሜ 19 ቀን 2026 ዓ.ም ተመረተ ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ግንቦት 11 ቀን 2018 ዓ.ም ተመረተ ነው። ይህ ከሰዓት በኋላ አማርኛው ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ድሮር ሮድሽቴን ሲሆን የስቱዲዮ ተረኛ አስተናጋጆች ኢሻያው ደጉ ሰጠኝ ዘመንና ወርቅነሽ ሸቴንን ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ወቅታዊ ዘገባና ቀርባለን። ከዛም ሳምንታዊ የጤና ፕሮግራም ሰዓቱን ጠብቆ ይቀርባል። ከባለሙያ ጋር እንወያያለን። ከአድማጮች ጋር የስልክ ውይይት እናካሄዳለን። ስርጭታችን እንደተለመደው እስከ 2 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን የሰዓቱ ዜና በኢሻያው ደጉ ተዘጋጅቶ ይቀርባል።
1: ወርቅነሸት ያመሰግናለሁ። አርዕስተ ዜና፣ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራን በወታደራዊ እርምጃ ለማጥቃት የነበራቸው ንግድ አዘገዩት። አሜሪካ ኢራን ለማጥቃት ያላትን እቅድ ቢዘገይም ማጥቃቷ እንደማይቀር እስራኤል ታምናለች። ትናንትና በዛ ቀበሌ ብጫውን ድንበር አቋርጦ ወደ ወታደሮች የቀረበ የሐማስ ድርጅት አባል ሽብር ፈጣሪ በአየር ጥቃት ተደመሰሰ። በሽብርተኞች ላይ የሚፈጸመውን የሞት ቅጣት ሕግ በመቃወም ሐማስ የእስራኤል ወታደሮች ለማጥለፍ ለአባላቱ ትዕዛዝ አስተላለፈ። የእስራኤል መከላከያ ኃይል በቅርብ ቀናት ውስጥ ሂዝቦላም የማጥቃትን ስልታዊ እንቅስቃሴ ለውጥ ማድረጉን አጋለጠ። ይህ የሚሉት የሰዓቱ ዋና ዋናዎቹ ናቸው። ዜና በዝርዝር እንሆ። የአሜሪካ ፕሬዚዳንት ዶናልድ ትራምፕ ዛሬ ማክሰኞ ኢራን በወታደራዊ ለማጥቃት የነበራቸውን እቅድ እንዲዘገይ የሶስት የአረብ ሀገራት የአረብ ኤምሬትስ፣ ኳታር እና ሳውዲ አረቢያ ባቀረቡላቸው ጥያቄ መሰረት የማጥቃት ዘመቻ ለተወሰኑ ቀናት እንዳይፈጸም መወሰናቸውን አስታወቁም። የአሜሪካ ፕሬዝዳንት የፋርስ ባረሰላጤ ሀገሮች ጥቃቱን ከማዘግየት የጠየቁት ለአሜሪካና ለመካከለኛው ምስራቅ ሀገሮች በጣም ተቀባይነት ያለው ስምምነት ላይ ይደረሳል የሚል ግምት ስላላቸው ነው። ፕሬዝዳንት ትራምፕ የኢራን የኒውክሌር ጦር መሳሪያ ባለቤትነት ይከለክላል ብለው ስለሚያምኑ ነው ሲሉ ጽፈዋል። ቀደም ሲል ከኒውዮርክ ታይምስ ጋዜጣ ጋር ባደረጉት ቃለ ምንልስ ኢራናውያን ከመቼውም ጊዜ በበለጠ ስምምነት ላይ መድረስ ይፈልጋሉ ብለዋል። ጠቅላይ ሚኒስትር ቢንያሚን ኔታንያሁ የተወሰኑ የደህንነት የካቢኔ ሚኒስትሮች ጋር ትናንት ምሽት ባካሄዱት ውይይት ትራምፕ የዋሊደር ይዘገይ እንጂ ኢራን ለማጥቃት ዝንባሌ እንዳላቸው እስራኤል ታምናለች ይላሉ። እስራኤል በበኩሏ በኢራን ባስመለከተ ከፍተኛ ጥንቃቄ ታደርጋለች። እስራኤላውያን የአሜሪካ ፕሬዝዳንት ዶናልድ ትራምፕ የኢራንን ለማጥቃት ፍላጎት እንዳላቸው ያምናሉ፣ ነገር ግን በቅርብ ውሳኔ ይሰጣሉ። ኔታንያሁ በካን ሀዳሾት ዜና አውታር እንደዘገበው ከሆነም የጦርነት እድሳትን መከፈት ሁኔታ እንዲደረግ ግፊት እያደረጉ ናቸው። በተመሳሳይ ሁኔታም ከአስታራቂ ሀገሮችን ፓኪስታን፣ ኳታር፣ ቻይናን ጨምሮ ስምምነቱ ለማሻሻል ጫና እያደረጉ ናቸው። የአሜሪካ ባለስልጣናት ኢራን የተኩስ አቁም ስምምነትን ግዚያቶችን ተጠቅማ ወታደራዊ ኃይሏን እንደገና ለመገንባትና ለዳግም ጦርነት መዘጋጀቷን ተናግረዋል። ባለስልጣናቱ ለኒውዮርክ ታይምስ ጋዜጣ እንደገለጹት ባሳለፍነው ወር በአስርት የሚቆጠሩ የባለስቲክ ሚሳይሎችን ቢደመሰሱም ሙሉ በሙሉ ያልወደሙ ኢራን ውስጥ ከተቀበሩ ቦታዎች ጉድጓዶችም ተገኝተዋል። ኢራናውያን ተንቀሳቃሽ የሚሳይል ማወንጨፊያ መሳሪያዎችን እያንቀሳቀሱ ናቸው። በባህረ ሰላጤ ውስጥ ያለውን ቀውስ ሚኒስተር እና የካቢኔ አባል የሆኑት ዘይብ ኤልኪን አሜሪካን የዲፕሎማሲያዊ መንገድ ከማለቁ በኋላ እስራኤል በኢራን ውስጥ ለዳግም ጦርነት ዝግጁ መሆኗን ተናግረዋል። ሁለቱ የቃል ኪዳን ወዳጅ ሀገሮች እስራኤልና አሜሪካ በትብብር ኢራን ለማጥቃት በዝግጅት ላይ ናቸው። ጦርነቱ እንደገና ከቀጠለ ለጭንቀት ምክንያት የማይሆን አይደለም። የእስራኤል መንግስት ኢራንን ለመጉዳት አስፈላጊውን ሌሎች ነገሮችን ሊጎዳ የሚችልበት ምክንያት አለም። በአጠቃላይ ስልታዊ በሆነ መልኩ በረጅም ጊዜ ውስጥ የእኛን ሁኔታ ከዚህም ያሻሽለዋል። ይህ እንደ ሀገር ሊያስፈራራን የሚገባ አማራጭ አይደለም። ወደ ጥቃቱ ለመመለስ ውሳኔ ካለ እስራኤል ለመቀላቀል ከፍተኛ ድል ይኖራታል ብለዋል። በሚቀጥለው በእስራኤል በሚካሄደው ብሔራዊ የክነሴት ምርጫ በኋላ በሚዋቀሩ አዲስ ጥምር መንግስት የሀርዲምና የአረቦች ማህበረሰብ የሚወክሉ ፓርቲዎች መሳተፍ የተከለከለ መከልከል ተገቢ ይሆናል ሲሉም የተጠባባቂ ማለትም የሚሉይም ወታደሮች ፓርቲ መሪ ዮአዝ ሄንደል ጥሪ አስተላለፉ። እሳቸው አክለው እንደተናገሩት በሚቀጥለው በሚቋቋመው ጠቅላይ ሚኒስትር ናታና በሚመሩት መንግስት አባል አልሆንም። ለጥቅምት 7 እልቂት ውድቀት በኃላፊነት የሚጠየቁት እሳቸው ናታናው ስለሆኑ ስልጣናቸውን የመልቀቅ ግዴታ አለባቸው። ችግሩ ግን አሁን ናታናው ከስልጣን ቢሰናበቱም እሳቸውን የሚተካ መሪ ስለሌለ በሀገራችን ላይ ከባድ ጉዳት ይደርሳል የሚል ስጋት አለኝ ብሏል። ትናንት በአዛ ቀበሌ በቢጫው ድንበር አቋርጦ ወደ እስራኤል ወታደሮች የቀረበ የሐማስ ድርጅት አባል ሽብር ፈጣሪ በአየር ጥቃት ተደመሰሰም። ትናንት በቦምብ ጣይ አውሮፕላኖች የተደመሰሰው ሽብር ፈጣሪ በጥቅምት 7 ቀን 2023 ዓ.ም በጥቃት የተሳተፈ ነው። በሽብርተኝነት ላይ የሚፈጸመውን የሞት ቅጣት ሕግ በመቃወም ሐማስ የእስራኤልን ወታደሮች ለመጥለፍ ለአባላቱ ትዕዛዝ አስተላለፈም። የድርጅቱ አመራር በአዛ ቀበሌ ውስጥ ባሉ ተንቀሳቃሶች መካከል የውስጥ ደብዳቤ አሰራጭቷል። ይዘቱ ለመጀመሪያ ጊዜ ዘገባው ይፋ ያደረገው ካንዜና ካናዳ ሾትን አውታር ነው። ወታደሮችን የመጥለፍ አስፈላጊነት የፍልስጤም እስረኞችን ነጻ ለማውጣት ብቸኛ መንገድ እንደሆነ ሐማስ ዝቷል። በተጨማሪም አመራሩ እስረኞችን መጉዳት በመቃወም የሽብር ጥቃትን ለማፋፋም አስጠንቅቋል። በእስረኛ ሕይወት ላይ የሚደረስ ማንኛውም ጉዳት አጸፋ ምላሽ የእሳት ጎመራ የሆነ ፍንዳታ የሚያስከትል የሽብር ጥቃት ሲል ዝቷል። መጨረሻ የአየር ጸባይ ሁኔታ የሙቀቱ መጠን በጣም ቀንሶ ቀዝቃዛማ ይሆናል። ዛሬ ነገ ሮብ ከዛሬ ነገ ሙቀቱ ይቀንሳል፣ ቀዝቃዛ እንደሚሆን ነው የአየር ጸባይ ተመራማሪዎች የተነበዩት። ዜናው እስከዚሁ ነው። ወርነሽ
0: አመሰግናለሁ። ሻያ ወደሚቀጥለው ዝግጅት ለማለፍ ሙዚቃ

0: በዚህ በመቀጠል ባልደረቦቼ ወደ ወቅታዊ ዘገባ ስናልፍ እንግዲህ ሰጠ የዘመን ወርቅ ለሸቴ በእውነትም ያለው የእስራኤል የፖለቲካን የተመለከተ ነው የሚሆነው። የምርጫ ብሔራዊ የክነሴት ምርጫ እየተቃረበ መሆኑ ይነገራል። በእስራኤል የፖለቲካ ላይ ውዝግብም እየተፋፋመ ነውና በዋናነት በጣም በጥምር መንግስት አከራካሪ የሆነውና የጊዩስ ሆክ ጊዩስ የተሰኘ የወታደር ዘመቻ ህግን ገና አልጸደቀም። በክነሴቱ እንዲበተን እንዲፈርስ ምክንያት ይሆናል እየተባለ ነው እና እንዴት ይታያል ሰጠኝ ዘመነ?
1: አዎ እንግዲህ ሰሞኑንም ስናወራበት የቆየነው ነገር ነው የቆየንበት ጉዳይ ነው። ያው የሃሬዲም ፓርቲዎች እንግዲህ የሆካ ጊዩስ እንዲጸድቅ ይፈልጋሉ። የእነሱን መራጭ ማህበረሰብ የሚወክሉ ወጣቶች ወደ መከላከያ ሰራዊቱ በግዴታ እንዳይገቡ ይፈልጋሉ። እነዚህ መካከል ያሉት አቶ ራ ተብሎ በሁለት ፓርቲዎች ተጣምሮ ያለው የአጉዳት እስራኤልና ደጌላ ቶራ ፓርቲዎች ናቸው። የበለጠ ከጥምር መንግስቱ ለቀን እንወጣለን እናፈርሳለን እያሉ ያሉ ጠቅላይ ሚኒስትር ናታንያ ደግሞ የሻስ ፓርቲን ለማሳመን ጥረት እያደረጉ እንደሆነ ይነገራል። ግን በአጠቃላይ እንደው እነዚህ ፓርቲዎች ቢስማሙ እንኳን በሊኩድ ፓርቲ በጥምሩ መንግስት መካከል ይሄ አሁን ያለው እየረቀቀ ያለው የዚህ የዘመቻ ህግ እንዲጸድቅ የማይፈልጉ አካላት አሉ። ወደ አራት የሚሆኑ የክኔሴት አባላት ያልተስማሙበት ሁኔታ አለ። ዳን ኢሉዝ፣ ኦፌር ሶፌር፣ ሻሮን እና ዩሊ ኤድልሽቴን የተባሉት የክኔሴት አባላት እነዚህ እንደማይስማሙ ነው አሁን ያለውን እየረቀቀ ያለውን እና አዲስ የዘመቻ ህግን ቢጸድቅ ሃሬዲም ወጣቶችን ወደ መከላከያ ሰራዊቱ ሊያዘምት አይችልም የሚል ስጋት ስላላቸው እንደማይደግፉ ነው። ይጸድቃልም ተብሎ የሚታሰብ ብዙ እንደሌለ ነው የሚነገረው። ነገር ግን ጠቅላይ ሚኒስትር ናታንያው የዚህ የሃሬዲም ፓርቲዎችን ግፊት እና ጫና ለመቋቋም ስለሚፈልጉ ህጉን ለማቅረብ በክኔሴት እንደሚፈልጉና በዚህ ሳምንት ወይም በሚቀጥለው ሳምንት ውይይት ተደርጎ በክኔሴት ድምፅ እንዲሰጥበት ጥረት ይደረጋል ተብሏል። ግን ብዙ ተቃውሞ ስላለ እንደገናም ደግሞ በምርጫውም ዋጋ ሊያስከፍል የሚችልበት ሁኔታ ሊኖር ይችላል። ወደፊት በምርጫው ምን ያክል ይህን የሃሬዲም ፓርቲዎችን የሃሬዲም ወጣቶችን የሚያዘምት የዘመቻ ህግ ነው የሚለው ሌላ ጥያቄ ስለሆነ አምስት ወር ለቀረው መንግስትም ቢፈርስ የሚያስፈራቸው ነገር ያለ መስሎ አይታይም። ግን ጠቅላይ ሚኒስትር ናታንያሁ ዘመቻ ህጉ ወደ ክኔሴት እንዲመጣ ይፈልጋሉ ተብሏል። ሂደቶችም እንዳሉ ነው እየተነገረ

0: በብዙ ሺህ የሚቆጠሩ ናቸው ውትድርና አገለግሉም ቆይቷልና አሁን ላይ እንዴት ታያል?
1: አሁን ላይ ከባድ ችግር ፈጥሯል ሸያው እንግዲህ የእስራኤል ማህበረሰብ ከሁለት የከፈለ ርሰ ጉዳይ ሆኗል እንደምናየው ለሀገሪቱ ፈታኝ ለፖለቲከኞች ለእስራኤል ፖለቲካ ሂደት በጣም ፈታኝ የሆነ መሰናክል ነው ያረዲ ማህበረሰብ በመከላከያ ሰራዊት ውስጥ እንደማንኛውም ህብረተሰብ ዓለም አገልግላቸው እያየን ነው በተለይ በፖለቲካው ሂደት የማህበረሰብ እንግዲህ ቁጥሩ ቀላል አይደለም የፖለቲካ ኃይል አላቸው ያው እንግዲህ በቂ ተወካይ ወደ ክሬሴት የሚያስገባ ማህበረሰብ ሁሉ የፖለቲካ ኃይል አለው ነው የሚባል ያለው ትምርት ኃይል ለምላም ሳይሆን የቁጥር ማስገባቱ ነው ምክንያቱም ክነሴቱ ላይ የሞሰን አቅም ካላቸው ያው ታላቅ የፖለቲካ ኃይል እንዳላቸው ያየንም እየተነገረም ነው በየጊዜው በሚቋቋሙ መንግስት ወደ ቀኝ በዘመሙ መንግስት በተለይ ያው እነሱ ጥምር ሆኖ ነው መንግስት የሚቋቋመውና ለመንግስት ጸንቶ የመዝለቅ ሁኔታም አደጋ ናቸው ይፍረስ ቢሉ ያፈርሳሉ ይቀጥል ቢሉ ይቀጥላሉ ያው ድምጻቸው ወሳኝ ስለሆነና ፖለቲካው ላይ ይሄን ያህል ጫና እየፈጠረ ነው አሁን የተፈጠረው ምንድነው ያው እንደሚታወቀው ሰጠኝም ቀደም ሲል እንደገለጸው የሐረዲ ማህበረሰብ የሚወክሉ ፓርቲ ኃላፊዎች ክነሴቱ እንዲበተን የሚል ጥሪ አቅርበዋል ክነሴቱም ቅርቡ እንግዲህ ያው እንዲበተን ጥሪ እየቀረበ ነው በተለያዩ ፖለቲካ ፓርቲዎች በተለይ በመንግስት ተቃዋሚ ፖለቲካ ፓርቲዎች በዚህ ሳምንት ክነሴቱ እንዲበተን የሚል ጥሪ እየቀረበ ነው ጠቅላይ ሚኒስትር ቢንያሚን ኔታንያሁ ምንም እንኳን የምርጫው ጊዜ ሩቅ ባይሆንም ያው በሚቀጥለው ጥቅምት ወር ነው በመደበኛ የምርጫው ሂደት የሚካሄደው ብሔራዊ ምርጫው በአንድ በኩል አሁን ምርጫ ላይ ቢሄድ ምንም ብዙም ለውጥ እንደሌለው ነው የሚነገረው በሌላ በኩል ደግሞ ጠቅላይ ሚኒስትሩ ባለበት ሁኔታ ለማቆየት ጥረት እያደረጉ ነው ይባላል እንደውም የሊኩድ ፓርቲ አባላትን ለማሳመን በግል ያናገሩ ጫናም እየፈጠሩ ናቸው ይሄ የሐረዲ ማህበረሰብ ወጣቶች አሁን ባለው ሁኔታ ህጉ ቢጸድቅ ከአገልግሎት ከብሔራዊ ትድርና አገልግሎት ነጻ ሊያደርጋቸው የሚችልበት ሁኔታ አድሉ ሰፊ እንደሆነ ነው የሚነገረውና ጠቅላይ ሚኒስትሩ ይህን ህግ ካጸደቁ ትውልድም ይቅር አይላቸውም በማለት እንግዲህ አሁን በአሁኑ ፖለቲካ በአሁኑ ምርጫ ለመወዳደር ከያኢር ላፒድ ከኢሻቲድ ጋር አንድነትን ፈጥረው የተነሱት የቀድሞ ጠቅላይ ሚኒስትር ናፍታሊ ቤኔት በጣም ቁጣ የተሞላበት መልእክት በትዊተር ወይም በኤክስ ገጻቸው ላይ ጽፈዋል ለናታንያሁ ትውልድ ይቅርታ ያደርግላቸውም የሐረዲ ማህበረሰብን ከብሔራዊ ትድርና አገልግሎት ነጻ ሊያደርግ የሚችል ህግ ለማጽደቅ ጥረት እያደረጉ ነው የክነሴት አባላትንም በግል እያናገሩ ጫና እያደረጉ ናቸው የሚል መልእክት ዛሬ አስተላልፈዋል ቀደም ሲልም ጧት አይተነዋል ይሻየው በግል እያናገሩ ነው የክነሴት አባላትን ጠቅላይ ሚኒስትሩ አሁን እንዳለ ባለው ሁኔታ እስከ መደበኛው ምርጫ የሚካሄድበት ጊዜ ድረስ እንዲቀጥል ክነሴቱ ለማድረግ ጠቅላይ ሚኒስትሩ ጥረት እያደረጉ ነው ይባላልና እንግዲህ ውሎ አድሮ በሂደት ይሄ ነገር ይፋ ከወጣና ያለን ግን ቁጣን እየፈጠረ ያለ ሁኔታ ነው በአጠቃላይ ሁኔታው በዚህ ሁኔታ አስቸጋሪ ሆኖ ነው ያለው
0: እንደገና በዚህ ርዕሰ ጉዳይ ፈርጠም ያለ ስለሆነ ወደ ሰጠ ዘመን እንደገና ወደ አንተ ተመለስና እንግዲህ በዚህ ጦርነት ጋር በተያያዘ እስራኤል ህብረተሰብ ይቀየራል አመለካከቱ የሚል ተብሎ ይጠበቃል በምርጫ በክነሴት አሁን ለምን ቢባል ምን ይላሉ አንተ ላሰጠው ምላሽ ሊሆን ይችላል ሀዘንተኛ ቤተሰቦች በጦርነቱ ሀዘንተኛ ቤተሰቦች ምን ይላሉ የፖለቲካን ሁኔታ በቀጣይነቱም እንደገና የሚሉኒኪም ተጠባባቂ ውትድርና ያገለገሉት ይገርማል በየአመቱ በህግ መሰረት የተጠባባቂ ሚሉኒ ማገልግሎት እንዲያው በዛ ቢባል በአመት 40 ቀናት ብቻ ነበረ ግን አሁን በዚህ ጦርነት ምክንያት ግን 3 ወር 4 ወር 5 ወር ሚሉኒ አገልግሎት አድርጓል አሁን ይህን ተከትሎ በጣም ከባድ ነበረ በተጠባባቂ ወታደሮች ምን ለተጠባባቂ ሳይሆን ደግሞ ለመደበኛ ወታደሮችም ሳይቀር በጣም ጫና ነበረ አሁን ከዚህ ጋር ተከትሎ አዳዲስ የፖለቲካ ፓርቲዎች የሚሉኒ የተጠባባቂ ወታደሮችን የሚወክል ሚፍለጌት ሚሉኒኪም የተሰኘ ደግሞ ተቋቁሟል ምን ይባል ይሆን
2: እንግዲህ ናነት በተለይ በተጠባባቂ ወታደሮች ዙሪያ የሚሰሩ ነው የሚሆን ግን ይሄ ምንድነው የሚያመጣው አሁን ያለውን መንግስት ደስተኛ ባለመሆናቸው ነው ለራሳቸው ፓርቲ ያቋቋሙትና አሁን እንደገለጽከው ሻየው ቀላል ነገር አይደለም ለመከላከያ ሰራዊት ወደ 12000 ተዋጊ ወታደሮች ያስፈልጋሉ ካሁን በፊት የተሰዋሉ የቆሰሉ አሉ አሁን ተመልሰው በመከላከያ ሰራዊት የማይሰማሩበት ሁኔታ ስላለ የምርጫ ጉዳይም ወደፊት ሌላ ይዘትን የሚይዝ መስሎ ነው የሚታይ የደቡብና ሰሜንና ደቡብ እስራኤል የሚኖሩ ደግሞ በጦርነቱ ደስተኛ ያልሆኑ መንግስት ለምንድን ነው

0: በዙሃይሊ ያለው እኛ ስንወረር ወይም ችግር ሲፈጠር በጊዜ አልደረሰ የሚሉ አካላት ሁሉ በምርጫው ላይ የራሳቸውን ድምጽ የማሰፍሩበት ሁኔታ ይኖራሉ። ታማኝ መራጮች አሉ ለእያንዳንዱ ፓርቲ እንደገና ደግሞ አቋማቸውን የሚቀያይሩ እንደ ሁኔታው አሉና ሁሉ ነገር በዚህ በመርጫው ጊዜ የሚታይ ነው። ለውጥ ያመጣል ብሎ ነው የሚገምት አብዛኛው ህዝብ። እንግዲህ ተቃዋሚዎች የሚፈልጉት ወልጊዜ መንግስት እንዲፈርስላቸው ነው። ማንም መጣማን ተቃዋሚ ሆነ መንግስት ጸንቶ እንዲቆም አይፈልግም። ያኛው መመረጽ ነው የሚፈልግ። ግን ከውስጥም ያሉ ታማኝ መራጮችም ሆነው ግን በእያንዳንዱ አስተዳደር ደስተኛ አልሆኑ ደግሞ ድምጻቸውን ቀያይረው የሚሰጡበት ሁኔታ ካሁን በፊት በሌላውም ያለም ሁኔታ ያየንበት ሁኔታ ስላለ የጦርነቱ ራሱን የቻለ ተጽዕኖ የሚያመጣ ነው መስሎ የሚታየኝ ወደፊት።
1: አሁን ወደ ቀጣዩ ወርቅነሸቴ፣ እንግዲህ በሰሜንና በደቡብ እስራኤል ሰላም አልተረጋጋም። የመከላከያ ሰራዊቱ አሁንም ቢሆን ጦርነት ላይ ነው የሚገኘው በሁለቱም አቅጣጫዎችም ቢሆንና እንዴት ነው ይህ ሁኔታ እንዴት ያለ ወርቅነሽ?
2: ያው በሰሜን እስራኤል በኩል ያለው ጦርነት እንደው ለስሙ የተኩስ አቁም ስምምነት ተብሏል። ጦርነቱ ሁሌ እንደምንነጋገረው እንደቀጠለ ነው። ዛሬ እንኳን ረፋዱ ላይ እስራኤል መከላከያ ሰራዊት በደቡብ ሊባኖስ አካባቢ የሚገኙ 10 የደቡብ ሊባኖስ ኗሪ ሰፈሩ የሚኖርባቸው ሰፈሮችን ኗሪዎቹ እንዲለቁ ባስቸኳይ በዛ አካባቢ የሂዝቡላ ኢላማዎች ስላሉ የአየር ኃይሉ ጥቃት ስለማያደርስ እንዲለቁ ሰፈራቸውን ጥሪ አስተላልፏል የሚል መረጃ ወጥቷል ከደቂቃዎች በፊት። የሂዝቦላ ድርጅት እየወረወረ እየተኮሰ ነው ያለረፍት ወደ ሰሜን እስራኤል። የአየር ኃይሉ የእስራኤል መከላከያ ሰራዊትም በደቡብ ሊባኖስ ያው እንቅስቃሴ እያደረገ ነው፣ እየተከላከለ ነው፣ ጥቃትም እርምጃም እየወሰደ ነው። በሂዝቦላ ድርጅት ላይ ያለው ሁኔታ ከባድ ነው። ያለየለት ጦርነት ነው። ሰላምም አይደለም ጦርነትም አይደለም። ግን በይፋ በሰሜን በደቡብ በኩል ያለው ደግሞ በጋዛ ሰርጥ እንግዲህ ቀደም ሲልም በሰፊው አይተነዋል። የሐማስ ድርጅት ትጥቁን እንዲፈታ ሐማስን እንዲለቅ ሌላም ሌላም ቢባልም ግን የሐማስ ድርጅት እንደገና ራሱን እያጠናከረ እንደሆነ እንዲሁም የእስራኤል መከላከያ ሰራዊት አባላትን ወታደሮችን ለመጥለፍ አዳዲስ ፕሮግራሞችን እያወጣና በውስጥ ለድርጅቶቹ የውስጥ መመሪያና ደንብ አሰራር እንዳስተላለፈ ወታደሮች የሚጠለፉበትን የአሰራር ስልት እየተነገረ ነው። ምክንያቱም የእስራኤል ክነሴት ወይም ፓርላማ በአሸባሪዎች ላይ የሞት ፍርድ ቅጣት እንዲፈረድ የሚል ሕግ ማጽደቁን ተከትሎ የታሰሩ ነፍሰ ገዳይ የደህንነት ሰራተኞች የደህንነት እስረኞች ይቅርታ ፍልስጤማውያን ሐማስ አባላት ከዚህ ፍርድ ነጻ ሊሆኑና በህይወት ከእስር ሊለቀቁ የሚችሉ ወታደር ሲጠለፍና ወታደር ለማስለቀቅ በሚካሄደው ድርድር ነው ብሎ ስላመነ ሐማስ ራሱን አደራጅቶ እንደገና ይህን ሀሳብ አጽድቆ በቅድ ደረጃ እየተንቀሳቀሰ መሆኑን መረጃዎች እየተመለከቱ ነው። በሰፊው ሐማስ እየሰራበት መሆኑ በዚህ ጉዳይ እየተነገረ ነው። ይሻያው እንግዲህ በሰሜኑም በደቡብም ያለው ሁኔታ እንግዲህ እስራኤል ተከልላለች። ሰላም አይደለም ያለው ሁኔታ። የለየለ ጦርነት ባይሆንም ግን ጦርነት ነው። ሰላምም አይደለም። የደፈረሰ ነገር ነው፣ ያልጠራ ነገር ነው ያለው።
1: አዎ፣ በዋናነት ምንም በአዛ ግንባር በዛ በቅርብ ርቀት የሚገኙ በድንበር አካባቢ የሚገኙ እስራኤላውያን ማህበረሰብ ነዋሪዎቹ በእርግጥ የተረጋጋ መጠናዊ የተረጋጋ ሁኔታ አለ ይባል እንጂ በሰሜኑ ክፍል ከሊባኖስ ጋር በሚያዋስነው ድንበር አቅራቢያ የሚገኙ ሰፈር ነዋሪዎቹ በጣም ሰላም አጥተዋል። ይህ ሁኔታ በቃ ጊዜ እየወሰደ ነው። አሁን እንደተለመደ ጦርነት የተለመደ ነገር መሆን የለበትም እያሉ ሮሮ እያሰሙ ነው የሚገኙት። እንግዲህ ይህ ሁኔታ
0: ከፍ ያለ እርምጃ መወሰድ አለበት ነው። እንደ ሐማስ እና ሂዝቦላን አይነት ድርጅቶች ሲቋቋሙ አንስቶ ጸረ እስራኤል አቋም ያላቸው ድርጅቶች ምታምናቸው አይደለም። አንዳንድ ጊዜ የሆነ አጥር ውስጥ ተደብቆ ያለ ባብ የለም ለመንደፍ አመች ሁኔታን እንደሚፈልግ እስኪመቻችለት ድረስ ዝም ብሎ በጸጥታ እንደሚያይ እንደዛ ናቸውና እስራኤልን ማጥቃታቸው እስራኤልን ጸረ እስራኤል እንቅስቃሴ የሚያደርጉትን ያቋርጣሉ ተብሎ አይጠበቅም። ሐማስ በተለይ የተደራጀ እንደሆነ አሁን ደግሞ ባለፈው ሳምንት የሐማስ ድርጅትን የጦር ክፍል ኃላፊ መረሸን ተከትሎ ሐማስም ብቀላ ለማድረግ የሚፈልግበት ሁኔታ ስላለ ያው እስራኤል እንደተለመደው አናት አናታቸውን ካልቀጠቀጠች ያው እነሱም ያርፈው የሚያቀመጡ መስሎ አይታይም።
1: ባንተው ቆይታ ሰጥ ዘመን እንግዲህ ያለው በአሜሪካና በኢራን መካከለ የተፈጠረው ጥላት እንደቀጠለ ነውና ፕሬዝዳንት ዶናልድ ትራምፕ አሁን ቢሆን ወታደራዊ ዘመቻ ምጃን ዲዮስቱ ከመወሰናቸው በፊት ለስምምነት ተጨማሪ ቀን አሰጥቷልና ኢራን እድሉን ትጠቀምበት ይሆን? ደግሞ ከዚህ ጎን እዚህ ጋር ባለው የሚደርሰን መረጃ በኢራን የተኩስ አቁም ስምምነቱን ጊዜን የተጠቀመ ወታደራዊ ኃይሏን በማጠናከር ምድር ውስጥ ተቀብሮ የነበሩ የረጅም ርቀት ተምዘግዛጊ ሚሳኤሎች የመወንጨፊያ መሳሪያዎችን እያንቀሳቀሰች እንደሆነ ይነገራልና እንዴት ታየውን?
0: አዎ አንተም በዜና ተመልክተዋል ፕሬዝዳንት ትራምፕ ለሁለት ሶስት ቀናት የተወሰኑ ቀናት አራዝሚዋለሁ ብለዋል። ሲፈልጉ እሳቸው ነው የሚያራዝሙት ሲፈልጉ እርምጃ ልወስድባቸው ነው የሚሉ እሳቸው ናቸው። ኢራናውያን ግን ውስጥ ለውስጥ ስራቸውን እየሰሩ ነው። አንፈራም የትራምፕ ዛቻ ምንም አያስፈራንም ያሉበት ሁኔታ አለ። አንፈራም የሀገራችን ደህንነት እኛን ለሚያጠቃ አስፈላጊውን ያጸፋ መስለ መስጠት ምንም የምንፈራው ነገር የለም ነው ያሉ። እንግዲህ ያው የልብ ልብ ተሰምቷቸዋል። ኢራን ውጭ ጉዳይ ሚኒስትር አባስ አራክቺ በኩላቸው ዲፕሎማሲያዊ መንገዱን በትኩረት የምንመለከተው ይሆናል፣ ነገር ግን በእኛ ላይ ጥቃትም ከተፈጸመ ያስፈላጊውን ምላሽ እንሰጣለን እያሉ የዛቱ ያለበት ሁኔታ ስላለ ፕሬዝዳንት ትራምፕ በተወሰኑ ሀገራት ጥያቄ ድርድሩ እንዲራዘም እና በትኩረት ድርድር እየተካሄደ ነው ውጤት ያመጣ ይችላል የሚል ምላሽ ሰጥተዋል። ተቃርቧል እርምጃ እንወስድባቸው ነው የሚሉ ምሳቸው ናቸው። አራዝሚዋለሁ የሚሉ ምሳቸው ናቸው። ሰሞኑንም እንደተነጋገር ነው የትራምፕ ንግግር የትኛው ነው ውጤት የሚያመጣ ወይም ወትኛው ነው ወደ እርምጃ የሚወስድ የሚለውን ግራ የሚያጋባ ነው። ግን ደግሞ አንድ መርሳት የሌለብን አሜሪካ ኢራንን አሁን ውስጥ ለውስጥ በኢኮኖሚ እየቀጣቻት ነው። በተለይ ደግሞ የተለያዩ የባህር ክልሎቿን መዝጋቷ የሆርሙዝም ቢሆን ብዙ እንቅስቃሴ አለማድረጉ የባህር ወደቦቿም እንደዚሁ አስፈላጊውን እንቅስቃሴ አለማድረጋቸው ኢራን በኢኮኖሚ እየተቀጣች ነው ያለ። አሁን ምናልባት ለማሻሻልና ድርድሩን ውጤታማ ለማድረግ በሆርሙዝ የባሮች መጣከባቢ ማቃለያ እንዲሆን መርከቦች እንዲያልፉ አሜሪካ የፈቀደችበት ሁኔታ እንዳለ ይነገራል። ምን ያክል ውጤት ሊያመጣ ነው የሚለውን በቀጣይ የምናየው ነው እንጂ የኢራንና አሜሪካ እስራኤል እንግዲህ ሶስቱም እንደው አሜሪካ ከና ኢራን እንላለን እንጂ ከእስራኤል ጋርም የሚያያዝ ትልቅ ጉዳይ ስለሆነ ያለየለት ነው። ግን ኢራን ለአሜሪካም ለእስራኤልም ፍላጎት ስካል ተገዛች ድረስ አንድ ቀን እርምጃ ከፍ ያለ እርምጃ መወሰዱ ማይቀር መስሎ ነው የሚታየው።
1: አሃ ወርቅነሸቴ በቀጣይነትም ያለው ተጨባጭነት በዚህ ርዕሰ ጉዳይ ላይ እንግዲህ የዓለም መሪ የሀያሉ አሜሪካ መሪ ዶክተር ትራምፕ እሳቸው እየመሩ ያሉት በእርግጥ ዓለምን መምራት ቀላል ነገር አይደለምና በዚህ በሚኖርበት መካከለኛው ምስራቅ የአረብ ሀገራት ወዳጅ ሀገሮች አሉና አሁን ባለው የተኩስ አቁም ስምምነትን በተመለከተ እሳቸው ጥያቄ የሚያቀርቡላቸው የአረብ መንግስታት እንዳሉ ይነገራልና እንዴት ተያር ሁኔታ
2: ያው አሁን ሰጠኝ እንዳለው ነው የባህር ሰላጤው ሀገራት ባቀረቡት ጥያቄ መሰረት ትራምፕ ለሁለትና ለሶስት ቀናት በኢራን ላይ ቢወሰዱን ወታደራዊ እርምጃ እንዳራዘሙት ነው የተናገሩ። ግን የአሜሪካ ባለስልጣናት እንደሚሉት ትራምፕ ምናልባት እንግዲህ ሁኔታው አይታወቅም ለማዘናጋትም ሊሆን ይችላል በኢራን ላይ የሚወሰደው ወታደራዊ እርምጃ አሁንም ቅድመ ዝግጅቱ እንዳለ ነው አይቀርም እንደውም እንደማይቀር ነው የሚነገረው። በኢራን ላይ ወታደራዊ እርምጃው አይቀሬ ነው የጊዜ ጉዳይ ነውና ሁለት ሶስት ቀን ያሉ ኢራንን ማዘናጋት ሊሆን ይችላል ነው የሚሉት። በሌላ በኩል ደግሞ ኢራን ይህን የተኩስ አቁም ስምምነት ጊዜ እንደገና እንደተጠቀመችበት በተለይ የአየር መቃወሚያ ስርዓቷን እያደሰችበት እንደሆነ አጋጣሚውን እየተጠቀመችና እንደውም አሜሪካ አንዴ ጥቃት አደርሳለሁ አንዴ ደግሞ በድርድር እንግባባለን እያለች ሁኔታውን ባራዘመችው ቁጥር ለኢራን የልብ ልብ እንደሰጠቻት ኃይሏ እንድታጠናክር እንዳረገቻት አሜሪካን ልትገዳደር ምትችል ሀገር እያረገች እየሰራቻት እንደሆነ ደግሞ ይናገራሉ አንዳንዱ ባለስልጣናትና ኢራናውን የአሜሪካን አካሄድ በደንብ እያወቀች ራሷን እያዘጋጀች ከሁኔታው ጋር ራሷን እያጣጣመች እንደሆነም ይነገራልና እንግዲህ ኢራን እንደገና ወደ ጦርነት ብትመለስ በኢራን ላይ የኢራን አቅም እንደሚባለው አይታወቅም ወይ እንደሚባለው ስለተዳከመች አንዴ አንተን ኮታኮታለች ወይ ደግሞ በተገላቢጦሽ ኃይሏን አጠናክራ የመከላከያ ስርዓቷንም እንደገና አዲሳና አጠናክራ አሜሪካን የምትገዳደር ሀገር ልትሆን ትችላለች። እንግዲህ ሁለቱም መላመት አለ። የሆርሙዝ የባህር መስመር መዘጋቱ ነው እንግዲህ ደካማ ጎኗ እንደሆነ የሚነገረው። ይሄን በድርድር ማስከፈት ከተቻለ በተለይ ለኢራን አጋጣሚዎች ሁሉ ጥሩ ሊሆን እንደሚችል ነው የሚነገረው። በወታደራዊ ኃይል እርምጃ ከተወሰደ ግን ያው ዞሮ ዞሮ ያላትን ኃይልም እንደገና ስለምትጠቀም ኢራን ጦርነቱ ሊያዳክማት ይችላል ይባላል። እንግዲህ ብዙ ነገር ነው የሚነገረው፣ ምክንያቱም የትራምፕ አቋም በግልጽ ስለማይታወቅ ለማዘናጋትም ሊሆን ስለሚችል የሚናገሩት ነገር። እንግዲህ በተግባር እርምጃው ሲወሰድ ነው ማወቅ የሚቻለው። ሻየው
1: አዎ፣ ትክክል የተነተናችሁት ወቅት በእነዚህ በሁለቱ ሀገሮች መካከል ያስከተሉትን ውጥረት በተመለከተ በእውነትም የዚህ የነዳጅ ዘይት መተላለፊያ በሆነው የሆርሙዝ ባህር ወሽመጥን ከኢኮኖሚ ጋር በዋናነት ያተኮረ እና ብዙ ሀገራትን እንደሚጎዳ ነው። በዚህ ላይ አሁን ሌላው ደግሞ ትኩረት የተጣለበት በዚህ ድርድር በተኩስ አቁም ስምምነት የጅምላ ጨራሹ የኒውክሌር ቦምብ እየገነባች እያብላላች እየገነባች ያለችውን በምንም ታምር እያሉ ነው እስራኤልና አሜሪካ። በአሜሪካ በኢራን እጅ መቆየት የለበትም እና ይህንን በተመለከተ የኒኩለሩን ወደ ሌላ ሀገር ታስተላልፍ ለአሜሪካን ታስረክበው ወይስ ጦርነቱ ይፈነዳል የሚለው አጠያቂ የሆነ ጭማሪ ካለ አስተያየታችሁን።
0: አይ ያለየለት ነው። አሁን የሚሆነውን ቀኑ ሲደርስ ካላየነ በቀር ምንም እናምነው ነገር የለም። ሌላው ይቅርና እንዲያው የትራምፕን ሚስጥር ምናልባት ጠቅላይ ሚኒስትር ናታን ያውቁ እንደሆን እንጂ ሌላው እንኳን መተንበይ አስቀድሞ መናገር ትራምፕ በየጊዜው ሀሳባቸውን ነው የሚቀያይሩ የሚያደርጉትንም ግን በጣም ደግሞ በአንዳንድ ጊዜ ውጤታማ ነው የሚሆነው። ኢራን እንዲህም የልብ ልብ ብታገኝም በአሜሪካ የኢኮኖሚ ጫና ምክንያት የገንዘብ ምንዛሬዋ በጣም የወደቀበት ሁኔታ ወደፊት የምትጎዳ የምትችልበት ነው እና እናውቃለን በዓለም ላይ ከአሜሪካ ጋር የተጣላ ሀገር በመጨረሻ ሲወዳድቅ ነው የምናየው እና ይሄ የአሜሪካ ጫና በኢራን ላይ ተጽዕኖ ማምጣቱ አንድ ቀን አይቀርም። እናየዋለን እንግዲህ የሚሆነውን።
1: ግሩም ወርቅነሽ፣ ሄደ በቅድመ ተከተሉ በዚህ ያሉት ዝግጅቶች እንዴት ነው? በእርግጥ መግቢያ ላይ አስተዋወቅሻል። እንግዲህ ያለው
2: ወደ ጤና ፕሮግራም ነው የምናልፈው። ሳምንታዊ ጤና ፕሮግራም ከሙዚቃ እረፍት በኋላ እናልፋለን።

0: የተከበራችሁ አድማጮቻችን አሁን ወደ ቃለ ምልልስ እናልፋለን። አለያን በተመለከተ ከአቶ አድማስ መንገሻ ጋር ቃለ ምልልስ እናካሄዳለን። ጤና ይስጥልን አቶ አድማስ እንደምን አሉ?
1: ጤና ይስጥልን።
0: ሐሳብ አለኝ ብለውናል አለያን በተመለከተ፣ እስኪ ሐሳቦት እንስማ።
1: እሺ፣ ቅድሚያ ድሉን ስለሰጣችሁኝ ለሬዲዮን ሰራተኞች ከፍ ያለ ምስጋና አቀርባለሁ። እና ያው ቅድሚያ ለሀገራችን ደግሞ ያው ብዙ ጊዜ ሀገራችን በጦርነት ስላለች እግዚአብሔር ፈጣሪ የሱ ፈቃድ ሆኖ ሰላሟን ሀገራችን ይመልስልን፣ ወታደሮቻችን ይጠብቅልን። እና እዚህ ላይ አሁን አንዳንድ እኔ የማቀርበው ሀሳብ ያው በሬዲዮንም በዚህ በዩቲዩብ እና ፋሲል ጣቢያም አንዳንድ ነገሮች ስለምሰማ ስለ ኢትዮጵያ በአዲስ አበባ በጎንደር በችግር ለሚሰቃዩ ወገኖቻችን ያው እናንተ እግዚአብሔር ያቆያችሁ እንጂ ጋዜጠኞች ትጠይቃላችሁ፣ ግን ከበላይ አካል የሚሰጠው መልስ አጥጋቢ አይደለም። አንዳንድ ጊዜ እኔ መከታተላለሁኝ። ስለዚህ አንድ ተሰማሁት ነገር ምንድን ነው፣ የሀገር ሽማግሌ አላጣራውም የሚባል አባባል ስለሰማው ነው አሁን ልገባ ያስገደደኝ። እና አሁን ቀደም በሙሉ 90 ይመስለኛል በኢትዮጵያ አቆጣጠር በሱክኒት መስሪያ ቤት የተዋቀረ በየወረዳው በየቀበሌው ተልኮ ያው የእስራኤሎች መንደር ያለበት ባሉበት ወረዳ ባሉበት ቀበሌ የታወቀ ነው። በዚያ እየሄዱ የገጠር ምዝግቢት ይባል በአገር ሽማግሌዎች ለምሳሌ በእኛ በጎጃም ባቸፈር እነባዩ ተገኘ፣ እነባዩ ረታ፣ ሌሎችም ሆነው በቡድን ተመዝግቦ በየኤምባሲው ላይ ዛሬ ስም ዝርዝሩ ይገኛል የፈረሙበት
0: ያለ። አሁን ምንድን ነው መደረግ ያለበት? እንደው በእርሶ እይታ ምንድን ነው መደረግ ያለበት? አሁን የአሊያን ጉዳይ በየጊዜው እኛም እንነጋገርበታለን። እርግጥ ነው እንደገለጹት በመንግስት አጥጋቢ መልስ የማይሰጥበት ሁኔታ ተመልክተናል። ውሳኔ ያስፈልገዋል፣ የመንግስት ውሳኔ ይላሉ። በሌላ በኩል ጦርነት ነው ይባላል። ሌላ ሀገር ደግሞ ሰዎች ሲመጡ እናያለን በጦርነቱ ውስጥ ሆኖ እንኳን። እና ምንድን መደረግ አለበት ወደፊት?
1: ምንድን መደረግ አለበት የሚባልማ አሁን እኛ ሰው ስለሌለን ነው እኛ ላሊያው የሚቆረቆር በአዲስ አበባ በጎንደር በችግር የሚሰቃዩ የእኛ የተወከሉት ብዙ ትኩረት አላደረጉም፣ አልረዱንም። እና እነሱ ቢረዱን እኛም ተጎናቸው ሁነን ለሚመጣው ነገር አንድ ሁነን ብንተባበር ያው እየተጣራ ባለድሉ የሚመጣው ይመጣ ነበር። ይኸው 4 ዓመት ሊሆነው ነው የተዘጋ። እህቱ ወንድሙ እናት አባቱ መጦ ልዩ እርግጥ ጎንደርና አዲስ አበባ ስንፈርም እያንዳንዱ ፋይል ሳይከፍት የመጣ የለም። የማን አማና ዛላ እንደተወለድነ ከየት እንደመጣነ የሄደላችሁ ማን ነው ከዚህስ የቀረብ ማን ነው ብለን እያንዳንዳችን በብዙ ጥያቄ ነው እዚያ ጎንደር ኤምባሲና አዲስ አበባ ስንፈርም። እኛ ዝም ብሎ እንደዋዛ አይደለም፣ ግቡ ፈርሙ ሁሉ አልተባልንም። እና ብዙ ቃለ መጠየቅ አለው። እውነተኛውን ሲደርሱበት ነው እነሱ ትክክለኛ ፊርማን የሚያስቀምጡልን። እና እያንዳንዱ ፋይል ቁጭ ብሏል። ግን አሁን ያለማምጣት ፍላጎት እንዳይመጡ ስለሚከላከሉን የመምጣት እንዳይመጡ ፍላጎት ስለሌላቸው እንደዚህ ስለሆነ ነው እንደዚህ ስለሆነ ነው እያሉ ምክንያት ስለሚሰጡ ነው እንጂ ትክክል ባለበት ወረዳ ባለበት ቀበሌ ይሁዲ በመሆናቸውም ተጣርቶ የተቀመጠ ፋይል ኤምባሲ በኤምባሲው ቁጭ ብሎ ዛሬ አዲስ ምዝግቢት ይዋቀር። እንዲሁም ከሰማሁት ነገር አሁን አንድ በትግራይ ብቻ ነው ሁሉ ማጣራት የሚቻል እንጂ በሌላ ቦታ ይጣራ የሚባል ሁላ ሰምቻለሁ። ይህ ደግሞ በሁሉም ሀገር መጠየቅ ነበረበት።
2: አዲስ ምዝገባ አዲስ ማለት ማን ነው? አዲስ ምዝገባ እየመዘገበ ያለው አሁን
1: ይቋቋም የሚሉት ነው እንጂ ምዝገባማ አልተመዘገበም። እንዲቋቋምና አዲስ የኛ እንትኖች ቢያጣሩት እንደገና ይመጡ ነበር የሚል ቃለ መጠየቅ ለምሰማ ነው እንጂ
2: እንግዲህ ለማንኛውም የፊት የፊቱን ነው የሚባለው። በፊት ያለውን ሳይጣራ ሳይዘጋ የተከፈተው መዝገብ አዲስ የሚለው ደግሞ ሌላ ውዝግብ ነው የሚፈጥርና ከሆነ ያው በተረጋጋ መንገድ ቢሆን ጥሩ ነው። ግን አሁን መንገዱ ሁሉ ዝግ ነው። ለማንኛውም
0: አሁን እኛ መጠየቅ የምንፈልገው ባለፉት ጊዜያት ሁለቱ ሆነው ተለያይተው ሲሰሩ የነበሩ እንቅስቃሴ እናደርጋለን በአጭር ጊዜ እንዲመጡም እንጥራለን ያሉ አካላት ነበሩ እና የት እንደደረሱ ምን አይነት ውጤት አምጥተዋል እንከታተላለን ብለን ነበር። እነሱ እንጠይቃቸዋለን እስኪ ምን አይነት መልስ አግኝቷል ከመንግስት እስካሁን እንደሚጠባበቁት በአዲስ አበባ ጎንደር ትግራይ አካባቢ ለሁሉም እኩል ቦታ እንዲሰጥ እና እድላቸው ሰፊ እንዲሆን ምን ተሰርቷል ምለውን እንጠይቃለን እንግዲህ አቶ አድማስ ካለን ጊዜ አንጻር ማጠቃለያ
1: እንግዲህ እግዚአብሔር ደግሞ ፈጣሪ በእውነት እያንዳንዱ ግን እህቶቻችን ወንድሞቻችን አሁን የኛ እዚህ ያለ ነው በባለስልጣን ያሉትም የነሱት የነሱ ወንድም ግን ከዚያ ቢሆኑ ምን ይበጅ ነበር የሚለውን ሁሉም ታሳቢ አድርጎ እግዚአብሔር በአዲስ አበባና በጎንደር የሚጠባበቁት እንደዚህ ሀገር ያባልነው ሀገራችን ሰላም ያድርገው ነው እንዴ ለእናንተ ለጋዜጠኞች በጣም አመሰግናለሁ እሺ
0: እናመሰግናለን እንግዲህ ብዙ መሰራት አለበት ልክ ነው ያለው ጉዳይ ተቋርጦ መቅረቱ ሁላችንም ምናነሳው ጥያቄ ነው አንዳንድ ጊዜ እንደውምኛ ግራ ይገባናል ሰው ቤተሰቦቻችን ቀሩ ምን እናደርግ ሲሉና እኛ እንጠይቃለን እዛም ደግሞ ምላሽ ሲጠፋ ግራ ጋባልና ህጉም ለሁሉ እኩል እንዲሆን ምኞታችን ነው እንጠይቃለን ያለን የኛ ድል መጠየቅ ነው እንጠይቃለን እናመሰግናለን
1: አሁን እየሰማን ነው እየታገላችሁ ነው እግዚአብሔር ደግሞ ጸሎታችን ምኞታችን እግዚአብሔር ይስማንና መቼም በጣም ህዶ ላይና ሁኔታውን ለሚገነዘብ በጣም ችግር ላይ ነው ያሉና እናመሰግናለን የምድሉን ስለተጣጣችሁ
0: ምንም አይደል እናመሰግናለን እንግዲህ ያው የሚመለከት ክፍሎች ናቸው መልስ መስጠት ያለባቸው እንጠይቃለን እናመሰግናለን
1: እሺ እናመሰግናለን ተባባ ያው እንኳን

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ እንግዲህ ከይቅርታ ጋር ትንሽ ዘግይት ብለና ያቀረብነው ባልነው መሰረት አይደለም የጤና ፕሮግራማችን ይቀጥላል። ዶክተር ዳንኤል ረዳይ ስልክ መስመራችን ላይ ይገኛሉ። እሳቸው ጋር ነው በዛሬ ፕሮግራማችን ምን ወያየው። ዶክተር ዳንኤል ረዳይ ጤና ይስጥልን እንደምን ዋሉ?
1: ጤና ይስጥልኝ አድማጮች። ጤና ይስጥልኝ ወርክነሽ።
0: ሰላም ነን እና መሰግናለን ዶክተር። ዛሬ ከእርሶ ጋር ምን ወያየው ከአንድ ወር በፊት ባለማችን አዲስ ቫይረስ ተከሰተ ተብሎ ሃንታ ቫይረስ ወይም ናጊፍ ሰምተናል። እንደው የዚህ ቫይረስ ሁኔታ መጀመሪያ ስንሰማው ትንሽ አስደንጋጭ ነበር። ኮሮናን ስላስተናገድን ከሁለት ሶስት ዓመት በፊት ይሄ አዲስ ቫይረስ ሲባል አስደንጋጭ ነበር። አሁን ያለበት ሁኔታ እንዴት ነው? ቫይረሱስ ምንድን ነው? እስኪ ስለ ቫይረሱ ይንገሩን።
1: አዎ በእርግጥ አዲስ ቫይረስ ሲመጣ አሁን ሁላችንም ለዚህ ነገር ትንሽ የመደንገጥ ሁኔታ አለ፣ የመፍራት ሁኔታ ሊኖር ይችላል። ነገር ግን ከነበረው ከኮሮና ቫይረስ ጋር በፍጹም የሚተካከል አይነት ነገር አይደለም። ግን ሁልጊዜ አዲስ ቫይረስ በሚመጣበት ጊዜ ድንጋጤ አለ እና መጀመሪያ ለማረጋጋት ያህል ያን ያህል የሚያስጨንቅ የሚያስደነግጥ ወይም ደግሞ ህዝብ በህዝብ የሚሰራጭ አይነት በከፍተኛ ሁኔታ የሚሰራጭ አይነት አይደለም ቫይረሱ። ይህ ቫይረስ እንግዲህ ያው በእንስሶች በእንስሳት ነው አብዛኛውን ጊዜ የሚኖረው። ለምሳሌ በአይጦች በመሳሰሉ ትናንሽ እንስሳት በዛ አካባቢ ነው እና ከነሱ ያው በሽንት በሰገራ ይወጣል። ከዛ በኋላ በዛ አይነት ሁኔታ በጣም ከነሱ ከቫይረሶች መካከል ከእንደዚህ ያሉ ቫይረሶች መካከል ጥቂት አንዱ ምናልባት ከሰው ወደ ሰው የሚተላለፍ ባህሪ ያለው እንጂ ሌሎቹ በሙሉ የሃንታ ቫይረሶች በሙሉ እነዚህ አሁን የምንሰጋባቸው ከሰው ወደ ሰው የመተላለፍ አያውቁም፣ አይችሉም። ይሄ አንድ ብቻ ነው ያለ። እሱም ደግሞ የሚወራ ያው ባለፈው በሆነ በመርከብ ውስጥ በተከሰተው እንደዚህ የሃንታ ቫይረስ መነጋገሪያ ሆኖ ነበር በዛ ምክንያት ነው። ነገር ግን ይሄ ቫይረስ በከፍተኛ ሁኔታ በትንፋሽ ልክ እንደ ኮሮና እኮ በትንፋሽ ነው የሚተላለፍ የነበር እና በከፍተኛ ሁኔታ ይሰራጭ ነበር ኮሮና እና እንደዚህ ያለ አይነት አይደለም። ይሄ በጣም ያለው ሁኔታም ይህን ያህል በከፍተኛ ሁኔታ የሚሰራጭ አይደለም። ለምንድን ነው ታዲያ መነጋገሪያ የሆነው? ብዙ ሰዎችን የመግደል ኃይል ስላለው ነው።
2: የመግደል አቅም ካለው እነማንን ነው? በየትኛው የእድሜ ክልል ያሉትን ነው የሚያጠቃው?
1: አብዛኛውን ጊዜ በሌሎችም እንዳየነው በሌሎች ቫይረሶችም እንዳየነው አይነት ሽማግሌዎችን እንደገና እድሜያቸው ከ65 ዓመት በላይ የሆኑት እንደገና ደግሞ ተደራራቢ በሽታ ያለባቸው ሰዎች እነሱን ቫይረሶች አብዛኛውን ጊዜ የጉንፋንም ሆነ የኮሮና ወይም ሌላው ቫይረሶች እንደሚያደርጉት ማለት ነው ያደርጋል፣ ሊያጠቃቸው ይችላል በቀላሉ። ግን ይሄ ቫይረስ አሁንም ስጋት ሊገባን አያስፈልግም። ልክ በኮሮና ዘመን እንደነበረው ተመሳሳይ አይነት እንደው ህዝብን ሁሉ ሊያሳምም የሚችል የመሰራጨት ኃይል ያለው ቫይረስ አይደለም። ይህንን በመገንዘብ ያስፈልጋል። እንደገናም ደግሞ በክትትል በቁጥጥር ስር ነው ያለ እና በዛ ምክንያት መነጋገሪያ ሆኗል። ነገር ግን ከዛ ውጭ የምንጠብቀው ሌላ አይነት ነገር ያለ አይመስለኝም።
0: የአሁኑ ቫይረስ እንደው የትኛውን የሰውነት ክፍል ነው የሚያጠቃው? የኮሮና አሁኑ የተለያየ የሰውነት ክፍል እርስዎም እንዳሉት ዶክተር በትንፋሽ የሚተላለፍ ነበር። የአሁኑ በምንድን ነው የሚተላለፈው? የትኛውን የሰውነት ክፍል ነው የሚያጠቃው?
1: ይሄም ቢሆን ከሰው ወደ ሰው የሚተላለፈው በትንፋሽ ቢሆንም ቅርበት ይፈልጋል። ማለት የአሁን የኮሮና እንደዚሁ በቅርበት እንደዚህ አብሮ ካለ ሰው አልፎም ከሄደ ይይዛል። ይሄኛው ግን መቅረብ ብቻ አይደለም፣ አብሮ ጥብቅ ለቅርብ መገናኘትን ይጠይቃል። ማለት በጣም በቀላሉ የሚያልፍ አይደለም ከሰው ወደ ሰው ለማለት ብዬ ነው። እና ስለዚህ በትንፋሽ ቢሆንም በቀላሉ በትንፋሽ እንደ ኮሮና የሚተላለፍ አይደለም። ቅርብ ንክኪትን ይጠይቃል እና ምናልባት አብሮ የሚኖሩ ሰዎችን ሊሆን ይችላል እንጂ እንዲ አልፎ የሚሄደውን ሁሉ አይደለም። አንደኛ ነው። ኮሮና ይሄን ይሄ ቫይረስ ያዘው ሰው አብዛኛውን ጊዜ መጀመሪያ እንደ ሙቀት እንደ ማንኛውም የቫይረስ ምልክት እንደገና ደግሞ በጨጓራ ውስጥ እንደ ሽልሽልም ወይም ደግሞ ተቅማጥ ነገር የማስታወክ ነገርም ሊያመጣ ይችላል። እንደ ራስ ማመን ጀርባን ማመን የተውነት ሙቀት ከፍ ማለት እነዚህ ምልክቶች መጀመሪያ ከታዩ በኋላ ነገሩ እየተባባሰ በሚሄድበት ጊዜ ኩላሊት ስራውን ያቆማል። ከዛም አልፎ መጨረሻ ላይ ትንፋሽ ማለት ሳምባ እንደዚሁ ይጎዳል ማለት ነው። በዛ ምክንያት አብዛኛውን ጊዜ ሰዎች ወደ ዲያሊዛ ወይም ደግሞ ወደ መኮናታን ሻማ ይደርሳሉ። በዚህ አይነት ሁኔታ ነው እና አላህ ከመና ደግሞ ይህን ያህል አጥጋቢ የሆነ ህክምና የለም ማለት ለዚህ ቫይረስ የተዘጋጀ መድኃኒት ገና የለም። አንድ መድኃኒት አለ፣ እሱም ገና በሙከራ ላይና ምናልባት ይረዳል በሚል ሁኔታ ያለ ነው። ስለዚህ ህክምናው ደጋፊ የሆነ ህክምና ነው ማለት እንደው አላደል ኦክሲጅን ካስፈለገ ኦክሲጅን እንሰጣለን፣ ውሃም ቢሆን እንደዚህ ኩላሊት እንድንህ የሚያሻሽል ነገር ለምሳሌ የሆኑ ደጋፊ የሆኑ ህክምናዎች ናቸው እንጂ የሚፈውስ ቫይረሱን የሚገድል እንደዚህ አይነት ህክምና አይደለም ያለው። ከዚህ አንጻር ነው እንግዲህ መነጋገሪያ የሆነው እና ምና ገዳይ የሆነ ነው፣ ብዙ ሰዎችን ሊገል የሚችል ነው።
2: እንደገለጹት አደገኛነት ያለው ነው። ግን ቅድም የጠቀሷቸው ምልክቶች ለምሳሌ የሰውነት ሙቀት እና የተለያዩ ነገሮች በልጆች ላይም ሲከሰቱ እናያለን እና እነሱንስ የመያዝ አቅም አለው ወይ?
1: ሊኖረው ይችላል በእርግጥ። ነገር ግን ይህን ነገር በእርግጥ አሁን ማንም ዶክተር ህፃን በሚያይበት ጊዜ ወይም እንደዚህ ያለ ምልክቶች በሚመጡበት ጊዜ እንደምታዩ ማንኛውም ቫይረስ እነዚህ ምልክቶች ሊያመጣ ይችላል። ብዙ ሰዎች ይህን ምልክት ይዘው ሊመጡ ይችላሉ። ነገር ግን ልዩ የሆነ ምክንያት ከሌለኝ እኔ ስለ ሀንታ ቫይረስ አላስብም። ሳይሆን በሚርባ ልዩ የሆነ ምክንያት ሊኖረኝ ይገባል። ነገር ግን ሰውየው እዚህ ሀገር የተገኘ ቫይረስ የለም። በዓለም ላይም በጣም ቁጥራቸው አነስተኛ እና
2: ልጆች ሙቀት ሲሰማቸው መንቀጥቀጥ፣ አንዳንድ ነገሮች ምልክቶችን ሲያሳዩ በየትኛው ቫይረስ ተጠቁ የሚለው ሳይሆን ያሳስበንና ወደ ሕክምና ቦታ ይሄዳል። በቫይረስ ተጠቅተዋል፣ አንቲባዮቲካ ይሰጣል። እንደዚህ አይነት ነገሮች ትንሽ እንዳያዘናጉን ነው። እንደው ምክር ካለ ምን ማድረግ እንዳለ
1: እሱ ነው። ማንኛውም ሕፃን እንደዚህ ሙቀት በሚኖርበት ጊዜ፣ እነዚህ ምልክቶች በሚታዩበት ጊዜ ወደ ሐኪም መሄድና ተገቢውን ሕክምና መቀበል ያስፈልጋል። ነገር ግን እንደው ሀንታ ነው ብሎ መፍራቱ አሁን ቦታ የለውም ለማለት ብዬ ነው። ምክንያቱም በከፍተኛ ሁኔታ ሲሰራጭ በሀገራችን ላይ ያላየ ነው፣ በዓለም ደረጃም በጥቂት ነው። ግን ሁልጊዜ ያው ይፈራል እንዲህ ያሉ ነገሮች ባህሪያቸው በደንብ እስኪገለጥ ድረስ። እንደገና ደግሞ ይሄ ቫይረስ ራሱን የሚቀይር አይደለም። አሁን የሻፓአት ወይም ደግሞ የጉንፋን ቫይረሶች ራሳቸውን እየቀየሩ አደገኛ የሚሆኑበት ደረጃ አለ። ይህ ቫይረስ ሙታቲያ ወይም ደግሞ ራሱን የመቀየር ባህሪ የለውም። ስለዚህ ከዚህ በኋላ ሌላ ባህሪ ይዞ ይመጣል ተብሎ የሚጠበቅም አይደለም እና ስለዚህ በሁሉም አቅጣጫ ያው ማወቁና ተገንዝቦ መመላለሱ ማወቁ ጥሩ ነው። ስጋት ግን
0: ዶክተር፣ አሁን ቫይረሱ እንግዲህ ቫይረሱ የተነሳባት መርከብ የሆላንድ መርከብ መሰለችኝ ደርሳለች። መርከቧ ውስጥ የነበሩ ተጓዦችም በየሀገራቸው እንደደረሱ ነው የሚነገረው። ግን በቫይረሱ የተያዙ የተላለፈባቸው ሰዎች ብዙም ባይሆኑ ሕይወታቸው ያለፉ ሕሙማንም እንዳሉ እንግዲህ ሰምተናል በመገናኛ አውታሮች በወጣው መረጃ ና አሁን እንደው ያለው የቫይረሱ ስርጭት ሂደት በአጠቃላይ ዓለም የጤና ድርጅት በኩል ያለው ማሳሰቢያና ማስጠንቀቂያ ምን ይመስላል?
1: አሁን ለምሳሌ በተደረገው እኔም ባጠናሁት ባነበብኩት ከዛ መርከብ ውስጥ የነበሩ ሰዎች ወደ ህብረተሰብ በሚገቡበት ጊዜ አንደኛ እነሱም የታመሙ አልነበሩ፣ እነሱም ደግሞ ሌላ ሰው እንዲታመም ምክንያት አልነበሩ። ስለዚህ የሞቱ ሰዎች አሉ። ሁለት ወይም ሶስት ሰው እንደሞቱ ሁለት ሰው እንደሞቱ አውቃለሁ። ግን ስለዚህ ለዛ ነው እነዛ ሰዎች እዛ መርከቡ የነበሩ ሰዎች እኮ ደብረ ተሰብቶ ያልታመሙት ማለት ነው። ብዙ ሰዎች በደብረ ተሰብቶ ተመልሰዋል። እነሱ አልታመሙ ከታመሙት ማለት ነው። ሌሎቹ ባለጤና የነበሩት እነሱ አልታመሙ። እንደገና ደግሞ እነሱ ደግሞ ወጣ ወደ ደብረ ተሰብ ሲመለሱ ወደ ሀገራቸው እነሱም በክትትል ሲያደርጉ እነዛ ሰዎች ለሌላ ሰውም ቫይረሱን አላሰራጩ። ስለዚህ ከዚህ አንፃር ነው እንግዲህ ቫይረስ የመሰራጨት ኃይሉ አነስተኛ ነው። አደገኛ ቢሆንም ነው የመሰራጨት ኃይሉ አነስተኛ ነው ተብሎ ለዛ ነው እንግዲህ እንደዚህ ከሆነ ለክትትልም ያመቻል እንደገናም ደግሞ ለቁጥጥርም ያመቻል። ሌላው ደግሞ ቫይረሱ ሌላውን ሰው የሚይዘው ምልክት ካሳየ በኋላ ነው። ከዛ በፊት ሌላውን ሰው የሚያዝ ኃይል ለሁን ኮሮና ገና ምልክቱ ሳይመጣ ሌላውን ሰው እንዲይዝ ያደርጋል። ይሄ ግን ምልክት ከሰጠ በኋላ ነው ሌላውን ሰው ከሰው ወደ ሰው የሚተላለፈው። ስለዚህ በሁሉም አቅጣጫ ሲታይ የመሰራጨት ኃይሉ በአጠቃላይ እሱ ነው ዋናው ነገር። የመሰራጨት ኃይሉ አነስተኛ ስለሆነ እንደ ህዝብን ይጨርሳል። ይሄ ነው እንግዲህ አሁን ብዙ ሰዎች የሚፈሩት አንድ ቫይረስ መጥቶ ብዙ ህዝብ ሊያጠፋ ይችላል ተብሎ የሚፈራ ዓለም ይፈራል። በዚህ በአሁን እንደዚህ ያለ ነገር ይፈጠራል ተብሎ የመሰራጨት ኃይሉ አስር ገዳይ ቢሆንም የመሰራጨት ኃይሉ አነስተኛ እስከሆነ ድረስ በፍጹም ለዓለም ስጋት የለውም። እኛም ስጋት አይኖረውም ተብሎ ነው እንግዲህ በህክምና ምናውቀው እስካሁን ድረስ።
2: ጥሩ። ይሄ ቫይረስ እንዳይዘን ዳጣቀን ምን አይነት መከላከል ነው ማድረግ የምንችለው? ከምን ነገሮች ነው መራቅ ያለብን?
1: በጣም ጥሩ ነው እንግዲህ ያው እንስሳት አብዛኛውን ጊዜ ለብዙ ቫይረሶች መኖሪያ መሸከሚያ ሆነው ስለሚያገለግሉ እንደዚህ ያሉ እንስሳት እንደ አይጦች፣ አይጥ የመሳሰሉ አይጥ መሰል የሆኑ የተለያዩ እንስሳዎች ከነሱ ሽንት ሰገራ በአጠቃላይ የእንስሳ ፈገራና ሽንት ጥንቃቄ ማድረግ ያስፈልጋል። ብዙ ነገሮች ከዛ ወጣው ወደ ሰው የመተላለፍ ኃይል የመተላለፍ ነገር ስላለ እነዚህ ይሄ ቫይረስ ብቻ ሳይሆን ሌሎችም በሽታዎች ከዚህ ባሻገር ደግሞ የታመመ ሰው በሚኖርበት ጊዜ አሁን ለማን እንበል ጉንፋንም እንኳን ሊሆን ይችላል። የታመመ ሰው በሚኖር አንደኛ የታማሚው ሰው ራሱን ገለል አድርጎ ሰዎች ጋር አለ አይደል ያለውን ግንኙነት የቅርብ ግንኙነት ትንሽ ራቅ ማድረግ ጥሩ ነው። ሰዎች ላይ አለመሳል እንደዚህ። እንደገና ደግሞ ከታመመ ሰው ጋርም እኛ ደግሞ ባለጤና የሆነ ሰው ያልታመመው ደግሞ ከታመመ ሰው ጋር በቅርብ ግንኙነት መሳሳምም ሆነ መጠቃቀፍም ሆነ እጅ ለእጅ እንደዚህ መጨበጥም ሆነ ምክንያቱም በእጃችን ሁልጊዜ አፍንጫችን እንመታለን ምን እንላለን መልሰን ደግሞ ሰውን እንጨብጣለን እንደዚህ ነው የሚተላለፈው ቫይረሱ አብዛኛውን ጊዜ። ኦፍኮርስ በሰዎች ስንተነፍስም ስንስልም በሰው ፊት እንደዚህ እንደዛ ሊሰራጭም ይችላል። ስለዚህ ሁላችንም ከተሳሰብነ እና ጥንቃቄ ካደረግነ አንዱ ለሌላው ካሰበ በዚህ አይነት ሁኔታ ነው እንግዲህ እንዲህ ያሉ ነገሮችን ልንጋፈጣቸው ምን ይችላል።
0: ጥሩ። እንግዲህ ማው በሽታው ምናልባት ተጠፋም ጥሩ ከገፋ ደግሞ እንወያይበታለን በቀጣይ። ዶክተር በጣም እናመሰግናለን።
1: አመሰግናለሁ አድማጮች። ታንክ ዩ ቨሪ ማች ወርክነሽ።
0: እሺ፣ እናመሰግናለን ዶክተር ዳንኤል ረዳይ ልዩ የቤተሰብ ሐኪም በክላሊት ጤና ጣቢያ ኃላፊ እና በሂብሩ ዩኒቨርሲቲ መምህር። በጣም ነው እናመሰግነው። መልካም ቀን ይሁንልዎት።
1: ባይ።
0: እንግዲህ ስርጭታችን እየተጠናቀቀ ነው። ቫይረሱ ያው መጀመሪያ ቢያስፈራም ቢነገርም አሁን ደግሞ ብዙ እየተነገረለት አይደለም። ለማንኛውም ግን ያው የሚባለውን ነገር ያለውን መረጃ እንከታተላለን። ስርጭታችን ተጠናቀቀ። ሰጠኝ።
2: አዎ፣ እንግዲህ እናመሰግናለን በፕሮግራማችን ለተካፈሉት በሙሉ ለቴክኒክ ባለሙያችንም እንግዲህ እናመሰግናለን። ያለው እንግዲህ ምሽት ደግሞ በሌላው ፕሮግራማችን እንገናኛለን።
0: አዎ፣ ምሽት ሰባት ሰዓት ላይ እንጠብቃችኋለን። አድማጮች፣ በአዳዲስ መረጃዎች በያላችሁበት ሰላም የሰፈነበት ቀን እንዲሆንላችሁ እንመኛለን። ለስርጭቱ መሳካት የተባበርን የቴክኒክ ባለሙያ ድሮ ሮድችቴን ምስጋና ይድረሰው። እዚህ ስቴዲዮን ያስተናገድናችሁ ኢሻያው ደጉ ወርቅነሽ እሸቴ
3: ወርቅነሸቴ ሰጠኝ ዘመነ ኢሻያው ደጉ ነን። እንግዲህ በምሸቱ ደግሞ አዳዲስ መረጃዎችን ይዘን ጉብ እንላለን።
0: እናመሰግናለን።
2: ቻው።

0: мада. Уже падают листья.
1: Он покорил сердца миллионов. Олег Погудин с программой «Вертинский». Фортепиано Олег Вайнштейн с 16 июня в Израиле. Билеты 03-5-260-260.
2: Представьте Европу. Теперь представьте ее в Бершеве. Канкун. Гастрономический рай. Морепродукты, деликатесы, сыры и мясо премиум-класса. Красная и черная икра. Новый стандарт гастрономической красоты в Израиле. Канкун Бершева. Ильяу Анави, 28. Открыто в пятницу и субботу.
3: Молочный шоколад с великолепным вкусом. Миллениум. Настоящий шоколад.
1: Максим Суханов и Чулпан Хаматова. Спектакль Дмитрия Крымова. Записки сумасшедших. 16 мая в Израиле. Билеты 035-260-260.
4: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ
5: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
4: ከምሽቱ 7 ሰዓት እስከ 8 ሰዓት
5: የሚያሰራጨው ዝግጅት እነሆ ጀመረ
6: ሰላም ጤና ይስጥልኝ ተከበራችሁ አድማጮቻችን እንደምን አመሻችኋል እነሆ የምሽቱ ስርጭታችን ይዘን ቀርበናል ተለመደውም ዛሬ ህለቱ እንደብራዩን ዘመን አቆጣጠር አዮም ዮም ሽሊሺ ኪሜል በኢያር ታፍሽም ፔቫቭ እንደ አውሮፓ ዘመን አቆጣጠር አፕሪል 19/2016 እንደ ኢትዮጵያ ዘመን አቆጣጠር ግንቦት 11/2018 ነው የቴክኒክ ባለሙያችን ዮባሊ ሶድ የስቱዲዮ ተረኞች ሰጠይ ዘመንና አይቾ ባይነን ለተለመደው ስርጭታችን እስከ ምሽቱ 8 ሰዓት ድረስ ይቀጥላል በዚያ አንድ ሰዓት ስርጭቱ ዜና ይነበባል በማከታተልም ዜናው ወቅቱን ተመለከተ የዜና ትንታኔ እንዲሁም ባህልና ኪነ ጥበብ ሳምንታዊ ስርጭት በስልክ ውይይትም ይኖረናል እስከ ስርጭታችን ፍጻሜ ድረስ ቆይታችሁ ከኛ ጋር ይሁን ይላል አሁን ዜናውን በባልደረባዬ ሰጠይ ዘመና
7: አመሰግናለሁ ሃይቸው አርስተ ዜና የገንዘብ ሚኒስተር በጻለል ስሞትሪች በሳቸው ላይ የስራት ተዛዝ እንዲወጣ ካለማቀፉ ፍርድ ቤት ጀርባ ሲንቀሳቀስ የቆየው ፍልስጤም ራስ ግዝ መስተዳድር ነው በማለት ወቀሱ የመንግስት ጋማካሪዋ ጋሊ ባህራ ሚያራ በክኔሴት አባል ጋሊ ጉትሌቭ ላይ ክስ እንዲመሰረት ወሰኑ የዝበላ ድርጅት ወደ እስራኤል ክልል ድሮን መተኮሱ እንደቀጠለ ነው በአሜሪካና ኢራን መካከል እየተካሄደ ባለው ድርድር ምክንያት በኢራን ላይ ጦርነት ይካሄዳል የተባለው መራዘሙን ፕሬዝዳንት ትራምፕ ካስታወቁ በኋላ ጦርነት ይጀምራል የሚለው ወሬ መቀዛቀዙ ተገለጸ የሚሉት የሰዓቱ ዋና ዋና ዜናዎች ናቸው ዝርዝሩ እንሆ የገንዘብ ሚኒስትር በጻለል ስሞትሪች በሳቸው ላይ የስራ ተዛዝ እንዲወጣ ካለማቀፉ ፍርድ ቤት ጀርባ ሲንቀሳቀስ የቆየው የፍልስጤም ራስ ግዝ መስተዳድር ነው በማለት ተወቀሱ። የገንዘብ ሚኒስትርና በመከላከያ ሚኒስትር ጽህፈት ቤት የሚኒስትር ስልጣን ያላቸው በጻለል ስሞትሪች ዛሬ በሰጡት ጋዜጣዊ መግለጫ እንዳሉት የፍልስጤም ራስ ግዝ መስተዳድር ሄግ በሚገኘው ዓለማቀፍ ፍርድ ቤት በመሄድ የእስራኤል መሪዎች እንዲታሰሩ በተለይ በጠቅላይ ሚኒስትር ቢንያሚን ናታንያሁ በቅድመ መከላከያ ሚኒስትር ዮአቭ ጋላንትና ላይ ማዘዣ እንዲወጣ ስላደረገ የፍልስጤም ራስ ግዝ መስተዳድር ከኛ ጋር ጦርነት እንዳወጀ እንቆጥራለን ጦርነት የፈለገው ራስ ግዙም በጽፈው ጦርነት ይቀበላል የመጀመሪያው ርምጃ ራስ ግዝ መስተዳድሩን ማጥቃት ነው ከዚህ በኋላ ሃናአል አህመር የተሰኘው ሰፈር እንዲለቀቅ አደርጋለሁ ብለዋል የገንዘብ ሚኒስትር በጻለል ስሞትሪች አናል አህመር የተሰኘው ሰፈር በዮዳና ሰማሪያ ቀበሌ ሲ በተባለው ክልል ከኢየሩሳሌም ከተማ ከቅርብ ርቀት የሚገኝ ሲሆን 200 የሚሆኑ የቤዱዊ ፍልስጤማውያን የሚኖርበት ነው። የከፍተኛው ፍርድ ቤት ቦታው ህገወጥ ነው ይለቀቅ በሚል ካሁን በፊት ውሳኔ አስተላልፎ ነበር ግን ከፍጻሜ ላይ አልደረሰም። ሂዝበላ ድርጅት ወደ እስራኤል ክልል ድሮን መተኮሱን እንደቀጠለ ነው። ሂዝበላ ወደ እስራኤል ክልል ምሽጋብ አም በተባለው አካባቢ የተኮሰው ራፋን ባንድ መኪና ላይ ጉዳት አድርሷል። ሁለት ሰዎችም በቀላል ሁኔታ ቆስለዋል። እስራኤል መከላከያ ሰራዊት በደቡብ ሊባኖስ ወታደራዊ ዘመቻውን አጠናክሮ ቢቀጥልም ሂዝበላ ድርጅት የራህማንና ሌሎች ጦር መሳሪያዎች ተኩስ ሙሉ በሙሉ ማስቆም አልቻለም። እስራኤልና ሊባኖስ ከተኩስ አቁም ስምምነት የደረሱ ቢሆንም ሂዝበላ የተኩስ አቁም ስምምነቱን በመጣስ ወደ እስራኤል ክልል መተኮሱ እንደቀጠለ ነው። ይህ በእንዲህ እንዳለ በሂዝበላ ድርጅት የሊባኖስ ፓርላማ አባል የሆነው ሐሰን ሊባኖስ ከእስራኤል ጋር ለምትፈራረማቸው የደህንነት ስምምነቶች የሂዝበላ ድርጅት የሚያከብረው አለመሆኑን ገልጿል። በአሜሪካና ኢራን መካከል የተካሄደ ባለው ድርድር ምክንያት በኢራን ላይ ጦርነት ይካሄዳል የተባለው መራዘሙን ፕሬዝዳንት ትራምፕ ካስታወቁ በኋላ ጦርነት ይጀምራል የሚለው ወሬ መቀዛቀዙ ተገለጸ። አሜሪካና ኢራን ባለፉት ሳምንታት ሲደራደሩ ቢቆዩም ከስምምነት ላይ ለመድረስ አልቻሉም ነበር። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የተኩስ አቁም ስምምነቱን በየጊዜው ያራዘሙት ቆይተዋል። ይሁን እንጂ ድርድሩ ብዙም ተስፋ ሰጪ ስላልነበር በኢራን ላይ ጦርነቱ ሊጀምር ነው የሚሉ ዘገባዎች ይበልጥ ሰሞኑን ሲናፈሱ ቆይተው ነበር። ሆኖም ፕሬዝዳንት ትራምፕ በተወሰኑ የአረብ ሀገራት ጥያቄ መሰረት ለድርድሩ ሌላ ድል ለመስጠት የተኩስ አቁም ስምምነቱን ለሶስት ቀናት ያክል ማራዘማቸውን ገልጸዋል። የፓኪስታን መከላከያ ሚኒስትር በኢራን ላይ ጦርነቱ እንደገና ይመለስም የሚል ግምት ያላቸው መሆኑን ገልጸዋል። በሌላ በኩል ኢራን የተኩስ አቁም ስምምነቱን በመጠቀም የሚሳኤል ስርዓቷን እንደገና ማደራጀቷን አንዳንድ ዘገባዎች ጠቁመዋል። ቀሪ ዜናዎችን አይቸው ባዬ አቀርባቸዋል።
6: አመሰግናለሁ ሰጠኝ። እስራኤል በአዛ የባህሩ ወደብ ላይ የጣለችውን እገዳ ለመጣስ ወደ አዛ ጉዞ ላይ የነበሩ መርከቦች የባህር ኃይል በቁጥጥር ስር እንደዋላቸው ተገለጸ። እንደሚታወቀው ሁሉ እስራኤል በአዛ የባህር ድንበር ላይ ማዕቀብ መጣሏን የሚታወስ ሲሆን የተለያዩ ሀገራት ይህንን ማዕቀብ በኃይል ለመስበር ጥረት እያደረጉ ይገኛሉ። ባለፈው ወር ከቱርክ የወጡ ከ50 በላይ የሚሆኑ መርከቦች አዛን በር በኃይል ለመስበር ጥረት በማድረግ ላይ ያሉ የእስራኤል ባህር ኃይል ከልዩ ኮማንዶ ሻየት 13 ጋር በመተባበር ከዓለም አቀፍ የባህር ወደር ላይ እንዳሉ በማስቆም በቁጥጥር ስር አውሏቸዋል። መርከበኞችም ያለ ተቃውሞ ለእስራኤል ባህር ኃይል እጃቸውን ሰጥተዋል። ከቅርብ ሰዓታት በኋላም የእስራኤል ባህር ኃይል በሙሉ በሙሉ የመጡት መርከቦችን ይቆጣጠራቸዋል። ወደ ጊዜውም በዛው በባህር ኃይል ላይ ውስጥ በተዘጋጀ የእስር ማቆያ እንደሚወስዳቸው ተገልጿል። የመንግስት ህግ አማካሪ ቢያራ ሚያራ በክነሴት አባል ታሊ ጉትሌቫል ክስ እንዲመሰረት ወሰኑባቸው። የክነሴት አባል ከሊኩድ ፓርቲ ታሊ ጉትሌቭ በደህንነት ዙሪያ ይፋ የማይደረግ የደህንነት ሰራተኛ ይፋ በማድረጋቸው በህግ እንዲጠየቁ የህግ አማካሪ ወስኗል። ውሳኔያቸውም ለክነሴት አፈ ጉባኤ ለአሚሮሃና እንዲሁም ለክነሴት የቁጥጥር ኮሚቴ ሊቀመንበር ኦፊር ቃት የክስ ደብዳቤውን አድርሰዋቸዋል። የክነሴት አባል እንዳሉትም የክነሴት አባል ታሊ ይህን እንዳስጠወር እንዳሉትም ይህን ያደረግኩት ከሰራተኛው ለደህንነቱ ደህንነት ስል ነው፣ ይህም በስራ በተሰማራውበት ቦታ ነው በማለት መናገራቸውና በተለይ ደግሞ በኮሚቴው በመቅረብ ኮሚቴውን አሳምናቸዋለሁ ለክስም አልቀርብም ሲሉ ማሰማታቸው ተገልጿል። ግለሰቡም ይፋ የሆነው የሽክማን ብራሰል ባለቤት እንደሆነ ታውቋል። ሽክማን በተለይ በአሁኑ ሰዓት መንግስትን በመቃወም ትልቅ እንቅስቃሴ ከሚያደርጉት አንዷ እንደሆነች ተዘግቧል። የገንዘብ ምንዛሬ የእስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ የአሜሪካን ዶላር በ2 ሸቀል ከ92 ሳንቲም ሲመነዘር አንድ ዩሮ በ3 ሸቀል ከ40 አጉሮት ተለውጧል። የአየር ንብረት ትንበያውም በነገ ሁለት ሙቀቱ ይቀንሳል ብለው የዘርፉ ባለሙያዎች ያስታውቃሉ። በነገው የሙቀቱ መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 24 ዲግሪ ሴንቲግሬድ፣ ቴላቪቭና አካባቢዋ 24 ሃይፋና አካባቢዋ 24 ቤርሸባና አካባቢዋ 28 ኢላትና አካባቢዋ እስከ እኩለ ቀን ድረስ 31 ዲግሪ ሴንቲግሬድ ይሆናል ይላሉ የዘርፉ ባለሙያዎች። ሰጠኝ እንዲሁም አድማጮቻችን የምሽቱ ዜና እስካሁኑ ነበር።
7: አይቸው ለዜናው እናመሰግናለን። አሸጋገሪያ ሙዚቃ

0: ጥንቅሽ ነሽ ማር ወለላ ነሽ ይላል አይቸው
1: ላንተ ሙዚቃውን የመረጥከው አንተ መጠይቅ አንተ ለማን ነው እንደዛ
0: ማለት ላንተ እንዳልሆነ ግን መገንዘብ አለ
1: ለማን ነው እንደዛ ያልካት ሙዚቃውን የመረጥከው እኮ አንተ ነህ
0: ላንተ እንዳልሆነ ተገንዘብ ለማንኛውም ጥሩ ነው የተለያዩ እርሰ ጉዳዮች አሉን እስኪ በመጀመሪያው ለፍና በተለይ የመንግስት ጋማካሪዋ ጋሊ ባህራብ ሚያራ በክኔሴት አባል ዲህ የሊኩድ ፓርቲ አባላንት ጋሊ ጉትሌቭ ላይ ክስ እንዲመሰረት ወስነዋል መባሉን አዳዲስ ነገር እየሆነ ነው እንዴት ነው
1: አመሰግናለሁ ሰጠይ የመንግስት ጋማካሪዋ ይሄን ነገር ያቀረቡበት ምክንያት እንግዲህ የክኔሴት አባል ታሊ ጉትሌቭ አንድ በሻባክ በእስራኤል ደህንነት ውስጥ ያው በሚስጥራዊ ደረጃ የሚያገለግል ሰራተኛ ነው የሱን ስም ይፋ አድርገዋል በማለት ነው እሳቸውም እንደሚሉትም ይሄን ስም ይፋ ያደረኩተኝ ለግለሰቡ ደህንነት ስል ብቻ ነው ብለው የተናገሩት ነገር አለ ይሄ ግን ለግለሰቡ ደህንነት ሳይሆን ማንኛውም የሻባክ ሰራተኛ የሆነ በሙሉ በእስራኤል ደህንነት የሚያገለግል በሙሉ ስሙም ማንነቱም በድብቅ በሚስጥራዊ ነው የሚያዘው ይሄን ጉዳይ ግን እሳቸው ይፋ በማድረጋቸው ትልቅ ስህተት ነው ያደረጉት ህግን ተጥሰዋል ነው የሚሉትኝ ህግን በጣሱበት ምክንያት የመንግስት ህግ አማካሪዋ እኒህ የክኔሴት አባል መከሰስ አለባቸው ለህግ መቅረብ አለባቸው በማለት ያቀረቡት ሁኔታ አለ ያ ሊሆን ይችል የሚለው ሰትዩዋም እንግዲህ ግለሰባም የታሊ ጎትሌብም እንደሚሉት ነገር ምንድን ነው እኔ ይሄን ያደረግኩት ለግለሰቡ ደህንነት ስል ነው እንዴ ይፋ የማይደረግን ስም ይፋ እያደረጉ እንዴት ለግለሰቡ ደህንነት ስል ነው ይፋ ያደረጉት ብሎ ይባላል መጨረሻ ላይ ይሄ ደግሞ ይሄ የደህንነት ሰራተኛ ማን ነው ተብሎ የሚጠይቅበት ሰዓት ቀደም ሲል በዜናም እንደተመለከትኩት ሽክማን ብራሰል የሚባሉ አንዲት በከፍተኛ ደረጃ በተለይ አሁን ይሄ በግራና በቀኝ ክንፍ እየተባለ መንግስትን በመቃወም ላይ እንቅስቃሴ ከሚያደርጉ ከሚወስዱተኝ በዋናነት ከሚጠሩት አንዷ እኒህ ግለሰብ ናቸው የእሳቸው ባለቤት ነው ነገሩ ከየት ወዴት እንደመጣ ተመልከት እንግዲህ
0: ቋሁን እንደዚህ ነገር ሲደረግ ወይም ደግሞ ያለ ህጋዊ የሆነ ኢፋሲዮን መረጃ በህጉ መሰረት የክኔሴት አባልን ማስጠየቅ ይችላል ወይ የሚለው ነው ትልቁ ጥያቄ ማንም ሆነ ማንምና የመንግስት ጋማካሪዋ ያደረጉት ነገር ከህግ አንጻር ሲታይ ሲተነተን እንዴት ነው የሚለው ነው ትልቁ ነገር እንጂ ማንም ባለቤት ሊሆኑ ይችላል
1: አንድም እሱ ነው አይ እዚህ ጋር ተመጣጣም እንዳለ መሰለህ በቅድሚያ የክኔሴት አባል አንድ የፓርላማ አባል እሱም እንደማንኛውም ህግ ማክበር አለበት ህግ ሁሉም ከህግ በላይ የለም ማንም ቢሆን
0: ግን ደግሞ ያለ መከሰስ መብት አላቸው
1: ያለ ይሄው ነው ትልቁ ችግር አለ ሲላይ ያለ መከሰስ መብት አለኝ ይያሉ ከህግ ውጪ የሚሰሩ ከሆነ በተወሰነ ፓርት ላይ ከተወሰነ ጊዜ በኋላ ይሄ ነገር የሚቆምበት ሁኔታ አለ ለዚህም ነው የመንግስት ህግ አማካሪዋ እኒህ ክኔሴት አባል ይሄ ያለ መከሰስ መብታቸውን ተገን በማድረግ ይህን ነገር አድርገዋል ስለዚህ ለክኔሴቱ አፈጉባኤ ለክኔሴቱ ቁጥጥር ኮሚቴ ሊቀመንበር ደብዳቤ ልከዋል
0: በህጉ መሰረት ተጠያቂ መሆን አለባቸው ስለዚህ ያለመከሰስ መብታቸው ይነሳ
1: በሚል አቅርበዋለኝ እንግዲህ ጎቴሌብ ነው የሚሉትኝ ይህን ያደረግኩትኝ ለደህንነት ለግለሰቡ ደህንነት ስል ነው በማለት ነው እስካሁን ደስ በሚስጥር ተይዞ የነበሩት ማንነታቸው ተደብቆ የነበረው ይፋ ሲወጣ እንዴት ነው እንግዲህ ለአንድ ሰው ግለሰብ የሚሆነው እንግዲህ ቆይተን የምናየው ጉዳይ ነው ሁለተኛውን ውይይታችን ስንሄድ ሰጠኝ በተለይ ፕሬዚዳንት ዶናልድ ትራምፕ ምን ትስቃለ የሚያሰቅ ነገር ተናገር
0: የቅርብ ቤተሰብህ ይመስላሉ
1: ለአንተ እና የሳቸው ሁኔታ በተለይ በኢራን ላይ ጥቃት ላደርስ ነበር አሁን ግን በፋርስ ባህረ ሰላጤ ሀገራት ስለለመኑኝ ወደ ሌላ ጊዜ አስተላልፌዋለሁኝ
0: የተደጋገመ የሚነሳ ጥያቄ ያው እኛ ያለውን በየቀኑ ምን ይደረጋል የሚለውን ነገር ነው ይሄ መካከለኛው ምስራቅ አሁን ጦርነቱ በነበረበት ጊዜ በጦርነት መንፈስ ነን ብለን ያው የምታውቀው ነው ሁላችንም ለጦርነቱ የተቻለውን ህብረተሰቡም ወታደሩም ሁሉም አስተዋጽኦ አድርጓል በነገራችን ላይ በጦርነቱ አንተም በደጀን እዙ የምታውቀው ነው ሁሉም ሰው በጦርነቱ የነበረው ሁኔታ የሚያስታውሰው ነው ከዛ በኋላ የተኩስ አቁም ስምምነት ተደረገ ተባለ የተኩስ አቁም ስምምነቱን በአንድ ወገን ነው ፕሬዝዳንት ትራምፕ ብዙ ጊዜ እያራዘሙት ያሉ ኢራን እንኳን ለመነሽ ተማጽኔ ሲባል አንሰማም አሁን ደግሞ የፋርስ ባህረ ሰላጤ ሀገራት የተወሰኑ ሀገራት ጠየቁ ለመነን ለሶስት ቀን ከሶስት ቀን በኋላስ ምንድን ነው የሚጠብቀን ሌላ ሳምንት ሊያራዝሙት ሁለት ሳምንት ትንሽ የተምታታ ነገር ነው። ምናልባት አንዳንድ የዚህ ወታደራዊ ክፍል ተንታኞች እንደሚሉት ምናልባት እስራኤልና አሜሪካ በደንብ ለመዘጋጀትም ጊዜ ለመውሰድ ነው እንጂ በኢራን ላይ እርምጃ መወሰዱ አይቀሬ ነው የሚሏሉ። በሌላ በኩል ደግሞ የፓኪስታን መከላከያ ሚኒስትር ራሱ ምንድን ነው ያሉት? በኢራን ላይ ጦርነቱ ይመለሳል ብዬ አላስብም ያሉት እና እንዲያውም አንዳንዶች እንደሚሉት ደግሞ ፕሬዚዳንት ትራምፕ ከአሁን በኋላ በኢራን ላይ ጦርነት እንዲከፈት አይፈልጉም ይሏሉ። አሁን የትኛውን ነው የምንጨብጠው የሚለው ነው እኛ ግራ ይገባን።
1: አሁን ደግሞ ምን ይላሉ መሰለህ፣ እስራኤል በበኩሏ በከፍተኛ በመጠባበቅ ላይ ኃይሏን አጠናክራ ለሁሉም ነገር ተዘጋጅታ የጠበቀችበት ወቅት ነው። አሁን ሁሉም ተዘጋጅቶ የምጠብቀው ፕሬዚዳንት ትራምፕም ውሳኔውን ተቀብለዋል። በኢራን ላይ በድጋሚ ወደ ጦርነት እንደምጠው ውሳኔውን ተቀብለዋል። ዋናው መቼ የሚለው ነገ ነገ ወዲያ ወይስ ከሶስት ቀን ወይስ ከሁለት ቀን በኋላ የሚታወቅ ነገር የለም። ውሳኔውን ግን ተቀብለዋል። አሁን በቃ በትክክል

0: ወይ እስከ መጨረሻው ጦርነት ነው አይባልም ወይም እስከ መጨረሻው የተኩስ አቁም ስምምነት አለ አይባልም ያለየለት ነው በምን መልኩ እንደሚቆጭም ግራ የሚያጋባ ነውና እኔ በእኔ ሐሳብ የሊባኖስን መንግስት ጨምሮ እርምጃ መወሰድ አለበት የሚል የግል አስተያየቴ ነው ግን ደግሞ
1: ምን ይሁን የሊባኖስ መንግስት ሁሉ ባለፈውም ዲዚ የሊባኖስ መንግስት ለምን አንተ ትኩረት ሊባኖስ መንግስት ላይ ሆነ የሊባኖስ መንግስት ጋር ስካውን ደስኛ በጥላቻ ኖረናል ያም የነበረንበት በሂዝቡላ ምክንያት እንጂ የሊባኖስ መንግስት እስራኤል ላይ ምንም ያሳደረው ተጽዕኖ አለም ተቃውሞ ነገርም የለም በርግጣው አንድ መንግስት አንድ ሀገር እንደ ሀገር የሚያስተዳድር የዛች ሀገር መንግስት ነው አንድ ወታደር መሆን ያለበት ኃይል መንግስት ግን ሊባኖስ ውስጥ ያይነት ጉዳይ የለም የሂዝቡላ ወታደር
0: ያንዲ መጣ ነው የሊባኖስ መንግስት ሲጨናነቅ አሁን በኢራን ላይ የተወሰደ የኢራን መንግስት ለይቶ ነው የተመጣ አይደለም የኢራን የተወሰነው ታጣቂው የተወሰነው ኃይሉ አይደለም የተመጣ የኢራን መንግስት አስተዳደራዊ ተቋማቱ ምርምጃ ሲወሰድባቸው የኢራን መንግስት ራሱ ብዙ የተፈረከረከበት ሁኔታ ማይተናል እርግጥ እንደተጠበቀው ባይሆንም የሊባኖስ መንግስት ወይ ህዝብላን መቆጣጠር አለበት
1: አቅም ከለለውስ አሁን ካንታውን ኃያል ሀገር ነህ እኔ ሊባኖስ መንግስት ነኝ ባንግ እንደምሳሌ እንወስድ አንተ እስራኤል ነህ ሊባኖስ ነኝ እኔ ህዝቡላን የማቸነፍ አቅም የለኝም እንደ መንግስት ካሁን በፊት ታሪክ እኮ አለ እንደ መንግስት ካሁን በፊት ህዝቡላን በመቃወም የወጡት እንደ ሐራሪ አይነት የቀድሞ መንግስት ተገለዋል ካንድም ሁለት በ80ዎቹ ዓመተ ምህረት እንደዚሁ የተገደሉም አሉ አቅም እንደሌለኝ ይያወቁ ምናልባት በጃዙር እኔ የንተን እርዳታ ብጠይቅ ከኔ ጋር ተስማማና የሁለታችን ጥላት ህዝቡላ ነው ህዝቡላን እናጥቃ ብለ እሺ ብለ አትቀበለኝ ማንተ
0: ጥሩ ሐሳብ ነው ግን በእውነት ይካደል ወይ ነው
1: ይሄ ነው እንግዲህ
0: በእውነት ይካደል ወይ ነው የሊባኖስ መንግስት ዙሮ ዙሮ ህዝበላ ይቀርባል ከእስራኤል ልክ እንዳትረሳ ህዝበላ
1: ባሁኑ ሰዓት አይቀርበውም አንድ ምን አለ መሰለህ
0: ምናልባት በተፈጥሮ ቢሆን ያንዳ ሀገር ህዝቦች ናቸው የህዝበላ ድርጅትም ለሊባኖስ ነው መታገል ነው ሚል ስለዚህ ከእስራኤል ይልቅ ህዝበላ ይቀርባል ግን ህዝበላውን ችግሩ ምንድነው ኃይል ስላለው ነው እስራኤል እንድትዋጋለት የሚፈልግ የሊባኖስን ስራ እስራኤል መስራት የለባትም እስራኤል ማድረግ ያለባት የራሷን ሉዓላዊነት ማስከበር የራሷን ሰላምና
1: ከተየኩስ ካንተ ያንተም ጠላት የኔም ጠላት ነው እኔ አቅም የለኝም አልኩ ግን በአሁኑ ሰዓት ያንተ እርዳታ ያስፈልገኛል
0: ያንተ እርዳታ ካላትን ይጠይቁ ለምንድነው እስራኤል ከህዝበላ ጋር ሁልጊዜ እየተዋጋች የሊባኖስ መንግስት ራሱ
1: ዞሮ እኮ
0: አንድና ከባይ ለምንድነው እስራኤል ሀገር ውስጥ አሁን ባሮ ማህበረሰብ ችግር ሲፈጠር ፖሊስ ነው ደህንነትን ማስከበር ምንለው ፖሊስ የትም ቦታ እንዲያስከብር ይጠየቃል አይደለም የትም ቦታ ዝክ እንደዛ ደግሞ ሊባኖስ መንግስት ደግሞ ሊባኖስ ያለውን ደህንነት ሊባኖስ ያለውን ጉዳይ ኃላፊነቱ የሊባኖስ መንግስት ነው ሌላማ ሀገር ብትሄድ እስራኤል አሁን አንዳንጃ ወጥቶ ከእስራኤል ሆኖ ወደ ሊባኖስ ወይ ወደ ሌላ ወደ ግብጽ ቢተኩስ አይ ያኛው ነው እንጂ እኛ አይደለንም አትልም ግብጽ እስራኤልን ጭምርት ነው ሞተሰው
1: ይዝ ላይ ምን አለ መሰለ አሁን አንድ ያን ምትለው ነገር በርግጥ በአንድ ትክክለኛ ወይም ትክክለኛ መንግስት ያላት በአንድ መንግስት ለምትመራ ሀገር
0: ኮ
1: መመሪያውም ኤቲካውም የሚለው ይሄን ነው ነገር ግን እንደ ሊባኖስ አይነት አንተ ተስተውሳ እንደ ድሮ ሊባኖስ እኮ የሂዝቡላ የሚባል ድርጅት ሳይመጣ የመካከለኛው ምስራቅ ፓሪስ እየተባለች የምትጠራ ሀገር ኮ ነው ነበረች
0: በጣም
1: ይሄ ሂዝቡላ ከመጣ በኋላ ዛሬ ተንኮታኩታ ኢኮኖሚዋ ሁሉ ተንኮታኩቶ እንኳንስ የመካከለኛው ምስራቅ ፓሪስ ልትባል ይቅርና ጭራሽ የሚያስተውላት የሚመለከታትም የለም ያ ሁሉ ደግሞ አሁን የሊባኖስ ህዝብ ሂዝቡላ ይህን ነገር እንዳመጣበተኝ ገብቶታል እያወቀው ነው መንግስትም እያወቀው ነው ስለዚህ አሁን እኔ እንደ መንግስት አንተን ጠላት ስለሆነ ለእኔም ጠላት ስለሆነ ተቀብለን ይሄን እርዳታ እንፈልጋለሁ ስል እርዳታ ብሰጠኝ ዞሮ ዞሮ የሚጠቀመው እኔም አንተ ነው የኔም ህዝብ ያንተም ህዝብ ነው የሚጠቀመው ይህን ነው መልከት ያለበት
0: አሁን ባልከው ነገር ንስማማ እና እስራኤል እና የሊባኖስ መንግስት ተስማምተው ሂዝቡላን እያጠቁ ነው እንፈል ከዛሬ ጀምሮ እስከ አመት እስከ ሁለት አመት ውጤቱ እናያለን የትኛው አመርቂ ውጤት ያመጣል የሚለው
1: በትክክለኛ በሁለቱም መካከል ስምምነት ካለ ሁለቱም ተቀናጅተው ከሄዱ ሂዝቡላ እኮ ቢያንስ አሁን ባለፈው አመት የነበረው ኃይል የለውም ዛሬ ባለፈው አመት የነበረው ጉልበት የለውም አሁን ጉልበት

0: ነገር ግን የደበቃቸው መሳራዎች ስላሉ አሁንም በአካባቢው ተፈሪነት ስላለው እሱን የሚደግፉ ሌሎች የሺ ሃይማኖት ተከታዮች ስላሉ በዛ በዛ ምክንያት ኃይል ያጠናክረው መስሎ እንትንላል እንጂ ህዝቡላ በአሁኑ ሰዓት የነበረው ኃይል በፊት ኃይል እንደሌለውና ከጊዜ በኋላም በእውነት የሊባኖስም የእስራኤልም ኃይልም ብሎም አሜሪካም ተጨምራበት
1: መንኮታቆት ከሆነ ጥሩ ነው። ፈረንሳይ የሊባኖስ ወዳጅ ነች፣ አሜሪካ የሊባኖስን ጦር ታግዛለች። እነዚህ አካላት ተጨምረው ሌሎች ዓለም አቀፍ አካላት ህዝበላን የሚያስወግዱ ከሆነ ጥሩ ነው። ግን እስራኤል ብቻ ዋጋ እየከፈለች የዜጎቿን ሰላምና ደህንነትም የወታደሮቿንም ሁሉ ማጣት የለባትም እና የሚሆነና ያለን። ለማንኛውም ግን የሰሜን እስራኤል ሁኔታም በጣም አሳሳቢ ነው።
0: እነት ነው።
1: እናመሰግናለን።

0: ጤና ይስጥልን ክብራትና ክብራን አድማጮቻችን፣ እንደምሰነበታችሁ። ይህ ሳምንታዊ የባህልና ኪነጥበብ ፕሮግራማችን ነው። በዛሬው ባህልና ኪነጥበብ ፕሮግራማችን ሁለት እንግዶች አሉን። ከኢትዮጵያ እዚህ ለዝግጅት የመጡ ናቸው። አርቲስት በአምላክ ጌትነትና አርቲስት ሙሉ አለም ታከለ እዚህ ስቱዲዮችን ይገኛሉ። ከአይቸው ጋር ሆነን ቃለ ምልልስ እናደርግላቸዋለን። እንኳን ደህና መጣችሁ እንላለን።
1: እንኳን ደህና ቆያችሁ።
2: ድምጻችሁ ምን ነው? ምሳ
3: ደህና ቆያችሁ?
2: ጋብዙ እንዴ ለድምጽ ብትሞቅ
1: ጋብኩ ያጠግበላል።
0: እስኪ ከሁሉም አስቀድመን እስራኤልን እንዴት አገኛችኋት? እንዴት ነው? ለመጀመሪያ ጊዜ ነው ወይስ ከአሁን በፊት መጣችሁ ነበር?
1: አመሰግናለሁ። ለመጀመሪያ ጊዜ ነው የመጣ ነው። ቅድስት ሀገር አይደለች? ምን ትላለህ? የሚጠበቅ ነው። መልካም ነገር አለው። ሁሉም ነገር ደስ ይላል። መንፈስን ያድሳል።
3: በጣም ደስ ይላል። ለመጀመሪያ ጊዜ ነው የመጣሁት። ያው ሰው ደስ ይላል፣ ህዝቡም ደስ ይላል። ሞር ሀበሾችን ነው ያገኘ ነው። ግን እዚህ ያሉትም ሰዎች ባይገኘናቸው ሰዓት ስለ ሀገሪቷ ለመናገር ያላቸው ፍቃድ፣ ለማስታወቅ ያላቸው ነገር በጣም ደስ ይላል እና ሰው ተቀባይ ናቸው።
2: ወደ ሙዚቃው አለም ነው የምገባው እኔ። እንግዲህ ሁላችንም ዛሬ የተገናኘንበት ዋናው ይሄ ነው። እንደው እስኪ ወደ ሙዚቃው አለም መቼ እንደተቀላቀላችሁ በቅድሚያ በአምላክ ከዛ ሙሉ አለም እኛ አሁን እንደ አንድ ጊዜ ምን እንላለን እዚህ እስኪ ራስን አስተዋወቅ የሚባል ነገር አለ። እንግዲህ ምንም እናንተ ራሳችሁን አስቀድማችሁ አስተዋወቃችሁ ብትመጡ ምንችም ከሞላ ጎደል ትውልድ ቦታችን እንዴት እንዳደግና ወደ ሙዚቃው አለም እንዴት እንደመጣ።
1: ትውልዴ በጌ ምድር ውስጥ በጣም የምትወደድ የቱሪስት መስህብ የሆነች ሀገር ደባርቅ ነው የተወለድኩት። እርግጤ ደግሞ ጎንደር፣ ባህር ዳር፣ አዲስ አበባ እያልኩ ነው ያደግኩት እና በቤተሰብም ሙዚቀኛ አለ። ታላቄም እናቴም ከቤተሰብ የወረስኩት ነው። የበለጠ ደግሞ ከታላቃት ያየው ያደግኩት ነው።
2: ድምፃዊ ነች እንዳንቺ?
1: አዎ፣ ጀግና ድምፃዊ ነች። በቅርቡ እንግዲህ ወደ ሙዚቃው አለም ውስጥ እንቀላቅላታለን።
2: ቀድመሻታል ማለት ነው አንቺ?
1: አዎ፣ ሱዳን ሄደች። አሁን ጦርነቱ ላይ በግድ ነው ያስወጣዋት። አትወጣልኝ ብላ መንገድም ከባድ ስለነበረ እግዚአብሔር ይመስገን ሁሉ በእርሱ ሆነና አሁን ደባርቅ ነው ያለች።
2: ወደ ሙዚቃው አለም እንዴት ገባሽ አንቺ? እንዴት መቼ ጀመርሽ? በኋላ ወደ
1: በኢትዮጵያን አይደል ሹሪ የጀመርኩኝ። በነ የሽ ደመላሽ ሰዓት ተወዳደርኩ። እስከ ቶፕ ቴን ለመድረስ አሪፍ ላይ ነበርኩ። ከዛ በኋላ ደግሞ አልተሳካም። ግን
0: ቪዲዮዎችን ስንመለከት እንዲያውም ዳኞች የሰጡትን አስተያየት በጣም አይ ነበርና አይሳካላትም የሚል ሁኔታ እንዲያውም እያነጻጸሩ በቅርብ ጊዜ አይተናልና ያኔ የነበርሽበትን ሁኔታና አሁን የደረስሽበትን ነገር እንዴት ታየዋለሽ?
1: እግዚአብሔር ይመስገን። ማንም ሰው ከባዶና ከምንም ላይ መድረስ ይችላል፣ እግዚአብሔርን ተደግፎ ማለት ነው። እና ልጅም ስለሆንኩኝ እንትን አላልኩም። ያኔ አልጣሉኝም። እንደውም አቸንፋለሁ ዝም በሉ ብያቸው ያው አቸንፍ ያለው አሁን እግዚአብሔር ይመስገን። ለወደፊትም
0: አሸንፋለሁ
1: ገና። አዎ።
0: ወደ ሙሉ አለም ልፍና አንተ በጤናም በኩል ብዙ ነገሮችን ያሳልፍክ ነህ እናውቃለን። እስኪ ከዛ በፊት ትውልድህን ያለው ሁኔታ ንገረን።
3: እኔ አዲስ አበባ ልጅ ነኝ። ያው ፈረንሳይ ለጋ ሲሆን ያው ብዙ ሰው ያውቃታል። በብዙ
0: አርቲስት አለ፣
2: ብዙ አርቲስቶች እዛ ነው የሚወጡት። አዲስ አበባ ሲባል
3: አሁን እነ ሙናዬ መንበሩ ማለት ብጠቅስ በጣም ብዙ አርቲስቶች የወጡባት ሰፈር ናት። ፈረንሳይ ለጋ ሲሆን ሙዚቃ ጀማመራችንም እዛው ነው። እሷ በእህቷ ነው። እኔ ደግሞ ታላቅ ወንድሜ ጎበዝ ክራር ተጫዋች ነበረ። የባህል ኪነት ቡድን ነበራቸው የራሳቸውና እሱ ነው በክራር ሙዚቃን ያስጀመረኝ። የሙዚቃዬን ጉሮሬን ቴስቴ ያገኘልኝ እሱ ነውና ከዛ ጀምሮ ያው ፈረንሳይ ኪነት ባህል ቡድኖች አሉ፣ ወጣት ማዕከላት ነበሩ እና እዛ በግሩፕ እንሰራ ነበረ። ውዝዋዜውንም ትወናውንም እንሞካክር ነበረ። ሞር ወደ ሙዚቃው አድልቼ ራሴን አግኝቻለሁ። እንግዲህ
0: ብዙ ነጠላ ዜማዎችን ሰርተሃል። በጣም ተወዳጅ ነህ በነጠላ ዜማዎች። እንደውም አልኩልሽ፣ እኔ እሻልሽ አለው፣ የት ነሽ፣ ሌላም የለኝ፣ ሽሩሩ፣ የተለያዩ ነገሮች ና በጣም ሰው ይወድሃል። እንዴት ነው ይህ ፍቅር? ከምን አንጻር ነው? እንደው በጣም ይደንቀኛል የምናያቸው ክሊፖች ሁሉ። በጣም በጤንነት ላይም ብዙ አስተዋጽኦ ያደረጉ አሉና እስኪ ስለሱ ማጫውተን።
3: አዎ፣ ጠቅለል አድርጎ ነው ሁለቱን አየዥ ልንገርህና ሙዚቃው ላይ ሰው ሲወድህ በየትኛው መልኩ እንደሚወድ በየትኛው ስራ እንደሚወድ አታውቀውም። ብዙ ሰው የመጀመሪያ ስራ የሚመስለው ሲወደደልኝ ስራ ነው። ለምሳሌ አሁን ሀመል ማሎ ብሎ ስቲል የሚጠራኝ ሰው አለ። እኔ ፌስቡክ ፔጅ አሁን ለምሳሌ ሙሉ አለም ታከለ ሀመል ማሎ ነው የሚለው እና ሀመል ማሎ ብሎ የሚጠሩኝ አሉ። እና እሱ የመጀመሪያ ስራ ይመስላቸዋሉ። ተሸንፍ ያለው የሚለው ዘፈን እሱ የመጀመሪያ ስራ ይመስላቸዋሉ። የትኛው ሰው በየትኛው ስራ እንደሚወድ አታውቅም። ሲወዱኝ ግን በጣም ደስ በሚል ነው በንጹህ ልብ ነው እና ብዙ ሰዎች አሳዝናቸዋል ለምን እንደሆነ አላውቅም ከመውደድ በላይ ገና ሲያዩ መጀመሪያ በጣም የምታሳዝነኝ ነው የሚሉኝ ወደሃለው ሙዚቃ ደስ ይላል ከማለት በፊትና ፈጣሪ መስገን በትኛውም መልኩ ብቻ እንድትወደድ
0: እዚያ የዘስለጤነት የኩላሊት ተከላ አድርጋል ቤተሰብ እንደሰጠ መረጃውልና እንዴት ነው
3: አው እንግዲህ ህመም አይምጣ በሰው ላይና ከመጣ በኋላ ግን በመልኩ ታስተናግደዋለህ የሚለውን አታቀውምና ያው አሁንም የፈጣሪ እርዳታ ነው ያሁላ ሰው እንደዛ በፍቅር ተቀብሎ ለኔ ያለክስልኛል ለኔ ማግዝ ይሮራጣል በባላሰብኩበት መንገድ በመላው ዓለም ላይ ያሉ ኢትዮጵያውያኖችም እንደውም ኤርትራውያኖችም በጣም እኔ መልእክት ከደረሱኝ ነውና ብዙም ኢትዮጵያ ኤርትራይ አብረው እንደ አንድ ላይ ያልቀሰውም በጣም ለኔ ብለው አዝነውልኝ ያው የሚያዝኑልኝ አዝም ስዘፍን ማሳዝናቸው የለ እንኳን ታምሜ አንጀታቸውን የተበላውና በጣም የፈጣሪ ፍቃዱ ነው ምን ያህል ያሁላ ሰው ለኔ ቦታ ሰጥቶ ማለት ያስገርምኛልና በሰው ፍቅር በእናቶች ጸሎት ቸርነት ነው እዚህ ቆንኩትና ሁሉንም ሁሌ ማመሰግናለሁ በየሄድኩበት ባይዘው
0: አም ደስ ብሎና
2: አሜን ጀም ለእግዚአብሔር ማይሳነው ነገር የለምና ያውኛም ለዚህ በግተናል ወደ ሙዚቃው ልመለስና አንተ ድምጻዊ ባትሆን ምን ትሆን ነበር ተወዛዋጅ ወይስ ሙዚቃ መሳሪያ በመጫወት የትኛው ይበልጥስ ይስባሃል
3: ከድምጻዊ ባልሆን የፊልም ባለሙያ ነበር ሞን ሞር አሁንም ሞኔ ስለማይቀር
2: አለቅዱ ማለት ነው
3: አላለውበት
0: አምላክ ጌትነት የተለያዩ ነጠላ ዜማዎችን ሰርተሻል አሁን በተለይ ደግሞ የበለጠ የጎላሽ የመጣሽ የሞድሽ ጎንደር የሚለው በጋራ የሰራችሁት ዜማ ከመጣ በኋላ የበለጠ አንቺ እዛ ላይ ጎልተሽ ትታያለሽና እስኪ ያሉሽ ነጠላ ዜማዎች ስንት ይሆናሉ ከዛ በኋላ ደግሞ አንዱን እስኪ ሞክሪልን
1: አመሰግናለሁ በክሊፕ እንግዲህ ከ13 በላይ ሰርቻለሁ አልበም ብለው
0: አልበም ነው
1: ያ ማለት እንግዲህ በክሊፕ ነው ሙሉዎቹ ከመጀመሪያ አልጨረስኩም በርግጥ ግን እስካሁን ደረጃ ያው በቪዲዮ ነው እግዚአብሔር ይመስገን ብዙ ስራዎች የተወደዱ ስራዎች አሉኝ በጣም ከመጀመሪያው በጣም ተወዳጅ ዛሬ ነው የሚል ከነ የሆነ በላይ ጋር ነበር ኮሌክሽን ሆኖ የወጣ ያኔ ናፍቀሽኛል ጋ ሴት እኔ ብቻ ነበርኩ በዛ ሰዓት እንትን ነኝ የመጀመሪያም ነው ልጅ ነኝ ግን በጣም ቆንጆ ተወደደ ስራ ነው ከነሱ ጋር መውጣቱ ጥሩ አድቫንቴጅ ተደማጭነት እንዲኖረው አድርጎታል ስጀምር ጀምሮ ስኬት አለ እግዚአብሔር ይመስገን እኔ ነኝ ያልታወቅኩ የነበረ ሞድሽ ጎንደር ግን
0: አጎላሽ አደመቀሽ በጣም
2: ተተኮሰ
1: ቴድሮስ ሳሙኤል በደንብ ነው ያገዘኝ
0: ስናይ ግጥሙና ዜማው ደራሲ አይደለም
1: አዎ ዜማው የህዝብ ነው ጽፏል ዜማም ጨምሯል ቴዲ በጣም መወደው እንደምስላን ከሱ ጋር ነው ሐሳብ ምናወራ ከሱ በፊት ደግሞ ያው ቢኒያም ቆይቶ ሁሌ ማነሰው እንደሜ ስም ጋር አወራ እንዴት ነው ተጠብቆ ሳይሆን እንደዚህ ተቀበብሎ ሲሰራ ውስጤ ያለው የምወደው አይነት ነገር ስለሆነ በቀበብሎሽ አሰብኩኝ ሁሉን ነገር አስተካክሎ ቴዲ ሰራን
0: ጥሩ እንግዲህ ወሬ እንዳናበዛ ደግሞ አንዱን ዜማ ተጫውችልን
1: የትኛውን ልጫ
0: ደስ ያለሽ
1: አረ ሞድሽን ይመስለኛል
0: እሱን ነው እንግዲህ እንፈልገው ከሆነ
1: ገዳሙ ገዳሙ ገዳሙ ገዳሙ ገዳሙ ገዳሙ

0: ጠላኝ አንቺን የሚያክል ምን ያደርግልኛል? ወርቅ አልማዝ ተገራው ጎንደር ላይ ውሰዱ ሁሉን ከታደለው እንኳን ከአንቺ ርቄ ናፍቆት ተጨመሩ ከአንቺው ነው አዳሩ ልቤ ዙሮ ዙሩ ልቤ ዙሩ ዙሩ።
1: ዋው! እዛው ኦሪጂናሉ የምንሰማው ነገር ነው።
2: ላክሽን
1: አሁን ደግሞ የሙሉ ዓለም ተራ ነው።
2: ሙሉ ዓለም እንግዲህ ወደፊት በፊልም ስራህም እንገናኛለን አይደል?
3: በደንብ እንገናኛለን።
2: አሁን ግን እስኪ በስራህ ሙዚቃ ድምፅ ነው።
4: እውነት ነው ስሰጠሽ ልቤን አሳልፌ ቅርም አላለኝም በፍቅር

0: لاني ترفي.
1: واو
2: واو،
3: ለታችሁ በጣም የሚደነቅ ነገር። በጣም እንደዚህ ብዙ ጊዜ በካሴት ምን ሰማቸውን በክሊፕ ምናቸውን ነገሮች እንዲህ ጥረት ባለመልኩ ማቅረብ ቀላል አይደለምና እና ደንቃችሁ
1: ሳይሉ ታካለ አንዳንዴ ድምጽ መሞረድ ያስፈልጋል ከዛ በፊት ገብተ
3: አይ ጥሩ
1: አይ በጣም አሪፍ ነው
2: ደደረገ።
3: አሁን ለዝግጅት ነው የመጣችሁ? እዚህ እንግዲህ የሻቮት በዓል ወይም ደግሞ ኦሪት የተሰጠበት በዓል በሚከበርበት ጊዜ በጋራ ዝግጅት ልታቀርቡ ነው? ስለሱ ከመጠየቃችን በፊት አይቸው ጥያቄ ካለ።
1: ዴኒ ጥያቄን እኮ ወስደህ እንደባንድና ወለ ጥያቄ ዝግጅት አድርገህ እንዴት አርጋው ነው? ምን ጥያቄ ላይልኝና ለጠየቃችሁ
2: እንዴት ወደ ኋላ ለመለስ
1: መጀመሪያ ላይ መድረክ ላይ ወጣችሁበት እንስኪ ስራና ስሜቱ አሁን ደግሞ ያላችሁበትና ወደ መጣችሁ በደስታ እንሄዳለን።
2: ብዙ ሙዚቃዎችን ነው እየተጫወትን ያደግነው። ስቴጅ መጀመሪያ የምትለው ከሆነ ያቦነሽ ነበር።

0: ጠብቀዋለው ባሉኩን እንጫወት ተጫወቱ እንጫወት ተጫወቱ ባገሬ ወጋድ ባር በባህል ጭወታ ባገሬ እስክስታ በባህል ጭወታ ድር ያሸንክቶ አልቦ ብራምባ
1: አቦነሽን በአካል ያገኘናት ነው የመሰለ።
2: በጣም ቆድ ጥያቄ ነው የጠየቅከውና እኔ ከዚህ በፊት ተጠይቄ አላውቅም። እና ባክ ሲያደርገኝ የትኛው መድረክ ነው ነው ሶ ፈርስት የመጀመሪያ መድረክ ካልከኝ ማለት የኔ በጣም ወድ ነው መጀመሪያ ላይ የተጫወቱት መድረክ ያ ወጣት ማዕከል ብዬ ነበር። ፈረንሳይ ለጋ ሲሆን ወደ ብረድሌ አካባቢ ትሬሊንግ የምናደርግበት ነበርና ፈርስት ስቴጅ ይሄ ፕሮግራም ተዘጋጅቶ እና ህንድ ዘፈን ነበር የዘፈንኩት እኔ።
3: ዋው ምን አይነት
2: የአንድ ዘፈን ነው። እና እንደውም በዛ በሰዓቱ ምን አይነት ማይክ መሰለ የዚህ አይነት ማይክ ነው የያዝ ነው የዚህ አይነት ነው ኬብሉ አለ እንደዚህ ክባሌ የስብሰባ ማይክ ነው ይሄ ኦሪጂናል ፕሮፌሽናል ማይክ ነው የስቱዲዮ የዛን የስብሰባ የሚሰበሰብበት እንደዚህ ማስቀመጫ አለ ከነ ማስቀመጫው እንደዚህ ዘን ወተን ነው። እና በአራት ስፒከሮች አሉ ለስብሰባ የተቀመጡ በዛ ነበር የመጀመሪያ ያመረከኝ። እና ትልቅ ስፒከር ራሱ አልነበረ በባዶ ነበር ፐርፎርም ያደረኩት። እና ህንድ ዘፈን ነው እና ማንም ጠይቁኛ ያቅም መጀመሪያ መድረክ ተብሎና ገርሙኛል።
1: ጥሩ ነው ማለት
3: አሪፍ ነው። ወደ ነገው ስራችሁ እንሄድ።
2: ኦኬ
3: ለመጀመሪያ ጊዜያችን ነው ውጭ ወጣችሁ ሰሩ?
0: የመጀመሪያ አይደለም። ብዙ አፍሪካ ሀገራቶችን አረብ ሀገሮችን በቅርቡም ጃፓን ደርሼ መጥቻለሁ።
1: ጃፓንኛ ነው ያዘምሽላቸው ወይስ የጥላሁንን ጃፓኗን?
0: እሱንም ብያለሁ አልቀረም፣ የቀረ ነገር የለም። አዎ ግድ ነው። ጋሽ ጥላሁን ዶክተር ጥላሁን እናስተዋብሳ እና እንዴት ነው እግዚአብሔር ስለፈቀደው ነው ያ የሆነ። ግን ለመጀመሪያ ጊዜ ነው ያሁን እስራኤልን ነበር የመመኘት የመጀመሪያ መንገድ እንዲሆን የነበረ። ግን ያው እግዚአብሔር አልፈቀደውም፣ የፈቀደው ቀን አሁን ነው።
3: ግን በዚህ ስጥ ደግሞ በእርግጠኝነት ከሁሉም ከሄድሽባቸው ሀገሮች በልጦ እንደሚታይሽ ደግሞ ይሄ
0: ምንም ጥያቄ የለው። አሜሪካ ብትል ወይ ካናዳ ብትል እኔን አሁን እውነት ለመናገር አያስደስተኝም። እስራኤል ብሰራ ነው ደስ የሚለኝ። ለምን ብዙ ህዝብ ያለ እዚህ ነው የሚያስደስተኝ። እና በዚሁ አጋጣሚ ደግሞ አዲሱን ሳላመሰግን አላልፍም። በዚህ ግርግር በዚህ በተቃጠለ በጣም ከባድ በሆነ ፈተና ውስጥ እንደዚህ ተፋል ማምጣቱ በራሱ የእውነት ህዝቡ ሊያመሰግነው ይገባል። እውነት
1: ቀላል አይደለም፣
0: ቀላል አይደለም። በጣም ነው አፕሪሼት ያደረኩት።
1: የት ነው የምታሳዩት ዝግጅቱ? የት ነው ቦታውን? ለአድማጮችም ለተመልካቾችም
0: ሪሾ ለጽዮን
1: በደንብ አውቀሻል ቦታውን።
0: ሪሾ ለጽዮን መካቢ በ16
1: እዚሁ ነው የምትኖር የሚመስለው።
0: አይቀርም ለወደፊት፣ ለወደፊት በእግዚአብሔር እርዳታ።
3: ምን ትጠብቃላችሁ?
2: ብዙ ሰው ይመጣል ብለን እናስባለን። ብዙ ሪያክሽን አለ ሶሻል ሚዲያ ላይ። ላይክ አሁን እሷ ሪሾ ለጽዮን መካቢ በ16 ስትል ትላንትና ስንለው ላይክ የሰው ሪያክሽን አላወቅንም ነበር። እንዴት ነው ፊልም ያደረጉት እኛ ምንናገሩ ስንል ላይክ አሁን የእናንተ ጋር ሪያክሽኑ ሳይ አንደርስታንድ አድርገውናል። በቃ ሰዎች ብዬ ደስ አለኝ ታውቃለህ። ከእሷ ሲሰሙ ብዙ ሪያክሽን አለ። ሶሻል ሚዲያ የምንጠቀማለን፣ ኢንስታግራም፣ ፌስቡክ ላይም ሼር አድርገናል። ቲክቶክም አለ አሁን አዲስ ሞር አሁን እሱ ላይ አለ ሼር አድርገናል። ብዙ ሪያክሽን አለ ጽፈውልናል። እና እዚህ ያሉ ሰዎች ቆንጆ ፕሮግራም ይሆናል ብዬ እናስባለን። ከቻላችሁ እናንተ
1: ዝግጅቱ ስንት ሰዓት ነው የሚጀምር?
2: ከ11 ሰዓት ጀምሮ ሰው መምጥ ገብታችሁ እንግዲህ ፕሮግራሙ እየጀመረ ይመጣል። ቆንጆ ጊዜ ኖራል። እናንተ
0: ቦታ ለመያዝ
2: ኢንቫይት እናደርግ ቦታ ለመያዝ ብትመጡ ከ11 ሰዓት ጀምሮ።
1: በጣም ጥሩ ነው። እንግዲህ ያው ይመጣሉ ብዙ ሰዎች ብለን ተስፋ እናደርጋለን። እኛም እንመጣለን ብለን ተስፋ እናደርጋለን። ሰላም ይሁን ለሁሉም ነገር።
0: ይቅርታ እንዴ፣ እኔ በነገር ላይ በጣም ወዱ ህዝብ ስለሆነ ተስፋ አይደለም አድርገው፣ እርግጠኛ ነው የምሆነው በዚህ ህዝብ ማንም ይመጣል ነው እንጂ ተስፋ አድርጋለሁ አይደለም። ሁሉም አይቀርም ማለት
1: ሁሉም አይቀርም
0: የራሱ ሪዝ ሌላው በቃ ዝም ብሎ ጊዜ ኖሮት የሚቀር ያለ ሰው አይመስለኝም። እና እንደሚመጡ ነው እኔ እርግጠኛ መሆነው።
1: ምንድን ነው የሚባል በአማርኛ እንዳፍሽ አድርገው ነው
0: እንደዛ ነው። ደግሞ ህዝቡን ለማየት የእውነት ከዚህ የምወደው ህዝብ ጋር መገናኘቱን በጣም ናፍቄዋለሁ። እና የሚቀር አለ ብዬ አላስብም። ሁሉም ባይመጣ አድናቂዎቻችን ይመጣሉ
1: ይመጣሉ።
3: ነገራችን ብዙ አድናቂዎች ነው ያላችሁ እዚህ
0: አራባ መላናና አራባ መላናና ጎጀ መለኛውና ስሟን ባለት ላይ በደማቅ ጽፈዋት በደማቅ ጽፈዋት ከሊቅ እስከ ደቂቅ ሙሉ ጎጃማሏት ሙሉ ጎጃማሏት ሂጂ ሂጅለኛል ከነበላይ ሀገር ሂጂ ሂጅለኛል ከእስራኤሎች ሀገር ሂጂ ሂጅለኛል ከጅጋዮ ሀገር አላረፈም ልቤ አባይ እስክሻገር
1: ዋው በጣም ነው እንደመሰከረ
0: መተናል መተናል
1: ደስ ይላል እንደው አንዳንድ ቃል በኢብራይስጥ ያዛችሁት ካለ ቅድም ሰምተናል መጨረሻ ላይ
2: ሻሎም ያው ሰላምታውን ነው እኔ ከዛ ጀምራለሁ እሷ ጎበዝ ናት በዚህ
3: በሻሎም ጀምሯል
2: ሻሎም ጀምሯል
0: ማሽሎም ሄም እስራኤል አቲም ሙሃኔም ዝግጁ ናችሁ አንስ ሚሃል ይሮቶ ተሄም
1: ዋው ዲሱ ስራስ
0: ከምሽቱ ደሞ ከሆነ ኤሬቭቶ እስራኤል የተወደዳችሁ የተከበራችሁ ውድ የእስራኤል ልጆች የኢትዮጵያ ልጆች ሐሙስ ምሽት እንዳትቀሩ ሁላችሁም ቆንጆ ጊዜ እናሳልፋለን በጣም ደስ የሚል ምሽት እንደሚሆን እርግጠኛ ነኝ ወዳችኋለሁ እተማመናለሁ እንዳትቀሩ
1: እናመሰግናለን እዚህ ስለመጣችሁ ስቱዲያችን አዲሱንም በጣም ነው እናመሰግን ቀላል አይደለም መንገድ ላይ ቆይታችሁ ነው እዚህ መጣችሁ እንግዲህ ዝግጅታችሁና አቅርባችሁ በሰላም ተመለሱ ያደርግ እናመሰግናለን ዳምራችሁ
0: እኛም እናመሰግናለን አክብራችሁ ስለጠራችሁን እግዚአብሔር ይባርካችሁ
1: በጣም እናመሰግናለን
2: ታዲያ ከዚህ ደግሞ እናመሰግናለን

0: አድማጮቻችን ስርጭታችን እንደቀጠለ ነው። ለነበረን ቃለ ምልልስ እጅግ በጣም እናመሰግናለን። ያው እንግዲህ በአምላክና ሙልጌታ ዛሬ ነገ ስርጭት ነገ የሙዚቃ ስራቸውን ሐሙስ አይ ቅርታ ይፍታችን ሐሙስ ሐመካቤ 16 ደረ ሐመካቤ 16 በርሾለ ጽዮን ያካሄዳሉ። መገኘት እንችላለን በዛ። አሁን ደግሞ በቀጥታ ወደ ኢየሩሳሌም ያለ ነው። ኢየሩሳሌም ከዚህ ኢየሩሳሌም ነው አሪውነቹ መልሹ ብርሃኑ
1: ጤናስጥልን እንደምናለሽ?
2: ጤናስጥልኝ እንደማምሻችሁ ሰጠኝ አይቼው ሰላም ናችሁ?
1: አለን ደህና ነን አይቼው በቃ አውቃታለሁ ለምንድን ነው የምደውልባት ይለኛል።
2: ደህና ናችሁ? ያው ለክቲ አብሮ መኖር አብሮ ማደግ እንደሱ ነው።
0: እንዴ ነው ያው ትንሽ ቅናት ብጤ ስላለበትኝ ምንም አይደለም ይሁን እንግዲህ። ማለሽ እንዴት ነሽ? ደህና ነሽ ወይ? ሁሉ ሰላም?
2: እግዚአብሔር ይመስገን።
0: ያው እንግዲህ አድማጮቻችን እንደው አንዳንዴ አንቱም አትሩ ለምንድን ነው ዘላችሁ አንቺ ትላላችሁ ነው የሚሉን። ከወዲሁ እንግዲህ ይቅርታ እየጠየቅን አንቺንም ያው እንግዲህ አንቺ ይያል እንደምናወን እንደምናናግርሽ ነው እንግዲህ
1: መቀራረብ ነው
0: የሚቀራረብ ሁኔታ ነው። እናመሰግናለን። እንደው ኑሮ በእስራኤል ሀገር ምን ይመስላል?
1: ወጣቶች
0: በተለይ ደግሞ ወጣት እስራኤላውያን ሰሞኑን አንዳንዴ ትንሽ እንዴት ነው ጥሩ ዜና እየሰማን አይደለምና እንደው ከዛን ጊዜ ጀምሮ ያለው ሁኔታ እንዴት ነው? ምናልባት የዶል የማንቂያ ዶል ሆኗል ወይ ወይስ እንዴት ነው እስኪ አሁን ያለው ሁኔታ?
2: እውነት ነው ባለፈውም ካንተም ጋር አይቲቪ ላይ እንደገና ከሰጠኝም ጋር ደጋግመን ስለዚህ ነገር ብዙ ጊዜ ተወያይተንበታል። ወላጅ እንደሆነን መጠን እንደገና እዚህ ሀገር ደግሞ ብዙ ዘመናት አስቆጠረናል እዚህ ነው የምንኖረው። የሁለት ባህል ነው ያለው እሱንም እናውቃለን። ለሁለቱም እግዚአብሔር ፈቅዶ የሁለቱንም ባህል እናውቃለን እና መወያየቱ አይከፋም። አሁን ያለው በተለየ ልጆች ጉዳይ አንገብጋቢ ጉዳይ ነው። መታሰብ ያለበት መነገር ያለበት መወያየት ያለበት ነው ብዬ ነው የማምነው። ሁላችንም ልጆች አለን። ልጆችም ከሌለን ደግሞ የወንድሞቻችን እህቶቻችን ልጆች ወይም ትንሽ ወንድሞች እህቶች ይኖሩናል እና እሱን ነገር እንደው በደንብ አጠናክረን ህብረተሰቡ ይሄን ነገር እንደ ራስ እንደ ግል አድርጎ ወስዶ ቢወያይበት ነው ምለው።
1: በምን መልኩ አሁን ለምሳሌ ብዙ ሐሳቦች እነሳሉ። በወጣቱ ዙሪያ ያሉ ችግሮች በጣም ብዙ ናቸው። ግን መፍትሄ ለማምጣት ሀገር አቀፍ የሆነ እንቅስቃሴ ብሔራዊ የሆነ እንቅስቃሴ የሚያስፈልግበት ሁኔታ ነው። በተወሰነ የህብረተሰብ ክፍል ብቻ ችግሩ የሚፈታ አይደለም እና ባንቺ እይታ ባንቺ ሀሳብ ከላይ እስከታች ያለው የማህበረሰብ ክፍል ምን ማድረግ አለበት?
2: ትክክል ነው። አንዱ ስለተናገረ አንዱ ስላለ የሚፈታ ነገር አይደለም። ዛሬ እያንዳንዳችን ቤታችን ማሸነፍ አቅቶናል ሌላውም ሳይሆን። ስለዚህ ይሄ ነገር እኔ እንደማስበው ጎረቤት አካባቢ ይሄ ነገር ያንገበግበኛል፣ ይሄ ነገር እኔን ይገባኛል፣ እኔን ይመለከተኛል ብሎ የሚያስብ ህብረተሰብ ሰው አንድ ላይ ሆኖ ተመካክሮ እንደ ስብሰባ ሆኖ በመቀመጥ ድሮ እኮ አገራችን እያለን የኛ አያቶች ዛፍ ስር ቁጭ ብለው ሽምግልናም ሆነ ምክክርም ካለ ብዙ ነገር ይደረግ ነበር። የዛኛው ሰፈር የዛኛው ጎጥ መጥቶ አንድ ቦታ ላይ ሆኖ ማለት ነውና እኛም አሁን አይ ምንም ችግር የለም በትምህርት ቤቱ ይችላል በዛኛው ይሆናል ከማለት ይሄን ነገር በትክክል አንገብጋቢ እንደሆነ ወስደነው ቁጭ ብሎ በመሰብሰብ እና በመወያየት በየቤታችን የምናደርገው ነገሮች ሊኖሩ ይችላሉ። ከዛ በተረፈ ደግሞ በአካባቢ ያለውንም እሱንም በስብሰባ ሆኖ ከዛ ያለውን ነገር በአንድ ላይ ሆኖ መፍታት። በአጋጣሚ አሁን ይሄው ልጆች ሲታሰሩ የሆነ ችግር ሲደርስ ለነዛ ተጠሪ የሚሆን በትክክል አሁን ምንድነው ችግራችን መሰለ ስራ ፉክክር አለ፣ የቦታ ፉክክር አለ፣ የኃላፊነት ፉክክር አለ። ያንን ትተን ያውቃሉ የሚሉትን ሰዎች መርጠን እነሱን ሳፖርት ብናረጋቸው ብንደግፋቸው። ሁሉም ሰው መቼም አዋቂ አይሆንም፣ ሁሉም ደግሞ አላዋቂ አይሆንም። የሚያውቁትን ግን ለቀቅ አድርገን እኔ አሁን አንተ የምታውቁት ነው እንደዚህ ሬዲዮ ላይ እኔ መስራት ላልችል ይሆናል። ስለዚህ እናንተን ብረዳችሁና እኔ በኔ ሙያ ደግሞ እናንተ ብትደግፉኝ ትልቅ ውጤት እናመጣለን ብዬ ነው የማስበው።
1: በጣም ሱናቆን እንግዲህ ሁሉም በየሙያው በየዘርፉ በሚችለው መንገድ የመንቀሳቀስ ችግር ነው። ሁሉን ነገራውን እንችላለን እናደርጋለን ስንል ነው ውጤት ያመጣን ያለ የመጣ ያልሆነውና እዚ ላይ በጣም በጣም መሰረት ያለበት ነው። እዚ ላይ እንደዋቸው ምጨምረው ካለ
0: አው ዋናው ነገር እዚ ጋር ምንድነው አሁን ባለፈው ሳምንት አልጨምሩ እንግዲህ በዚህ አጭር ጊዜ ውስጥ ሁኔታው ሁሉ መነቃቃት የታየበት ይመስል ነበር። እንደገና አሁን ደግሞ ዙሮ ደግሞ ትንሽ ጭልም ወይም ዝም ያለበት ይሄ ነገር የሆነ ብልጭልም የሚል ብልጭ ድርግም የሚል ነገር የሆነ ነው። አንድን ነገር ችግሩ በተከሰተበት ሰዓት ሁላችንም በእያለን ብትሆንላለን በኋላ ግን ለዚህ መጨረሻ መፍትሄ ሳንሰጠው ወይም እልባት ሳንሰጠው የተረሳ የተዘነጋ ይመጣል። ምን ቢሆን ይሄ ነገር እንደው እልባት እንዲኖረው እስከምን ደስ መሄድ ይችላል?
2: ትክክል ነው አይቸው። ብዙ ጊዜ ስሜታዊ ነው ምን ሆነው ዝም ብለን ተገፋፍተን አሁን አይቸው ይሄ ከልከል ይሄን አድርጓል ብለስትል እኔም እኮ ነገሩን አላጣራው አው ትክክል ነው ብዬ ነው የምሄደውና የሆነ ደረጃ ላይ ስደርስ ቆም ብዬ ሳስበው ለካል ትክክል አልነበረ ገብቶሃል። እና ብዙ ጊዜ አስበን አይደለም እናረጋው ብዬ ነው ማስበው እኔ ይሄ ነገር መሆን አለበት ተብሎ ታስቦ እንደገና ደግሞ ያንን ነገር እናስኪዳለን እኛ እንችለዋለን እንመራለን እናንተ ተከተሉን እናንተ እርዱን ሲሉን አናረግም። አይክ እኔም በዛ ቦታ መሆን ፈልጋለሁ። አቅም እኮ የለኝም ወቀቱ እኮ የለኝም ግን እኔ ከማናንሳለሁ እኔ ለምን እሱ ያደረገው እኔ ለምን አላደርግም ብለን ብዙ ጊዜን ወጣና ማረግ የሚችሉትንም መንገዳን ከፍተላቸው ማረግ የማይችሉትና ሌላ ሙያ ሆነው ጥሩ ቦታ መድረስ እንችል እርስ በርሳችን እየተፎካከረን ነውና እኔ አሁን ማስበው ይሄን ነገር ትክክል ለሁላችንም ነው በየቤታችን ልጆች አሉ አንገብጋቢ ነገር ነው። ይሄንን ነገር ተሰብስበን አንድ ላይ ሆነን ይሄን ነገር ትልቅ ቦታ ላይ እናደርሳለን የሚሉ ሰዎች ሲነሱ እነሱን በመርዳትና እነሱን በመምረጥ ይሄ ነገር በትክክል ጥሩ ቦታ እንዲደርስ አለበለዚያ ግን እኔ ዝም ብዬ ሳስበው የዛሬ 10 አመት እና 15 አመት ምን እንደሚሆን እንግዲህ አስቡት ዝም ብላችሁ ታስቡት። ይሄ ነገር በተሎ መቋጨት ያለበት የኛ ልጆች በጣም ጥሩ ልጆች ጎበዝ ልጆች ናቸው መረዳት አለባቸው። የኛ ልጆች ነገ ጠበቃ ዶክተር ፍርድ ቤት ዳኛ የሚሆኑ በጥቅ ትልልቅ ቦታ ላይ የሚደርሱ ልጆች ናቸው። ግን እኛ አሁን ተሰብስበን በትክክል ነገሮችን እያስኬድን ካልሆነ እንግሊዝ ሀገር አሁን አለ የጥቁሮች ሰፈር ኒውዮርክ ውስጥም አለ እንደዚህ ፈረንሳይ ውስጥም አለ የጥቁሮች ሰፈር እንግዲህ ሲሄድ ስለማይ ማለት ነው አይገባበትም ተብሎ ብዙ ጊዜ የጥቁሮች ኮስሜቲክስ የሚሸጥበት ቦታ የጥቁሮች ቦታ ነው እና ነጮቹ ደፍሮ አይገቡም ኢቭን እንደዚህ ኢትዮጵያውያን ምናምን እዛ ሰፈር ነው የሚሉ። እኔ ግን እንግዲህ ኒውዮርክም አይቻለሁ ፓሪስም ውስጥ አይቻለሁ እንግሊዝም አይቻለሁ ግን እዛው ተወልደው ያደጉ ልጆች ናቸው እዛው እንደ ሆምለስ ሆነው አባሪያን እነዚህ በጣም የሚደባደቡ ድራግ የሚሸጡ ምናምን ሆነው ሌሎችን እንኳን ነጮቹን አይደለም ጥቁሮቹ እዛ ሰፈር ያስፈራል ለመሄድና ያ ይሆናል ማለት አይደለም ግን አሁን ደግሞ ባጭሩ ካልቆጨ ነው ይሄ ነገር እየረዘመት በትንሹ እየተነሳ ሲሄድ ከ20 አመት ከ30 አመት በኋላ ምን እንደሚሆን እንግዲህ መገመቱ ቀላል ነው ብዬ ነው ማስበው።
1: በጣም ለዚህ ነው እንግዲህ ካሁኑ ብዙ መሰራት ያለበት ሁሉም በሚችለው አቅም ከቤተሰብ ይጀምራል። ያው ስራ ላይ ብዙ ትኩረት እናደርጋለን ልጆች ላይ ደግሞ ያለውን ነገር ያው ስራው ህይወት ስለሚያስቸግረን ትልቅ ትኩረት እናደርገው በስራ በማህበራዊ ጉዳዮች ላይ ነውና ካሁን እንደው ለልጆች ብዙ ጊዜ የመውሰድ ከነሱ ጋር የማምሸት የመምከር የማቅረብ ነገር ቢኖር በጣም ጥሩ ነው እንላለን። ዘሮ መልሽው እንግዲህ ማጠቃለያ ሐሳብ ካለሽ አላው
0: መልሽው።
2: አቤት ልክ እንዳልከው ስራ ስለሚበዛብን ኑሮ ከባድ ስለሆነ ነው ግን እግዚአብሔር ደግሞ ልጆቻችን ሲሰጠን አላፊነት አለብን አደራን የተቀበልነው ሱቅ ሄደን አይደለም የገዛነው እነዚህን እግዚአብሔር ያሳድጋሉ አባትም እናትም ይችላል ይሄ ልጅ ብሎ ነው የሰጠንና አደራ የተቀበልነው ደግሞ በጥሩ ውጤት ሰርተን ማሳየት አለብን ለእግዚአብሔር ብዬ ነው ማስበው ለሁላችንም እንግዲህ ማስተዋልን ጥበብን ይስጠን ቀላል አይደለም ቀላል ነው ብለን አይደለም እንነጋገረው ስራውልን ደክሞን ቤት ገብተን ከነሱ ጋር አሳፋት ወሪም አለ ያ ሁሉ ሲሆን ከባድ ነው ቢሆንም ግን ደግሞ እነዚህ ልጆች ለዘላለም ሳይሆን የሰጠን እግዚአብሔር ለዘላለም ነው ምናሳድጋቸው ግን ውትድርና እስከሚገቡ እስከሚያገቡ ድረስ ስለሆነ ያችን ጊዜ ተጠንቅቀን በመተሳሰብ ልጆቻችን ትኩረት ሰጥተን እናሳድግ ብዬ ነው የምለው
0: አመሰግናለን ምንሽ ለሰጠሽን ሰፋ ለማብራሪያ እግዚአብሔር ይስጥልን መልካም ምሽት መልካም ሌሊት ሁላችንም እንግዲህ የራሳችን የሆነ ኃላፊነት ሊኖረን ይገባል ልጆቻችን በምን አይነት ሁኔታ ነው እናሳድጋቸው ምንድነው ምን ሰጣቸው የጠየቁትን በሙሉ እንሰጣለን ወይስ አንሰጥም ይገባቸዋል አይገባቸውም እንደ ፍራህ እግዚአብሔር ኖሯቸው እናሳድጋቸው መልካም ነው የሚላ መልካከት ነው ያለኝ በኔ በበኩልም መልሽ ወድጋሜ እናመሰግናለን ሰጠይ ማለት እንፈልጎ ነገር ካለ በእና
1: ያው መልሽ ያነሳቻቸው ብዙ ጥሩ ነጥቦች አሉ እንግዲህ ሁሉ ጊዜ ነው ያይበታለን ከግባር ላይ መዋል ነው የሚያቀተን ብዙ ጊዜ ያው ተባብረን ስራ ነው መልሽውም እንግዲህ ተሳትፎሽ ይቀጥል መልካም ምሽት እንመኝልሻለን
2: መልካም ምሽት ሀገራችን ሰላም
1: ያድርግልን አሜን ቻው
2: ደህና ደሩ
1: ቻው
0: የዲስ ሰጫችን የተገባደደውን ሰጠኛ አብረው ላመሹ ላዳመጡን ምስጋና እናደርሳለን ምስጋናችን ላቅ ያለ ነው እንዲሁም ለቴክኒክ ባለሙያችን
1: ቫሊሶድም በጣም እናመሰግናለን
0: ምስጋና ያደርሰዋል ጠዋት ስርጭትን በድጋሚ እንገናኛለን እስከዛው መልካም ሌሊት ሰላም ለሀገራችን
1: ሰላም ለሀገራችን እንግዲህ ራሳችን ጠብቅ ለሚሆነው ነገር ደግሞ በንቃት መከታተል ጥሩ ነው እስካሁን እንግዲህ የሰላም አየር ይነፍሳል ይያሉን ነው እሱን ነው የምንመኘው በዓሉም እየቀረበ ነው በዓሉም ሰላም እንድናሳልፍ ነው ምኞታችን እናመሰግናለን
0: ደስ ይበልን መልካም ሌሊት ቻው